0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል? እነሆ የዕለተ ሰኞ የጧት ስርጭታችን በሰዓታችን ዘን ቀርበናል። ከዛ በፊት ግን ዛሬ ዕለቱ እንደ ብራያን ዘመን አቆጣጠር አዮሚዮም ሽኒ ካፍዳሬት በያር ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ሜይ 11 2026 እንደ ኢትዮጵያ ዘመን አቆጣጠር ግንቦት 3 2018 ነው። የቴክኒክ ባለሙያችን ሮኔን ደሃን ስቱዲዮ ተረኞች ሰጠ የዘመነና የቾባይንን እንደተለመደው ስርጭታችን እስከ ጧት 7 ሰዓት ድረስ ይቀጥላል። በዚያን ሰዓት ስርጭት ዜና ይነበባል። ወቅቱን በተመለከተ ዜና ትንታኔ ከስቶች ለአንባቢያን ይዘው ቀርበው ምሉትን መለከታለን። በማከታተል የሚመስልኩ ይትኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ዜናውን በባልደረባዬ ሰጠ የዘመነ
3: አመሰግናለሁ። ኃይቸው አርስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከፕሬዝዳንት ትራምፕ ጋር በስልክ መወያየታቸው ተገለጸ። በሰሜን እስራኤል ያለው የጸጥታ ችግር ዛሬም እንደቀጠለ ነው። በወጣት ኢማኑ ዘለቀ ግድያ የተጠረጠሩ ታዳጊ ልጆችን ለፍርድ በማቅረቡ ዙሪያ ያለው አከራካሪ ሁኔታ እንደቀጠለ ነው። በአሜሪካና ኢራን መካከል ከዘላቂ የተኩስ አቁም ስምምነት ለመድረስ የሚደረገው ጥረት አሁንም ችግር እንዳጋጠመ መሆኑ ተዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከፕሬዝዳንት ትራምፕ ጋር በስልክ መወያየታቸው ተገለጸ። ጠቅላይ ሚኒስትር ናታንያሁ ከፕሬዝዳንት ትራምፕ ጋር የተወያዩት በኢራንና ሌሎች አካባቢያዊ ጉዳዮች ነው ተብሏል። ጠቅላይ ሚኒስትር ናታንያሁ 60 ደቂቃ ከተሰኘው የሲቢኤስ ቴሌቪዥን ጣቢያ ፕሮግራም ጋር ባካሄዱት ቃለ ምልልስ እንደገለጹት በኢራን የመንግስት ለውጥ በእርግጠኝነት ይፈጸማል ብሎ ማመን አይቻልም። ከኢራን ጋር ከስምምነት ለመድረስ ለሚደረገው ጥረትም የእርግጠኝነት ችግርና አደጋ ስጋት መኖሩን ከፕሬዝዳንት ትራምፕ ጋር ከመግባባት ላይ መድረሳቸውን ጠቅላይ ሚኒስትር ናታንያሁ ገልጸዋል። በሰሜን እስራኤል ያለው የጸጥታ ችግር ዛሬም እንደቀጠለ ነው። የሂዝቦላ ድርጅት ወደ እስራኤል ክልል የጦር መሳሪያዎች

0: አከራካሪ ሁኔታ እንደቀጠለ ነው። የመንግስት አቃቢ ህግ ትላንት በተጠርጣሪዎች ላይ የጥፋተኝነት ክስ ሲመሰረት በጭብዮክታል ተብሎ በዋናነት በተጠረጠረው 15 ዓመት ታዳጊ ልጅ ላይ በግዴለሽነት በጭብዮክታል ብሎ ክሱን ማቅረቡ ቤተሰቦቹና ፍትህን በእውነት የሚጠብቁ ብዙ ሰዎችን ማስቆጣቱ ይታወሳል። ተጠርጣሪዎች አስበውና አቅደው የፈጸሙት መሆኑ እየታወቀ በግዴለሽነት የተፈጸመ ነው መባሉን ቤተሰቦች በጥብቅ መንቀፋቸው ይታወቃል። የመንግስት አቃቢ ህግ ባለስልጣናት እንደገለጹት ጉዳዩ እጅግ በጣም ከባድ ጉዳይ እንደሆነና ተጠርጣሪዎች ጥፋተኛ ሆነው ሊገኙባቸው የሚችሉ በጣም ከባድ ክሶች ተመርጠዋል ብለዋል። ቃል አቀባያችን ታማር አልሞግ ካደረሰችን ዘገባ መረዳት እንደቻልነው ሬጻ በአዲሹት ወይም በግዴለሽነት የተፈጸመ ግድያ መባሉ ታዳጊዎች ድርጊቱን ለመፈጸም ሲደራጁ የሚያረጋግጥ ማስረጃ የለም፣ የጩዬ ውጊያውም እቅዱን አመላክትም፣ ሁለቱም አንቀጾች ተመሳሳይነት አላቸው ብሏል። በኢማኑ ግድያ በዋናነት የሚጠረጠረው ታዳጊ ጥፋተኛ ሆኖ ከተገኘ የእድሜ ልክ እስራት እንዲቀጣ፣ ሌሎች ተጠርጣሪዎች ደግሞ እስከ 20 ዓመታት ድረስ እንዲታሰሩ የአቃቢ ህግ ፍርድ ቤትን እየጠየቀ ነው ተብሏል። ሚሊኒኪም የተሰኘው ፓርቲ ሊቀመንበር ቧዝ ሄንደል አሳሳቢ በሆኑ ጉዳዮች ሁሉም ፓርቲዎች ውህደት እንዲፈጥሩ ጥሪ ያቀረቡ በተጠባባቂ ወታደሮች ስም አሚሉኒኪም በሚል ስም የሚጠራው ፓርቲ ቅዱን ትላንት ያቀረበ ሲሆን የፓርቲው መሪ የሚሉኒኪም ፓርቲ ከጦሩ በተመለሱና በውጊያው ምክንያት ችግር ማለትም ፖስት ትራውማ ያጋጠማቸውን ወታደሮች በተመለከተ በብሔራዊ ደረጃ ትኩረት አድርጎ የሚሰራ መሆኑን አስታውቋል። የፓርቲው መሪ ዮሐንስ ሄንደል እንዳሉት በእያንዳንዱ ሳምንት 4 መደበኛና ተጠባባቂ ወታደሮች ራሳቸውን የማጥፋት ሙከራ ያደርጋሉ። ይህ ቁጥርም ከፍተኛ ነው። ከመካከላችን ወደ ዕለት ከዕለት ተግባራቸው ለመመለስ ያቃታቸው በሺዎች የሚቆጠሩ አካላት አሉ። ወደ ትዳራቸውና ስራቸው ለመመለስም ተቸግረዋል። በዚህ ጉዳይ የጭቤናውያን ፓርቲዎች ብሔራዊ መግባባት ውስጥ መድረስ አለባቸው፣ ምክንያቱም ሰዎቻችን በቀላሉ አንተውም ብለዋል ዮሐንስ ሄንደል። በአሜሪካና ኢራን መካከል ከዘላቂ የተኩስ አቁም ስምምነት ለመድረስ የሚደረገው ጥረት አሁንም ችግር እንዳጋጠመው ነው ተባለ። ጦርነቱን ለመጨረስና አካባቢውን ለማረጋጋት አሜሪካ ለኢራን አቅርበው ለነበረው ጥያቄ ኢራን የሰጠችውን ምላሽ አሜሪካ የማትቀበለው መሆኑን ፕሬዚዳንት ትራምፕ ባሳለፍነው ሌሊት አስታውቀዋል። ፕሬዚዳንት ትራምፕ እንዳሉት የኢራኖችን መልስ አንብቤዋለሁ፣ በእኛ ዘንድ በፍጹም ተቀባይነት የለውም ብሏል። ትራምፕ ከዚያ በፊት ኢራናውያን በአሜሪካ ላይ ከዚህ በኋላ አይሳለቁም ማለታቸው ይታወሳል። ኢራን አሜሪካ ያቀረበችላትን የኒውክሌር እቅድ ግንባታ የማቆምና የተብላላ የኡራኒየም ማዕድን ከሀገሪቱ የማስወጣት ሁኔታ ውድቅ በማድረግ ኢራን በጦርነቱ ለደረሰባት ጉዳት ካሳ እንዲከፈላት፣ በሆርሙዝ የባህር ወሽመጥ የሉዓላዊነት ስልጣን እንዲሰጣት፣ ማዕቀቡ እንዲነሳላትና የተያዘባት ገንዘብ እንዲለቀቅላት ጠይቃለች ተብሏል። በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን የኒውክሌር እቅድ ዙሪያ ሀገራቸው ያላትን ቁርጥ አቋም በድጋሚ አስታውቀዋል። ፕሬዚዳንት ትራምፕ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት እንድትሆን እድል አንሰጣትም፣ የተብላላው የኡራኒየም ማዕድንም በእጃችን እንዲገባ ይደረጋል፣ አሁን ያለበትን ቦታም እናውቃለን፣ ቦታውን የሚከታተል ኃይልም አለን፣ ወደ አካባቢው የሚጠጋን አካል ሁሉ በቦምብ እናጋየዋለን ብለዋል ፕሬዚዳንት ትራምፕ። ስፖርት። በስፔን ላሊጋ ባርሴሎና የ2025-2026 ዓ.ም የውድድር ዘመን ዋንጫን አነሳ። ላሊጋውን በሚመሩት ሪያል ማድሪድ እና ባርሴሎና መካከል ትናንት አንድ ጨዋታ ተካሄዶ ባርሴሎና ሪያል ማድሪድን 2-0 በማሸነፍ 91 ነጥቦችን በመያዝ የሊጉ ቀሪ ጨዋታዎች እያሉ ባርሴሎና ዋንጫውን አንስቷል። ባርሴሎና ከትላንቱ ጋር ለ29ኛ ጊዜ የላሊጋውን ዋንጫ ማንሳቱ ታውቋል። ሪያል ማድሪድ በዚህ ዓመት በላሊጋውም ሆነ የአውሮፓ ሻምፒዮን ድል እየቀናው አይደለም። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት አየሩ ከትላንትናው ጋር ተመሳሳይ ይሆናል፣ ነገ ግን ማክሰኞ ማለትም በጣም ሞቃታማ የአየር ጸባይ ይኖራል ብሏል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴላቪቭና አካባቢዋ 25፣ በሃይፋና አካባቢዋ 24፣ በብኤርሸባና አካባቢዋ 32፣ በኢላትና አካባቢዋ 36 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። አይቸው፣ ለሰዓቱ ያለን ዜና ይህን ይመስላል።
1: ስጤ ናምስናን ስለ ዜናው ነው።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ላንባቢያን ምን ይዘው ቀርቡ የሚሉት እንመለከታለን። እንደተለመደው አራቱም ጋዜጦች ፊት ለፊት ይገኛሉ። ሁሉም ቢሆን በተመሳሳይ መልኩ ማለት ይቻላል የዘገቡት አሜሪካና ኢራን ጉዳይ እንዲሁም በአገራችን ውስጥ ክነሴት ወደበጋው ወራት ዛሬ ይከፈታል ይጀመራል። በመከታተልም የቀጣዩን የእስራኤል የሞሳድ መረጃ ክፍል ኃላፊ ማን ይሆናሉ በሚለው ዙሪያ ያለው ውይይት በፍርድ ቤት የሚካሄድ ያለው ይህንም በሰፊው የተመለከበት ይሆናል። በትናንትና ሁለትም ወንድማችን የማኑ ዘለቅን የገደሉት በሱ ዙሪያም የፍርድ ችሎት ከፍተኛ ቁጣን ያስከተለ ጽሑፎች የተለያዩ ጽሑፎች አሉ። በማሪብ በምን ጀምርበት ሰዓት ወደ ኋላ መቁጠር ጀምረናል ይላል። እንግዲህ ዛሬ ወቅቱ የምርጫ ስለሆነ ለዚህ ከምርጫ በፊት የመጨረሻው የበጋ ወራት ክነሴት በሚገቡበት የሚመለሱበትና ይሄም በከፍተኛ ደረጃ አንዳንድ ህጎችን በፍጥነት ለማሳለፍ ጥረት የሚያደርጉበት ሁኔታ እንዳለ ከወዲሁ ፕሮግራም ተይዞላቸዋል። በተለይ ሃይማኖተኛ ተማሪዎችን ወደ ወታደር ቤት ለማስገባት የሚደረገው ጥረት በዙሪያ በከፍተኛ ሁኔታ ለመስራት አቅዶ ተነሱ ይመስላል ምርጫ ከመድረሱ በፊት። ከዛ በማከታተልም የእስራኤል የመረጃ ክፍል ወይ ሞሳድ ያን የሚንጠረው የሱን ኃላፊ ሆነው ለማገልገል እጩ የተመረጡ አሉ። በሳቸው ዙሪያ ሮማን ጎፍማን ይባላሉ። እንግዲህ እሱም ጀኔራል ናቸው። እስካሁን ድረስ በሞሳድ ሲያገለግሉ የነበሩት ባርኒያ በሳቸው መሾም ምክንያት የተሰማቸውን ቅሬታ በሰፊው ለከፍተኛው ፍርድ ቤትም ያቀረቡበት አሉ። በዚህ ዙሪያ የመንግስት ህግ አማካሪዋም እንዲሁ እሳቸው እንዳይሾሙ የሚል ሐሳብ ያቀረቡት አለ። በዚህ ዙሪያም በሰፊው ተጻፋለ። በፖሊስ ሰራዊት ውስጥ ከፍተኛ የኃይል እጥረት እንዳለ በዚሁም ተጽፎ እንመለከታለን ውስጥ እንመለከታለን። ሮማን ጎፍሜ የተባሉት ጄኔራል እንዲህ ሞሳድ ዋና ስራ አስኪያጅ ሆነውና ኃላፊውን ለማገልገል እጩነታቸው ቀርቧል። ይህም በጠቅላይ ሚኒስትሩ አማካኝነት እስካሁን ድረስ የጠቅላይ ሚኒስትሩ የወታደር ቤት አማካሪ ነበሩ። አሁን በኋላ ግን ያው ወደዚህ ስልጣን እንዲመጡ ጠቅላይ ሚኒስትሩ ወስነዋል። በዚህ ዙሪያም ግን ወደ ከፍተኛው ፍርድ ቤት ይግባኝ ተጠየቀበት ሁኔታ አለ። ይህንም በማስመልከት የመንግስት ህግ አማካሪዋም እንደማይደግፉ የሳቸው ሁኔታ እንደሆነ በተለይ ደግሞ ይሄ ጄኔራል ካሁን በፊት በወታደር ሲያገለግሉ በነበሩበት የአንድ የ17 ዓመት ልጅ በመረጃ እንዲያሰባስብና የተለያዩ በመከላከያ ሰራዊት የሳቸውን በሚያገለግሉበት ቦታ እንዲያሰራጭ ሲጠቀሙበት የነበረው ልጅ መጨረሻ ላይ ኃላፊነት አለመውሰዳቸው ይህ ልጅ በፖሊስ ተይዞ ብዙ ስቃይ እንደደረሰበት የሚያሳይ ጽሑፍ አለ። በዚህ ዙሪያም እሳቸው ከኃላፊነታቸው አልተወጡም የሚል ጽሑፍ እንዳለ በዛ ዙሪያ ነው እንግዲህ አብዛኛውን ጊዜውን በፍርድ ቤት ውስጥ ጉዳዩ ይታይ የሚል ቀደም ሲል እንደተናገርኩትም የክነሴት የበጋውራት ክነሴት የህዝብ ተመራጭ ዊትራቾን ይጀምራሉ። በዚህም ባስቸኳይ ወይም በፍጥነት ወደ ምርጫ ከመሄዳችን በፊት በተለይ ይሄን የሃይማኖተኞች ተማሪዎችን ወደ ወታደሮች ለማስገባት የሚደረገው ጥረትና በ7 ኦክቶበር 2023 ጉዳይ በማስመልከትም በዚህ ዙሪያም ከፍተኛ ጥረት ያደረጉ ናቸው። እንግዲህ ይህን ለመመርመር ወይም የራሳቸው የሆነ አጣሪ ኮሚቴ በማስጠት ይህን ለመመርመር ምክንያቱም ወደ ምርጫ ከመሄዳቸው በፊት ይህን ነገር ማጠናቀቅ ፍላጎት እንዳላቸው እየተነገረ በዚህ ጋዜጣ ላይ በሰፊው ተጽፏል። አብዛኛውን አለዚህ ላይ በዚህ በተጻፈው ጽሑፍ ስንመለከተው እንደገና እዚህ ያው እስካሁን ደስ ማሪብ ጋዜጣ ላይ ያለ ነው። ወደ ፖለቲካው ስንመጣ በተለይ ወደ ሊኩድ ፓርቲ የሚገቡት ወይም ወደ ሊኩድ ፓርቲ አዳዲስ እጩ ራሳቸውን የሚገቡት ማለት ነው እስካሁን ድረስ በ77% ወይም እጅ ጠቅላይ ሚኒስትር ቢንያሚን ኔታንያሁን እንደሚደግፉ ወይም የሊኩድ ፓርቲ እንደሚደግፉ አዳዲስ የቀኝ ክንፍ ፓርቲ የሚቋቋሙትን
ተቀባይነት የላቸውም በማለት የሚያጣጥሉ እንደሆነ ተነግሯል። ከዚሁም ወደ ክነሴቱ 50 ወጣም ሆን አንዳንድ ከፍተኛ የሃይማኖት መሪዎች በተለይ ወታደር ቤቶችን ሃይማኖት ተማሪዎችን ወደ ወታደር ቤት ለማስገባት በሚደረገው ጥረት ላይ እነኚህ ተደማጭነት ያላቸው ትላልቅ ራባኔዎች እስኪ ትንሽ ጊዜ ይሰጠን የሚል ጉዳዩን እናጥናበት የሚል ሁኔታ ያለ መስሎ ይታያል። ወደ ፖሊስ ስንመጣ ፖሊስ በከፍተኛ የፖሊስ እጥረት እንዳለ እየተዘገበ ይገኛል። በተለይ ደግሞ በትላልቅ ከተሞች ተብሎ ከሚጠቀሱት በሁለቱ ቴል አቪቭ እና ኢየሩሳሌም ውስጥ ከ10 እስከ 24% የፖሊስ ኃይል እጥረት እንዳለ እየተነገረ ይገኛል። በዚህ ደግሞ እንግዲህ በተለይ የህዝብ ብዛት እየጨመረ በመጣ ቁጥር የፖሊስ ኃይል እየቀነሰ ነው። በዛ ላይም የተለያዩ ፖሊስ ሊያከናውናቸው የሚችላቸውን ጉዳዮች ተገቢ በሆነ ሁኔታ ሊያከናውናቸው እንዳልቻለ የሚገልጽ በሰፊው የተጻፈ ጽሑፍ አለና አንዳንድ በዚህ ዙሪያም በቂ ፖሊስ ስለሌለ የተለያዩ አምባጓሮች ወይም ስራዎች ህገወጥ ስራዎች እየተከናወኑ በሰፊ የተከናወኑ ፖሊስም መልስ መስጠት ያልቻለበት አጋጣሚ እንዳለ ይተነከረ ይገኛል። በኢራንና በአሜሪካ ያለው ድርድር አሁንም መልስ ያጣ ጥያቄ የሆነበት ሁኔታ አለ። በዚህ ዙሪያም በከፍተኛ ደረጃ በትናንትናው ዕለት መልስ ለአሜሪካ መልስ ሰጣለች። ኢራን ፕሬዚዳንት ዶናልድ ትራምፕ አላስደሰተኝ የሚላል ሰጡኝ መልስ በማለት የተነገሩት ሁኔታ አለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከሲቢኤስ በተሰኘው የአሜሪካ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስም ያም እንግዲህ ብዙ ልንሰራቸው የሚገባ ስራዎች አሉ በኢራን በተመለከተ በማለት የተናገሩት ሁኔታ አለ። ቀደም ሲል ባልደረባይም ሰጠ በዙሪያ በሰፊ ተመልክቶታል። ማነው ለነሱ እዚህ ሀገራችን ውስጥ በመምጣት የጦር ካምፕ ማቋቋም እንዲያቋቁም የፈቀደላቸው በማለት በትናንትናው ዕለት ጀምሮ ይፋ የሆነው በተለይ በአሜሪካ እየታተመ የሚወጣው በዎል ስትሪት ጆርናል የተሰኘው ጋዜጣ ላይ በመጨረሻ ሳምንት ለበዚህ ውስጥ እስራኤል በኢራቅ ውስጥ አንድ የጦር ካምፕ አቋቁማ እንደነበር መስርታ እንደነበር በዚህ ከፍተኛ ሁኔታ በደረሰበት ጥናት አውቋል አሳውቋል። በተለይ በዚህ ቦታም አደጋም ተፈጥሮ እንደነበርና በሁለት በተለይ በአዋራው ምክንያት ምንድነው ምንለው ይሄ ወላፈን ነው ምንድነው እንደሉ በአማርኛ ብዙም እየጠፋይ እንዳል እንግዲህ እና በዛ ምክንያትም እንግዲህ በርሃ እንደመሆኑ መጠን ከዛ በርሃ ላይ የእስራኤል ትንሽ መለስተኛ ካምፕ የጦር ካምፕ ተመስርቶ እንደነበርና ከዛው ነው እስራኤሎች ለተለያዩ ጉዳዮች እንደተጠቀሙበት የሚጠቅስ ነው። በዚህም በተለይ በኢራቅ መንግስት ወይም ከፍተኛ ባለስልጣኖች ውስጥ ማን ነው ለዚህ ፍቃድ የሰጠ በማለት እርስ በራሳቸው ጣት እየተጠቋቆሙ እንዳለና ይሄን ባስቸኳይ መልስ እንፈልጋለን የሚሉበት ጉዳይ እንዳለ መከላከያ ሚኒስትር ጀነራል ዛሚር ክነሴት ገብተው ደርሰው ነበር። በዚህም በቅርብ ጊዜ ውስጥ ወታደር ያስፈልገናል በምናልባት ወደ ጦርነትም ካንድ ወሬም ከሁለት በኋላም ወደ ጦርነቱ ሊታደስ ይችል ይሆናል ከኢራን ጋር ያለው በማለትም በሰፊው የተናገሩበት ሁኔታም አለ። ወደ ኢማኑ ዘለቀ ነፍሱን ይማረውና እነሱ ግድያ በምንመጣበት ሰዓት እጅግ በጣም በሚያሳዝን ሁኔታ የአቃቢ ህግ በተለይ አንደኛው ገዳይ የተባለው የመጀመሪያው ተጠርጣሪ እሱን ብቻ ጥፋተኛ በማድረግ ሌሎችንም ወደ 16 ሚሊዮን ሌሎች ነው በተለያዩ ምክንያቶች እንደሚከሰሱ ጥፋተኛ እንደሆነ ግን ወንጀል የተቀረበበትኝ አሁንም እጅግ በጣም በሚያስገርም ሁኔታ ነው። በእንደዚህ አይነት ዙሪያም እንግዲህ በሁለት ደረጃ የሚከፋፈል የወንጀል ጥፋተኝነት እንዳለ እየተነገረ ይገኛል። እዚህ ላይ ዞሮ ዞሮ ግን ትናንት የነበረው ችሎት እጅግ በጣም ይህ አይነት ግድያ ወይም ይህ አይነት ነገር እንዲቀጥል ትምህርት የሚሆን መቀጣጫ የሚሆን ሳይሆን ጉዳዩ እንዲቀጥል ሊያደርግ የሚችል ነው። በተለይ እነኚህ ገዳዮቹ ምንም ያልተቀበሉበት ፍቅ
ያልተቀጡበት ፍርድ ነው በማለት የተነገረ ይገኛል። በሄም በከፍተኛ ደረጃ መነጋገሪያውናል። ወደ ኋላ ከአይምኪ በሰፊም እንመለከተዋለን። ከሂዝቡላ ጋር ያለው ሁኔታ ምንም እንኳ የተኩስ አቁም ስምምነት ቢኖርም መከላከያ ግን ራሱን እየተከላከለ እንዳለ፣ ሊባኖስ ውስጥ ደግሞ ከሂዝቡላ ጋር እንጂ ከሊባኖስ ጋር እንዳልሆነ መከላከያ አስቀድሞ እያሳየ ነው። አንዳንድ ደግሞ አሁንም ሂዝቡላ ሮኬት ሚሳይሎችን ወይም ትናንሽ ድሮን ማስወንጨፉን እንደቀጠለ ነው። በዚህም በሰፊው መነጋገር አነሱ ነው ቀርቧል። በጥቅምት 7/2023 የሐማስ ሽብርተኞች ኑኽባ እየተባሉ የሚጠሩት አሁን በእስር ቤት የሚገኙት እነኚህን ወደ ፍርድ ለማምጣት በተለይ የተለየ ፍርድ ቤት ለማቋቋም እንደሚያስፈልግ በዚህም እየተነገረ ይገኛል። እንደዚህም ሲባልም ለየት ያለ ፍርድ ቤት በማቋቋም እንደውም ያ ፍርድ ቤት ውስጥም የሞት ቅጣትም እንዲቀበሉ ወይም እንዲፈረድባቸው ሊደግፍ ይችላል በማለት የወጣው ሁኔታ አለ። ይህም በሰፊው በከፍተኛ ደረጃ መነጋገሪያ ሆኖ ተገኝቷል። በተባበሩት መንግስታት ውስጥ በተለይ ለመጀመሪያ ጊዜ በጦርነት ሰዓት ወይም በማንነታቸው ለተደፈሩት ሴቶች ለነሱ ድምጽ ለመሆን ድምጻቸው እንዲሰማ በሚል ርዕስ በተለይ ከእስራኤል ሄዶ አራት ተመራማሪ እስራኤላኖች ለነሱን ዕውቅና እንዲሰጣቸው በተለይ በጥቅምት 7 የተደፈሩት በነሱ ዙሪያ የሚያጠነጥን ይህም ግን ለመጀመሪያ ጊዜ በተባበሩት መንግስታት ፍቃድ ሰጥቶ ይህን ለማቋቋም ወደፊት ይህን ለማመርመር ሀሳብ እንዳለና እነሱም ፍቃድ እንዲሰጣቸው ዕውቅና እንዲሰጣቸው የጠየቁበት ሁኔታ እንዳለ በዚህ ጋዜጣ ተጽፎ እናያለን። ሚኒስትር የባህልና ስፖርት ሚኒስትር ሚኪ ዙዋር ባለፈው ሳምንት የተናገሩት አነጋገር በተለይ በጥቅምት 7 የነበረው ክስተት ኃላፊነት የሚወስደው ከኛ በፊት የነበረው መንግስት ነው ብሎ መናገራቸው እጅግ በጣም መነጋገሪያ እንደሆነ ያው ዞሮ ዞሮ የፖለቲካ ሽኩቻ እንደደረሰ እየታየ ይገኛል። ወደ አዛ ያለውን የእስራኤል የጣለችውን ከለላ ወይ ማዕቀብ ለመጣስ ከቱርክ አሁንም የተለያዩ መርከቦች ወደ ሀገራችን በመጓዝ ላይ ይገኛሉ። ይህን ለማስቀረትም እስራኤል በከፍተኛ በዲፕሎማት መንገድ በከፍተኛ ደረጃ ጥረት እያደረገች ነው ይላል። ወደ እስራኤል ሀዩም በምንመጣበት ሰዓት በተመሳሳይ መልኩ በሰፊው እስካሁን ድረስ የተናገርነባቸውን ጉዳዮች ይቅርታ ይህን እየተነጋገርንበት ያለው ሁኔታ ነው። ወደ ከሊባኖስ ጋር ያለው ሁኔታም ሂዝቡላ እና ሊባኖስ አሁንም ቀደም ሲል እንደተናገርኩት እስራኤል ለሂዝቡላ ከሂዝቡላ እንጂ ጋር እንጂ ከሊባኖስ ህዝብ ጋር ምንም አይነት ጠብ እንደሌላት የምትናገርት የያሳወቀቻችበት እና ባለፈው አሁን ወደፊት የሰላም ስምምነት ለመደራደር በድጋሚ ለመቀመጥ የሚሆንበት ነው። ሐማስን በተመለከተ አዛ ውስጥ ሐማስ እንደገና ራሱን እያደራጀ ነው በማለት በከፍተኛ ደረጃ ወቀሳ እየደረሰ ነው። በእስራኤል እጇን ወደ ኋላ እንደታሰረች ነው ያለች የሚል ጽሑፍ አለ። የኢማኑ ጉዳይ አሁንም በዚሁ ጋዜጣ ላይ በሰፊት ተጽፏል። በከፍተኛ ደረጃም መነጋገሪያ የሆነበት ጉዳይ አለ። በደማ የዲዮታ ሃሮኖት እንዲሁም በሃሬስ በመንመጣበት ሰዓት በተመሳሳይ መልኩ እስካሁን ድረስ በነበረው ሁኔታ በተናገሩበት ወይም በቀረብንበት ሁኔታ ነው ያለው። የሰሜን የሀገራችን ክፍል ያለውን ተጨባጭ መለከት አዎ ምንም ከተኩስ አቁም ስምምነት ቢሆንም ግን ጦርነት ላይ ነው ያለው ሙሉ በሙሉ። ሐማስ በአዛ የሚሰራው ነገር አስገራሚ ወይም አሁንም አስደንጋጭ ይሆን እንደመጣ የ71 ዓመት አዛውንት ከውሻው ጋሩ በጎብኝት በሚወጣበት ሰዓት ውሻ ይዞ የመጣ አንድ ግለሰብ የውሻ አፉ ጋር ማሰሪያ ስላልነበረው ባክህን ያሰጋኛል ይህን ነገር ወደዛ ሸሽል ቢሉት ይህን ሽማግሌ እንደደበደውን ሽማግሌ አሁንም ሆስፒታል ላይ እንደሚገኙ ይህ አምባጓሮ ማነኝ ግዴለሽነት ህግን በእጅ በመያዝ ይሄ ሁኔታ በከፍተኛ ደረጃ በእስራኤል በሁሉም የእድሜ ደረጃ እንዳለ የሚያሳይ ነው። ክብራትና ክብራን አድማጮቻችን እንግዲህ ከሞላ ጎደል ጋዜጦች ለአንባቢያን ምን ይዞ ቀርቦ የሚሉት እየስካሁን ነው።

የተከበራችሁ አድማጮቻችን፣ አሁን ዘግይቶ የደረሰን ዜና አለ። የ47 ዓመቱ አሌክሳንደር ጎልድኒዮቭ ህይወቱ ማለፉ ነው። ወታደር አሌክሳንደር ጎልድኒዮቭ ህይወቱ ማለፉ ተገልጿል። በሊባኖስ ድንበር አካባቢ በጣም በሚያሳዝን ሁኔታ እንግዲህ መስዋዕትነት መክፈሉ ቀጥሏል። ነፍስ ይማር።

0: ሰጠኝ። እንግዲህ በትናንትናው ዕለት በተለይ እጅግ በሚያሳዝን ሁኔታ የፍርድ ችሎት ነበር የማኑ ዘለቀን የገደሉት ገዳዮች እነሱ በተለይ አንደኛው ላይ
1: ታውን እንግዲህ በተጠርጣሪነት ነው አሉ።
0: ትኩረት ተጠርጣሪ ነው ግን ኦኬ በተጠርጣሪ ደረጃ ነው ያለው። አዎ በህግ መሰረት እንዴት ተጠርጣሪ ደረጃ ነው የሚሄደው? ግን የነበረው ችሎት እናንተ እንዴት አየሁ እንዴት ተመለከትከው? በከፍተኛ ሁኔታ መነጋገሪያ ሆኗል።
1: አዎ እንግዲህ ያው በተጠርጣሪነት የተያዙት በዋናነትም እንግዲህ በጩቤ ወቅቷል የተባለው የ15 ዓመት ታዳጊ ልጅ ጉዳይ ድርጊቱ የተፈጸመው በግዴለሽነት ነው አስበው አይደለም የሚለው ነገር በጣም ያው በቤተሰቦች ዘንድም እንዲሁም ደግሞ በህብረተሰቡም ቁጣን ያመጣ ነው። እንግዲህ ቀላል አይደለም እንደዚህ አይነት ነገር የቆየንበት ሁለት ሳምንት በላይ ሁኔታው ስንከታተል የመንግስት ባለስልጣናትም ሳይቀሩ ሁኔታውን ሲከታተሉ የቆዩት ነውና ዳኝ አቀቤ ግዚህ ውሳኔ ላይ ለምን እንደደረሰ ገና እንግዲህ የሚጣሩ ብዙ ነገሮች አሉ። ከህግ አንጻርስ ምን ማለት ነው የሚለውም ደግሞ የህግ ባለሙያዎች ይበልጥ የሚያብራሩት ሊሆን ይችላል። ግን በግዴለሽነት ወይም አስባ አይደለም የሚለው ነገር ብዙዎችን ያስቆጣ ጉዳይ ነው። እንግዲህ አሁን መደናገጥ ሳይሆን ለምን ተደረገ ይሄ ነገር መለወጥ አለበት ብሎ ተጠናክሮ ደና ጠበቃ ይዞ መጓዝ የሚያስፈልግ ይመስለኛል። አንዳንድ ጊዜ በፍርድ ቤት ሂደት ላይ ብዙ ጥያቄዎች እነሳሉ። ከአሁን በፊትም ህይወታቸው ያለፈ በተመሳሳይ ሁኔታ እንዲሁ ብዙ የፍርድ ሂደቶች ችግሮች ነበሩና ያንን ለማስተካከል አሁን ተደራጅቶ መጓዝን የሚጠይቅ መስሎ ይታየኛል። አንተ እንዴት አየኸው?
0: ጉዳዩ በእርግጥ እጅግ በጣም አሳዛኝ ክስተት ነው። ይሄ ደግሞ ምናልባት አንዳንዴኛ የኛ ወይም የኛ የምንለው ሁኔታ ማለት አንዳንዴ ኢትዮጵያዊ ስለሆነ ዘረኝነቱ ብለን የምንመለከተው ጉዳይ አለ። ይሄ ግን በዛ አይነት ደረጃ የምትመለከተው ክስተት አይደለም። ይሄ ዞሮ ዞሮ ግን የሚያሳየው አሁንም እስካሁን ባለው ሂደት ውስጥ አንዱ የበላይ አንዱ የበታች የሚባልነት የተሰሚነት ሁኔታ በተለይ ደግሞ የዚህ የገዳዩ ልጅ ይሄ ገዳዩ ተባለው የተጠረጠረው የ15 ዓመቱ ልጅ የእሱ ቤተሰቦች ያው ድሩዬ ቤተሰቦች ስለሆኑ ሰው እንዳላቸው ፍራቻ እንዳለ የአንዳንድ የሚያሳይ ሁኔታ አለ። ሌላው ቢቀር በዚህ ፍርድ ሂደት እንኳን ስንመለከተው በእርግጥ ሲጀመር በዚህ ዙሪያ በምሽቱ ፕሮግራማችን በህግና ፍትህ ዙሪያ እንመለከተዋለን በሰፊው ይሄን። ነገር ግን ሁለት አይነት የፍርድ አሰጣጣይ ነው። አንደኛው ደረጃው ገዳይ ያወቀ ወይም ሳያውቅ ወይም በግዴለሽነት የሚባል አለ። ይሄ
1: ሳቅድ ሳስብ አሁን ለምሳሌ ራስ ግን ለመከላከል
0: ይሄ እንደዚህ አይነት ይሄ ግን የሚያሳየው ይሄው ለምሳሌ በግዴለሽነት ብሎ የሚናገሩት ይነግራውን የሚያሳይ አንተ በፊልም እየተመረከዘ ያለው ሁኔታ እንደዚህ አይነት ሲመጣ የሚያሳዝን ነው። እኔ ብቻ ዋናው ነገር በግዴለሽነት የሚባል እንትና አለ። ይሄ እስክድሜ ይፍታሽ ድረስ የሚያስወስዳለ። እንደገና ደግሞ አንተ ያልከውን ለምሳሌ ሳያስብ ሳይል ሳይታወቅ ወይም አስቦት አይደለም አቅዶት አይደለም እንደዚህ አደርጋለሁ ብሎ ግን ወደ
1: በብራስትሬጻ ሀሪጋ ያሉ የሚጠሩት ነገር አለ በአማርኛው ለማምጣት
0: እና ያ የሚባል ሂደትም አለ። ያም እድሜ ይፍታሽም ሊያስከስሶ ይችላል። ነገር ግን በአዋቂዎች ነው። አዋቂዎች ማለት ከ18 ዓመት በላይ ነው። ለህፃናቶች ለልጆች እንግዲህ በተለይ በአሁን በዚህ በምንወያይበት አያስገድድም ህጉ እድሜ ይፍታሽ የሚወስደው እና ዞሮ ዞሮ ስትመለከተው ደግሞ እዚህ ዙሪያ አንተ የሆነ በቃ ደስ የማይል ነገር ያለ የምትመለከተው ቤተሰቦቹ የገዳዩ ቤተሰቦች ይህን ክስተት ካደረገ በኋላ እንዳሸሹት ካሸሹትም በኋላ የሚደበቅበት ቦታ ሆነው ምግብ ሁሉን ነገር እየረዱት ቤተሰቦቹ ናቸው። አትርዱት ማለት አይቻልም። ነገር ግን ህግ አለ እዚህ ላይ። በህጉ መሰረት እነሱም ተሳታፊዎች ናቸው ተባባሪዎች ናቸው።
1: ህግ እኮ ይጠይቃል።
0: ለምን አልጠየቃቸውም? ህግ እስካሁን ምንም የተጠየቁት ጉዳይ የለም በዚህ ዙሪያ ለምን
1: ተባባሪ ሆነት? እንግዲህ ፖሊስ ሙሉ መረጃውን ላይሰጥ ይችላል።
0: ለህብረተሰብ ይችላል መረጃው ስልካቸው የተጻጻፉበት ምን እኮ ይፋው
1: የተያዙት በሙሉ ዋና ነው የተባለው በተጠርጣሪነት ደረጃ ነው ያለው። ገዳዮች ናቸው ብሎ መፈረጅ ያለበት ፍርድ ቤት ነው። ትንሽ እንግዲህ የፍርዱን ሂደት ፍርዱ የሚለውን ህጉ የሚለውን ይዘን እንድንሄድ ብዬ ነው። በተጠርጣሪዎች ላይ ክስ መመስረት ወደ 19 የሚሆኑ 16 የሚሆኑ አሁን ከተላንትና የጥፋተኝነት ክስ የተመሰረተባቸው አሉ። እና ተባባሪ የሆኑም ቁመው ያዩም ለፖሊስ ያልደወሉም ወንጀልን ያዩ የተመለከቱ በጸጥታ ማየትም የሚያስጠይቅ መሆኑ ነው። አሁን እኔ ማለት ምፈልገው ለህብረተሰብም ለዚህ የመኑ ቤተሰቦችም ላጠቃላይ እንደዚህ አይነት አጋጣሚዎች ብዙም አሉ። ችግሮች ወይም ፍርድ ቤት የሆነ ነገር ሲወስን ወይም ደግሞ አቃቤ ህግ ሲያመጣ የኛ ህብረተሰብ መደናገጥ የለበትም። ህጉን ለማስቀየር ይግባኝ የሚጠየቅበት ጉዳይም አለ። ይግባኝ የሚጠየቅበት ትክክል አይደለም ብሎ ተከራክሮ ለማስለወጥ መጣር የሚያስፈልግበት እንጂ እንዲተባል ብለን አንገታችን መድፋት የሚያስፈልግበት ጊዜ መስሎ አይታየን። ካሁን በፊትም እንዲሁ ሲወሰን በቃ እንዲተወሰነ ተብሎ በጸጥታ ይታለፋል፣ ሌላ ሚክሮ ይመጣል፣ ሌላ አጋጣሚ ይመጣል፣ በተመሳሳይ ሁኔታ ይወላል። እና ሳይደናገጡ ህብረተሰቡ ማንም ይሁን ማንም አጥፊ የተባለው አካል በትክክል ፍርድ ቤት ቀርቦ እንደ ጥፋቱ በህጉ መሰረት እንዲቀጣ የማድረግ የህብረተሰቡ አጠቃላይ የእስራኤል ማህበረሰብ የመንግስት ባለስልጣናትም ኃላፊነት አለባቸው ብዬ ነው ማስብ።
0: ኃላፊነት በኃላፊነት ደረጃ ሁሉም ኃላፊነት ያለበት ሁኔታ ነው። ነገር ግን እዚህ ላይ ደግሞ አንዳንዴ የምትጠይቀው የምታየው ነገር አለ፣ የሚያስፈልግህ ነገር ሊኖር ይችላል። ለምሳሌ አሁን በፍርድ ሂደቱ ሰዓት ቤተሰብ መደገፉ፣ ቤተሰብ ማየቱ፣ መምጣቱ፣ እዛ መገኘቱ፣ ይሄ ሁሉ ራሱን የቻለ ተጽዕኖ አለው። አንተን ለምታሳየው ሁኔታ ምንም ህጉን መስርተ በህጉ መሰረት እንዲህ ብትልም ህጉም አንዳንዴ ውጩን ይመለከታል። አንተ ለምሳሌ አሁን በትናንትናው ዕለት በፍርድ ሂደቱ ሰዓት የተገኙ ሰዎች ምን ያህል ሰዎች ናቸው? ፍርዱን ለመከታተል ምንም እንኳን መግባት ባይቻልም ያን ጉዳይ ለኛ ሐሳባችን ነው። እንደውም አንዳንዴ ከኢትዮጵያኖች ልቅ ነጮች በብዛት የሚመጡበት የሚገኙበት ሁኔታ ማለትና ይሄም አንዳንዴ ትንሽ ወደ ኋላ ሊጎተን የሚችልም ሁለተኛ ፍትህ እንዳይገኝም የሚገታም ነገር ሊሆን ይችላል። ስለዚህ ብቻ በሁሉም መስክ አይደለም ባንልም በእንደዚህ አይነት ግን ወሳኝ በሆኑ ቀናቶች በእንደዚህ አይነቶች ወሳኝ በሆኑ ነገሮች ግን አንድነት የሚጠየቅበት ነገር አለ፣ መደጋገፍ የሚጠየቅበት ሁኔታ አለ። እንደዚህ እንደዚህ ስለሆነ ብቻ ሳይሆን ይሄ ሁሉም በተለይ አብዛኛውን እስራኤል ህዝብ ይሄን ነገር የሚጣረር እጅግ በጣም ያዘኑ በዚህ ክስተት ያዘኑ ናቸው፣ ያነቡ ናቸው።
1: አሁንም እኮ ገና ነው፣ የተጀመረ ነው። ብዙ ነገሮች መለወጥ ይቻላል። መደናገጥ አያስፈልግም። ጠበቃዎችን መያዝ ይቻላል። ብዙ መደራጀት ይቻላል። መጠየቅ ይቻላል። አሁንም እያዘነ ከቤታችን ወይም በአካባቢያችን መነጋገር ያደርገ ነው ከቀረን ያው እንደዛው እንደ ካሁን በፊት እንደሰማነ ነው ሚሆን። ስለዚህ በመጠናከር ሌላ ለውጥ እንዲመጣ ማለት ነው ያለብን ብዬ ነው ማሰብ እንጂ በመደናገጥ የሚመጣ ለውጥ የለም። በተጠናክሮ እንደውም ችግር ሲመጣ መፍትሄ ሁሉ የሚያመጣበት ሁኔታ ስላለ እዚህ ላይ ቆም ብሎ አስበው ምንድነው ማድረግ ያለብን ነው። እንደዚህ ሆነ አይደለም፣ ህግ አካሄዱ ትክክል አይደለም፣ ምን ይሆን አለበት የሚለውን ማሰብ ያስፈልጋል። እና ለወደፊትም እንከታተለዋለን እንዳልከውም በህግና ፍትህ ፕሮግራም ምንድነው እንደዚህ አይነት ሁኔታ ምንስ ይኖራል የሚለውን የበለጠ የህግ ባለሙያ ያብራሩልናል። እስከዛ ጠብቅ። ሌላው የአሜሪካና ኢራን ጉዳይ ምንም አለየለትም አይቸው ወዴት እያመራን ነው የሚለውን ራሱ
0: ማወቅ አይቻልም
1: ማወቅ አይቻልም።
0: ፕሬዚዳንት ትራምፕ በብዙ ሁኔታ የተወጣጠሩ ተጨናነቁ፣ ጫና የበዛባቸው መስሎ ይታያል። አንዳንዴ የሚያሳዩት ሁኔታ የሚናገሩት ሁኔታ ካለው ተጨባጭ ሁኔታ ጋር ስንመለከተው አንድ አይደለም። ድርድሩ የምን ላይ ደረጃ እንዳለ አይታወቅም። እሳቸው ግን በጥሩ ሁኔታ ድርድሩ እየተካሄደ ነው ብሎ የሚናገሩበት ወቅት አለ። አሁን ደግሞ የመጨረሻ ውሳኔ የቀረበላቸውን ተቀብያሉ አይቻለሁ ግን አላስደሰተኝም የሚል ሁኔታ አለ። ኢራን የሚናገሩት ሌላ ነው፣ አሜሪካ የምትናገረው ሌላ ነው። በድርድሩ ዙሪያ አስታራቂ የተባሉት እነ ፓኪስታን የሚናገሩት ነገሮች ሌላ ነው። ይሄ
1: ሌላ ሌላ ነው የሚለውን ዘፈን
0: በቃ እሱ እንደዛ አድርገው እንትን ቢሉት ይሻላል። ይሄ በእውነት ያለየለት ሁኔታ ነው። ልታውቀው ማትችልበት ወይም በግምት እንኳ እንዲህ ሊሆን ይችላል ብለህ የማትልበት ወቅት ነው የምታየው የምታዳምጣት። ዞሮ ዞሮ ግን
1: መተንተንም እኮ አስቸጋሪ ነው፣
0: በጣም አስቸጋሪ ነው። ዞሮ ዞሮ ግን
1: ማታ የማይደገምበት ሁኔታ
0: ስለዚህ አሁን የሚሆነውን በመጠበቅ ነው እንጂ ይሄ ነው ብለን ለመናገር ጅግ በጣም የሚከብድ ሁኔታ ነው ያለው። ወይ ወደ ሰላም ሄዳሉ የሚባል ነገር ወደ ሰላም የሚሄደው ነገር አለ። መደራደር ይተደረም ይደራደር የሚነጋገሩበት ሁኔታ ከፍተኛ ልዩነት ያለው ሁኔታ ነው።
1: ምናልባት እንግዲህ ከረር የሚል መስሎ ይታያል። ፕሬዝዳንት ትራምፕ ከእንግዲህ በኋላ ኢራኖች እኛ ላይ አይሰቁብንም ብለዋል። ሌላ ከበድ ያለ እርምጃ ሊወስዱ ይችላሉ። አሁን
0: ግን ምናየው ጉዳይ ነው። አዎ
1: በኢኮኖሚ ያሽመደምዷቸው እናያለን።
0: እሺ እሺ አመሰግናለሁ።

0: አይቻው እንደግሞ እንግዲህ ካድማጮች ጋር ውይይት እናደርግበት ጉዳይ ነው። በተለያዩ በተለያየ ወቅቱ ጉዳዮች አሁን አቶ ወደሴ በስልክ መስመራችን ይገኛል። ጤና ይስጥልኝ አቶ ወደሴ፣ እንደምን አደርክ?
1: ጤና ይስጥልኝ፣ እንደምን አደርክ? ሰተሰመነ
0: እና ነኝ
1: ማቅረቻንም ለሻየው
0: አይቻው
1: ሁላችሁ ለአይቻው
0: ደህና ነን እናመሰግናለን።
2: ጤና ይስጥልኝ፣ እንደምን አደርክ? እንዴት ነው ያለው ሁኔታ? ምን ይመስላል ሰሞኑን በተለይ ልጆቻችን ዙሪያ የማሳደጉ ሁኔታ አሁን የምንሰማው እንዴት ነው? ምን ይሰማሃል አንተ እንደ አንድ ወላጅ?
1: እንግዲህ
2: ይቅርታ እንግዲህ አንተ ያን ልናወራ ነው።
0: ምንም ችግር የለም።
1: እንግዲህ ምንም ችግር የለም።
2: እሺ።
1: እና በጣም የሚያሳዝን ነገር ነው። ያሳዝናል። አንድ ሰው ለስራ ወጥቶ እንደዚህ ብሎ በ20ና በ15 ሰው መጨፍጨፍ ማለት ይሄ በጣም የሚያሳዝነው ወደ ስተፊቱ ምን አይነት እንደሚገጥመንም እንጃ። እንግዲህ ይሄ ሁላ እንግዲህ ለምንድን ነው ድሮ ልጆቻችን አንጠብቅም አንልም አትሉም ቁጥጥር የለም ወላጅ ይባላል። አሁን ከስራ ሲሄድ ሳ ወላጅ አብሮ ከስራ ይሄድ? የሚያሳዝን ነገር ነው። በጣም የሚያሳዝን ነገር ነው። ይህንን ነገር እንዴት አድርገን ነው የምንዘልቀው የሚለውን ወደ ስተፊት አርቆ ማሰብ ያስፈልጋል። እንግዲህ ከኛ ከተማረም ደግሞ ያው ብዙ ችግር አለ። ደማስ በሚባለው ወታደር የዛን ጊዜ ወተን ተደብድበን ብለን አንዳንድ ሰዎች ምንድን ነው ያሉ ጠግበህ ልጆችን እንደተሳደግም ያሉ 6 ወር በሙሉ እኔ እህ ቤት የተኝቻለሁ እግሬን በሪሞን ያሻን ተመትቼ ማለት ነው። ያው ሁላ ተፋለምነ ያው ሁሉንም ጥቂት በርዷል ብለን ነበር። አሁን ደግሞ እንግዲህ በዚህ ስራ ምክንያት ደግሞ ይህ ሁላ ነገር ሲፈጠር ግን በጣም ያሳዝናል።
0: አሁን ግን እንደምናየው ሰላማዊ ሰልፍ ማድረጋችን ብዙ ውጤት ያመጣ መስሎ አይታይም።
1: ሰላማዊ ሰልፍ የሚጠቅም ነገር አይደለም። ለምንድን ነው የሚጠቅመው? የማይጠቅም ለምንድን ነው ብዬ ብልህ አላፊ የለንም። እንደገና ደግሞ ስንጎዳ ደግሞ የሚረዳ አሙታ ምናምን የለም። እኔ 6 ወር ከቤት የስቀመጥ አንድ ሰው ቀና ብሎ ያየ የለም። እና ስለዚህ ነጮች አፍጋና ቢያደርጉ ሲመቱ አለ ድርጅት የሚረዳቸው የእኛ ግን ምንድን ነው በ4 ዓመት አንድ ጊዜ ምርጫ ይመጣል። ምረጡን እንዲህ እናደርጋለን ነው እንጂ እስቲ አበረክነ ሴት ነይ ለሚቀጥለው ትውልድ ለልጆቻችን እስቲ ከዚህ ከምቀበለው ደሞዝ እስቲ አንድ ነገር እስቲ ላቋቁም የሚል የለም። ከዛች ወንበር ተቀመጠ የራሱነን ደሞዙን ይቀበላል። ለታዳጊው ለልጆቻችን ለሚቀጥለው ትውልድ ግን አርቆ የሚያስብ ሰው የለም። አበረክነ ሴት ማንም እንዲሆን
2: ምን ማድረግ ይሻላል? ምን አንዳንዴ ሰላማዊ ሰልፍ መውጣትን ድምፅ ማሰማት ዲሞክራሲ መብትህንም ችግርህንና ጎልቶ ትኩረት እንዲሰጠው ማድረግ ነው። ያ ካላደረግን ታዲያ ወጠን ተሰሚነት ካጣን እንዴት ነው ማድረግ የምንችለው?
1: አፍጋና አንውጣ አይደለም፣ አፍጋና ወጠን ተፋልመን ስናበቃ ስንመታ ስንደበደብ በዛን ጊዜ ምን አይነት ድርጅት ነው የሚረዳን ነው እንዴ?
2: መደራጀት አለብን ማለት ነው።
1: እስር ቤት የገቡ እኮ እስካሁን ያልተፈቱም አሉ። በምስጢራት ቴክ ተከፍቶባቸው ተለያየ ስራ ከፍተኛ ስራ ገብተው የማይሰሩ አሉ እስከዛሬ ድረስ።
0: አዎ፣ አሁን አቶ ወበት እንደገለጽከው ትልቁ ነገር ሰላማዊ ሰልፍ ሲባል ሰላማዊ ሰልፉን አደራጅቶ በስነ ስርዓት ግብ ከዚህ መነሻ እስከዚህ አሁን እንደዚህ እናደርግ ሚል አካል የለም። በሃይማኖትም ስናይ በሌላውም ስናይ እንደው ቤተሰቦች ብዙ ጣሩ እንጂ አክቲቪስት የሚባሉት አንዱ እዛ ላይ ጥሪ ያደርጋል፣ አንደኛው እዛ ላይ ጥሪ ያደርጋል። ያ ነገር በተደራጀ መልኩ መድረሻ ኑሮት ጥረት ሲደረግበት አናየም። እና ለወደፊት እንዲያው ምን መሆን አለበት?
1: እንግዲህ ወደ ስተፊት እኔ የምለው ምንድን ነው አሁን ቀጣዩ ትውልድ ማን ነው? ኃላፊነት የሚወስድ ሰው የለንም። ስንደበደብ ተደብድበን ነው የቀረነ። የሚለውን ሰዎች እያዩ ወደ ኋላ የሚያፈገፍግ ለምንድን ነው? የእኛ ሰው አፍጋና መውጣት አቅቶት ወጣ ነበረ። ግን ወደ ኋላ የሚያፈገፍገው ምክንያቱ ምንድን ነው? አላፊነትን የሚወስድ ሰው የለንም። በጫንቃችን የሚቆም ሰው የለንም። እና ስለዚህ ይህ ህዝብ እኮ ተመታ ቀረ። አይቶሙ ተገደለ። የት ነው የወሰዱት? የምስተራ ቤት ማልሆን። ለምን? የኛ ኃላፊነት ቢኖር የኛ የተማረ ከፍሎ ይህን ትውልድ ትንሹን ትውልድ ይዞ የሚጓዝ አይዟችሁ እያለ በኋላችን የሚከተል ካለ አይደለም። እንሄድ ነበር። አባል ግን ከእህርን በኋላ እንዴት ነው የምንሄደው ነው ምን? ኃላፊነት የዛን ጊዜ የተደበደብን እኮ ኃላፊነት የወሰደ ሰው የለም። ያው ምረውናል ማለት ይቻላል። ለምን? ብሊ ሹር ነው ያውም የወጣነ በቃ
2: በስሜታዊ
1: አፈንግጠን ማለት ነው። እና ስለዚህ ይህንን ኃላፊነቱን ወስዶ የሚመራ ያስፈልጋል። አሁን በበቀደም ሀዱ ልጁ ሲሞት ኋላ በረክነት የት መረጣለ ያለ በሙሉ ከዛ ተገንቷል። ይህ ሁላ ምንድን ነው? መጣነ በቃ ለሚቀጥለው በቃ ምረጡነ ነው እንጂ እስኪ ለሚቀጥለው ትውልድ ይህ ትውልድ አግድሞ እንዳይሄድ ለዚህ ትውልድ መሪ ያስፈልገዋል። አባቶቻችን ሃይማኖቱን ጠብቀው ኢየሩሳሌም ብለው ለዚች ሀገር እንዳበቁና ደግሞ ለዚህ ሀገር ደግሞ ለልጆች ለቀጣይ ትውልድ ደግሞ እስኪ አንድ ነገር እንፍጠር ብሎ እኮ የሚል ሰው የለም።
0: አዎ እንግዲህ በአንድነት በመጓዝ መፍትሄ ማምጣት ይገባል። አቶ ውበት በጣም ነው እናመሰግን።
1: እና አንድነት መሆን አንድነት የሚያደርገን ምንድን ነው? አላፊ ሲኖረን ነው። ሰጤ ዘመን
0: ጥሩ
1: ዝም ብዬ ሄጀ ተደብድቤን የስድስት ወር ከቤት ስተኛ ቀና ብሎ ያለ ያየ ይሻለ ምንም ነገር የለም። አሁን ግን የተፈራራ ነገር ነው ያለ። አሁን ይህ ልጅ አሁን የዛን ጊዜ ሰውየው ሳይሞት ግዝበጥ ብለን ወጣን። አሁን ግን ነፍስ ወድቆ ህዝቡ ተፈርቶ ነው ያለ። የወጣ ስጋናም የለም ብዙ
0: አዎ አንድነት እንፍጠር። እስኪ እንግዲህ ለወደፊት ያለው ሁኔታ እናያለን። በጣም እናመሰግናለን። መልካም ቀን
1: ለሁላችን። በጣም ነው የማመሰግነው። መልካም ቀን።
0: መልካም እሺ። አይቻ አሁን ደግሞ ከወይዘሮ አጫዋች ሰለሞን ጋር በዚህ ጉዳይ ቃለ ምልልስ እናደርጋለን። ጤና ይስጥልን።
3: ጤና ይስጥልኝ። እንደምን አደራችሁ? የረዲዮ ጣቢያ አዘጋጆች፣ የንብሌኖች በሙሉ እንዴት አደራችሁ?
0: ደህና ነን።
2: ደህና ነን፣ እግዚአብሔር ይመስገን። የእርሶስ ሀሳብ እንዴት ነው? ያለው ሁኔታ ምን ይመስላል?
3: ደህና ነን። እንግዲህ ሀሳቡ ጾታው ወደዛ ይቆይና ከሀሳብ ያው ልናገር የነበረውንም ወንድማችን ተናግሮታል። ሁኖም እኛ የደሮይቱ ልትጭር ልጆቿ ልታበላ ወጥታ ጭላት ቡቅ አድርጎ ይወስድባታል ልጇን። እነዚያ ተንጫጭታ እነዛን የተረፉትን ይዛ ወደ ጥግ ትሆናለች። የእኛ ኑሮ ደግሞ እንደዛ ነው። ያለንበት አላማ አሁን ልክ እንደዛ ነው። ሰላማዊ ሰልፍ ብለን ብንወጣም እንኳን ልጆቻችን እኛ ያልሆነ ነገር ስናይ ይገፋፋናል። አይተነዋል። ካሁን ፊት በሰላማዊ ሰልፍ ከስራ እንኳን ወጣቶች ቀርቶ እኛ ከስራ የተከለከልንበት አላማ አለ። በምሽጠራ ተወቅተን በፖሊስ ተጠቅጥቀን አሁንም ልጆቻችን ቆስለው ልጆቻችን ቲካቸውን አበላሽተው ስራ እንዳያገኙ እንኳን ልጆቻችን ወጣቶቹ እኛ ስራ የተከለከልንበት አለ እና ይሄ ሰላማዊ ሰልፍ የሚባለው ጉዳት እንጂ ጥቅም አይገኝበትም። አዎ የመጀመሪያ ፍቃድም ተቀበልነ ፍቃድም አልተቀበልነ በሰላም ዝም ብለን ያው ነጽነታችን እናውጣ ጸደቅ እያልነ እንወጣለን። የመጨረሻ ጊዜ ግና ያንን ነገር ስናይ እንኳን ልጆቻችን ትኩስ ኃይሎች ቀርቶ እኛ እንቃጠላለን። በቀደመ ልጇን ይዛ ስትወጣ እኔም ከዛ ሳሎን ቁጭ ብዬ ሳይ በቴሌቪዛ ነደደኝ፣ ተቃጠልኩ። እንኳንስ ልጆቻችን ቀርቶ ሰላማዊ ሰልፍ በምንም ታምር አይጠቅመን። እናታችን ባለፈው ሰዋለሽ ስማን በርክት አላስታወስኩም። የፈለገም ይሁን ለምን 5500 ሳይሆንም አዋተን
0: ወይዘሮ ሰላማ ማለት ነው።
3: አዎ ወይዘሮ ሰላማ አዋተን እንዳሉት ያንን ወራት ከባከፍተን እበላ ያለ በንጹህ የሚሰራ ካገኘነ በዛን ማቆት ሀጥርፎ ሀጥቅሞ ጉዳቱ እየባዘን እየባሰነ የመጣሁን ልጆቻችን የተረፉትን መልሰን እያበላሸነ ራሳቸውን እየሰበርነ እቲካቸውን እያበላሸነ ስራ እንዳያገኙ ወጥተው እንዳይገቡ ነው የምናረጋቸው። እንኳን እነዚህ ወጣቶች ቀርቶ እነዚህ እንደንብ የሰፈሩበት የዚህ ልጅ በእውነት እንደው ይቅርታ መጀመሪያውም ለነሱ ነፍስ ማርሳለ ለገባው ለነዚህ ወጣቶች ለወላጆች ፍጥናናትን ተመኘው እንዲያብለው እንደንብ አንድ ልጅ እንደንብ ሲሰፍሩበት እንዴት እንደተዋጋ እንዴት እንደዋጋ ከዛ ቦታ ሰው አልነበረም ሚደርስ ጠፋ። ይህ ሁላ ግን እኔ እንጃ የከፋት ነው የሚመስለኝ እንጂ የበቁነት አይመስለኝም። ከዚህ ሁሉም አጠቃላዩ የሃይማኖት መሪዎች ጥላቸውን ዘርግተው ለምን በየለቱ ልጆቻችን እንደዚህ ሆናሉ ለምን በየለቱ ወገኖቻችን እንደዚህ ሆናሉ ብለው ወጥተው አድማ ቢያረጉ እነሱ ይህን ነገር ቢመሩት ኑሮ ይታገስ ነበር። መጽሐፉም ዝም መሐይሙም ዝም ምን ነው የት ነው ያለነ እንዴ እንደተቃጠልነ እንደነደድነ።
0: አሁን ወይዘሮ አጫዋች ችግሮች ሲደርሱ ለችግሮች መፍትሄ እንዲመጣ ብዙ እንነጋገራለን። ግን አሁን የዚህ እነዚህ ወጣቶች ጉዳይም አንድ ዳር ከደረሰ በኋላ እንረሳዋለን። በየሰፈሩ ማውን ለምሳሌ የተለያዩ ለህብረተሰብ አገልግሎት የሚሰጡ ማዶኖች እንዲቋቋሙ ጥረት እናደርጋለን። ለወጣቱ በስነ ምግባራቸው የተሻሉ እንዲሆኑ እንዲማሩ እንደው ችግር እንኳን ሲያጋጥማቸው ነገሮችን በትግስት አልፈው ግጭት እንዳይገቡ ለማድረግስ መሰራት የለበትም ወይ?
3: እኔ እኮ እሱን ነው የምልህ ከክነስ የተቀምጦ ይህን ቃላት ሲናገር እንዴት ትልቆች ሰዎች የሃይማኖት መሪዎች አዛውንቶች አሉ አባቶች ለምን ዝም ብለው ተቀመጡ? ልጆቻችን እስቲ ወደ ኋላ ቆዩ። እንዴት ከክነስ የተቀምጦ ለህዝብ መሪ ሆኖ ይህን ቃላት ይናገራል ብለው አይወጡም? እነዚህ ካህኖች እኮ እነዚህ ትልቆች ሰዎች እኮ አሉ ታዳጊዎች ልጆች እኮ አሉ እኮ በየቤታችን እኮ አሉ። ስኳር በሽታ የያዘው ሰው ለሀጥዳም የያዘው ሰው እዚጋር የሰደደው መሰላችሁ? በዚህ ነው በብስጭት ነው ሁሉ የተቀበለው ህዝቡ። እንዲህ ብሎ በስኳር ሞተ፣ እንዲህ ብሎ በለሀጥዳም ሞተ፣ ኬፍ ልብ ገደለው። ይህ ሁሉ እኮ አምላክ እንዳይታማ ነው። ይህ ሁሉ እኮ ከሀሳብ የተነሳ ነው። ሀገራችን እንዲህ ያለሞት ነበረ? በየዕለቱ ቀብር እኮ ነው የምንውል። በየዕለቱ ቀብር ከምንወጣ ያችን ሀብራን ጥልጥለን ከምንሮጥ ለምን ነው ያሁን በስሜታዊ ሁኜ ነው የምናገር ያለው። ችዬ ልቤ ሊፈነዳ ሲቀርብ ነው እንደገና ወደዚህ የተመለስኩኝ። እስቲ እንዲያው የሚወጣልኝ እንደሆን ብዬ ለምን ነው ጸጥ ያልነው? ለምን ነው ዝም ያልነው? ምን ነው ልጆቻችን እስቲ ቆዩ ብለን እኛ ወተን ለምን ሮሯችን አናሰማም?
0: እኛስ ባህላችንስ ቀነስ አድርገን ለልጆች ለምን ብዙ ነገር አንሰጥም? ለራሳችን ነው ብዙ ጥረት እያደረግን ያለን።
3: ለራሳችን ትላለህ ታሁን ፊት አይተነዋል። በወንድሞቻችን በነ ሰለሞን ተካ በነ ሰላምሳ አይተነዋል። ስንቱን ነው የተሰቃየ ነው። ሰላማዊ ሰልፍ ብለው ልጆቻችን ወጥተው ስንቱን ነው በፖሊስ ተደብድበው በሽታ ተቀብለን። እኔ ለራሴ ስንት ነገሮች አሳልፌያለሁ በዛችን ቀን ልጆችን ለማዳን ስል ልጆች እንዳይጎዱ ስል ስንት ነው ያሳለፍነው። ይህ ሰላማዊ ሰልፍ እኮ ለኛ ምንም አይረዳንም። ሰላማዊ ሰልፍ ነው እንጂ በሽታ መቃረም ነው፣ በሽታ መሰብሰብ ነው። جين إني أندملو إني برجت كنيا بزو أواجه وشالو بزو تواجه وشالو بس دان متانا بعد سافا متانا كل ميسو أسرات يكفلنا نيمتانا كاستقدس تواجر للندر يا جنزب أسرات هذا اللي مكفلنا يسو أسرات يكفلنا أزي عجر سنمتا موت على المستلنا تازي جنت ترى ما يلا موتو كازينو وان نوم فاتش أو وان نوم بق أو يوم موتو مبق أو كازيني على كازيني على كازي وسطني على جيناي هي يراساتنو يراساتن ستاتنو
2: يراساتنو مندن وسط راس براساتنا على مقبابات على مدى قاقف
3: ستاتن هاي ما نوتانا كبر بهقو بسراتو النهد كل النت ديمقراطية تبالنا فنت أزنا بلانا تتانا تجبنا يلا ينو قطرنا كلنا معرقنا هذي هذي كموك كالوت درسنا هكذي درسنا للجو تاتنجن للجو تاتنجن من دي نسطناتو نكرساني سطناتو نكرساني سطناتو انياما تجبنال انياما بلتنال انياما زلنال فنت زنال هاي ما نوت كيرنا يعني بوتاو هدنا يعني سراتن جبانا كذي خلية تنسى بنيا تنسى نوازي هيدا تدرسة للجوتاتن يترسى ينيات قابن وازي للجوتاتن يترسى اهن دموا متسامي بمولو تسامالاتو سامتان زم كمنل يفلقون نقر اواتن اذلا يالي اهنم يتماروا شالو بزو اواجوا شالو النسو ሁሉን ነገር አዘጋጅቶ ጠበቃ ቆመው በእያንዳንዱ መማጎት ይቻላል ግን ይሄነ ሰላማዊ ሰልፍ ይያነ ልጆቻችን በሽታ ላይ አንጣላቸው የተረፉትን ልጆቻችን መልሰን ከዛው አንዘፈቃቸው ተሾፈቶ ጋሬጣ ተሾፈቶ ጋሬጣ ምን ነው ይሞሆኑ ምንድነው መቼ ነው ምን ማረው ከዚህ ግን እኔ ማጠብቀው በእውነት ከትልቆች ከሃይማኖት መሪዎች ከአባቶች ብዙ መታውቃላችሁ
0: እንደዚህ ሞኬድ ክሊታ የሚባሉ የነበሩትም በማዘጋጃ ቤቶች አካባቢም ብዙ መሰራት አለበት
3: ብዙዎች አሉ ድምቃቸውን አጥፍተው ዝም የሚሉ ብዙዎች አሉ ብዙዎች ቦታዎች አሉ ብዙዎች ቦታዎች አሉ አሁን ጀሯቸውን ጥለው ነው የሚያደምጡ ያለ ጀሯቸውን ጥለው ነው የሚያደምጡ ያለ ይሄ ቦታ እኮ ካንድ ቤት አይደለም ያ ሰላም ሳደረሰ ከሰለሞን ተካ ደረሰ ከበርሸባ ይሄው ከዚህ ይሄው እያንኳኳኮ ነው ምንድነው ያሉን መጀመሪያ በፎቅ እየዘለልነ በህንጣ እየዘለልነ ስንወድቅ የኢሳቅ ሻሜር በጎሽ ተብለናል አሁን ደግሞ ከዚህ ደረስነ በ15 አመት ህፃኖች ይሄ ነገር ይሄ ድርጅት ሲሰራ ከምን የተነሳ ነው ከሃይማኖት አይደለም ከሃይማኖት መሪዎች ስንፍና አይደለም ከራባኖች ስንፍና አይደለም ምን ነው መሆናችሁ አባቶች ስንት ነገር እኮ ታውቃላችሁ ስንት ነገር እኮ ብዙ ነገሮች እኮ አሳልፋችኋል
0: ድልጽ ነው ወይዘሮ አጫዎች እንግዲህ ሁሉም ይስራ ያለው ጊዜ የገደበን በጣም ነው እናመሰግናለን
3: በጣም አመሰግናለሁ ያው ስሜቴን ለመግለጥ ነው እንጂ እነት ሞያል ሰራሁኛ አይደለም
2: ግን ጥሩ መልእክት ነው መልእክቱ በጣም ጥሩ መልእክት ነው ተደማጭነት ያለው
0: ሁላችንም የጥሪ ደወል ነው እናመሰግናለን
3: እኔም አመሰግናለሁ ሰላም
2: የተከበራችሁ አድማጮቻችን ስለዚህታችን እየዘራችን ነው ብላችሁ ስለቆያችሁ እጅግ በጣም እናመሰግናለን ቴክኒክ ባለሙያችን ሮኔ ደሃን ምስጋና ያደረሰው ያን ሰጠናም አመሰግናለን በቀን ስርታስ ከመንገናኝ መልካም ቀን
0: መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
0: ጤናስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ኢብራሂም ዘመን አቆጣጠር ዮም ሸኒ ካፍ ዳሌት በኢያር ተፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 11 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 3 ቀን 2018 ዓ.ም ነው። የከሳት በኋላ የአማርኛው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜናና ስማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ፕሮግራማችን ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር በተለያዩ ርዕሰ ጉዳዮች እንወያያለን። በየአካባቢው የሚወጡ አውቶቡሶችን ወደ ሀርሄርጼል ወደ ኢየሩሳሌም ሐሙስ ለሚካሄዱ የመታሰቢያ ስነስርዓት እሱንም እናስታውቃለን። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና ሂዝበላ በተኮሰውና ራክፋን በተባለው ቀላል ድሮን የተገደለው ተጠባባቂ ወታደር ሻምበል ባሻ አሌክሳንደር ግሎብኒዮቭ የቀብር ስነስርዓት ዛሬ በፔታክቲክቫ ከተማ ይፈጸማል። በራምሌ ከተማ እንዲት የ30 ዓመት ዕድሜ ክልል የምትገኝ ሴት በቅርብ ቤተሰቦች በጥይት ተኩስ ዛሬ ተገደለች ተባለ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እና ደቡብ አዛ የሽብርተኞችን ተቋማት ማፈራረሱን አጠናክሮ እንደቀጠለ ነው። በአሜሪካና ኢራን መካከል ዘላቂ ሰላም ለማምጣት የሚደረገው ጥረት እስካሁን መፍትሄ አልባ ሆኖ እንደቀጠለ ነው ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ሂዝበላ በተኮሰውና ራክፋን በተባለው ቀላል ድሮን የተገደለው ተጠባባቂ ወታደር ሻምበል ባሻ አሌክሳንደር ግሎብኒዮቭ የቀብር ስነስርዓት ዛሬ በፔታክቲክቫ ከተማ ይፈጸማል። የ47 ዓመቱ ወታደር አሌክሳንደር መስዋዕት የከፈለው እስራኤልና ሊባኖስ በሚዋሰኑበት አካባቢ ሲሆን በሹፌርነት ሲያገለግል ነበር። የቀብር ስነስርዓቱ ዛሬ በፔታክቲክቫ ከተማ በሚገኘው ስጉላ በተሰኘው ወታደራዊ መካነ መቃብር በአምስት ሰዓት ይፈጸማል። ጓደኛው ዳኒ ቤታን አሌክሳንደር ከመገደሉ 10 ደቂቃ በፊት እንዳናገረውና ስራው በሁሉም የሀገሪቱ ክፍል ለጦሩ ቁሳቁሶችን ማቅረብ ስለሆነ አስቸጋሪና ውስብስብ እንደነበር ገልጿል። ይህ በእንዲህ እንዳለ ሌሎች 3 የእስራኤል ወታደሮች ዛሬ በሂዝበላ ራክፋን ጥቃት መቁሰላቸው ተገልጿል። በራምሌ ከተማ እንዲት በ30 ዓመት ዕድሜ ክልል የምትገኝ ሴት በቅርብ ቤተሰቦች በጥይት ተኩስ ዛሬ ተገደለች ተባለ። በግድያው በተጠረጠረው ግለሰብ እጅ ሽጉጥ መገኘቱ ተገልጿል። በጥይት ተኩሱ አንዲት ሴት ከመገደሏ ባሻገር ሌሎች 4 ሴቶች ቆስለዋል። አንዷ በከባድ ሁኔታ ተጎድታለች። ሌላኛዋ ከመካከለኛ እስከ ከባድ ባለው ደረጃ ቆስላለች። አራተኛዋ ደግሞ በቀላል ሁኔታ ተጎድታለች ተብሏል። ሌላ ሴት ደግሞ የጥይት ተኩስ በሰማችበት ወቅት በድንጋጤ ተጎድታለች። ፖሊስ በመጀመሪያ ካደረገው ምርመራ መረዳት እንደቻል ነው ተጠርጣሪው ወደ ቤት በመግባት ወደ 2 ሴቶች ተኩሷል። አንዷ በከባድ ሁኔታ ከተጎዳች በኋላ ወዲያውኑ ህይወቱ አልፏል። ሌላኛዋን ደግሞ አቁስሏል። ተጠርጣሪው ከቤት ከወጣ በኋላ ወደ ራምሌ ገበያ በመሄድ ተኩስ ከፍቶ ሌሎችን አቁስሏል ተብሏል። ይህ በእንዲህ እንዳለ በራምሌ ከተማ የ16 ዓመት ታዳጊ ዛሬ በጥይት ተኩስ ቆስሏል። ድርጊቱ የመበቃቀል ሳይሆን አይቀርም ተብሏል። ቃል አቀባያችን ካደረሰችን ዘገባ መረዳት እንደቻል ነው 2026 ዓመተ ምህረት ከጀመረ አንስቶ እስከ ዛሬ ድረስ በአረብ ማህበረሰብ 109 ሰዎች ተገድለዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እና ደቡብ አዛ የሽብርተኞችን ተቋማት ማፈራረሱ እንደቀጠለ ነው። የእስራኤል ጦር በደቡብ ሊባኖስ የሂዝቦላን የሽብር ተቋማት ማፈራረሱ እንደቀጠለ ሲሆን በደቡብ አዛ ደግሞ 4 የሐማስን የምድር ዋሻዎች አፈራርሷል። ዋሻዎቹ 4 ኪሎ ሜትር ርዝመት ነበራቸው ተብሏል። አንደኛው ዋሻ ታጋሽ ዜጎችን ለማቆየት ተጠቅሞበታል። የእስራኤል መከላከያ ሰራዊት እንደገለጸው በምድር ዋሻዎቹ የኻን ዩኒስ ክፍል የሐማስ አመራሮች ሲጠቀሙበትም ነበር ተብሏል። የሰሜን እስራኤል ደህንነት ሁኔታ አሳሳቢ መሆኑን የሞሻብ ማርጋሊዮት ሊቀመንበር ኤታን ዳቪድ ገለጹ። ኢታን ዳቪዲ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደ ትላንቱ ራክፋን የተባለው ቀላል ድሮን በእስራኤል ግዛት ገብቶ ከዚያ በኋላ ሄሊኮፕተሮችን ማየትና ከማርጋሊዮት በ150 እና 200 ሜትር ርቀት ጦርነት ማየት የሚያሳዝን ነው። እንዲሁም እስራኤል መከላከያ ሰራዊት የአካባቢው ነዋሪዎችን መደበኛ ህይወታቸውን መቀጠል ይችላሉ ብሎ ማስታወቁ ምናልባት ከፖለቲካ አመራሮች የተቀበለው መመሪያ ይሆናል። በጦርነቱ አሸናፊ ለመሆን በከባድ ሁኔታ እርምጃ መውሰድና መላ ሊባኖስን ማጠቃለልና ሌላ አይነት ውጤት ማምጣት ነበረብን ብለዋል። የባህልና ስፖርት ሚኒስትር ሚኪ ዘዋር እስራኤል ኢራንን የኒውክሌር እቅድ ካላስቀረች ከሀገሪቱ ጋር ያላትን ጦርነት አትጨርስም በማለት ተናገሩ። ሚኒስትር ሚኪ ዘዋር ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ በዚህ ታሪክ ውስጥ ለኢራን የኒውክሌር ጦር መሳሪያ የሚኖር ከሆነ እስራኤል ከኢራን ጋር ያላትን ጦርነት አታቆምም፣ ከኢራን ጋር ስምምነት ተፈጽሞ ሀገሪቱ የኒውክሌር ጦር መሳሪያ ባለቤት የሚያደርግ ከሆነ ኢራን መጀመሪያ አፈሙዙን የምትደቅነው ወደ እስራኤል ነው። ይህን ደግሞ እኛ እንስማማም። በጠቅላይ ሚኒስትር ናታንያሁና በፕሬዝዳንት ትራምፕ መካከል ያለው መግባባት በመጨረሻ የሚያመጣው ውጤት ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ማድረግ ነው። በዚህ ደግሞ 100% እተማመናለሁ፣ እስማማለሁ ብለዋል ሚኪ ዘዋር። በደቡብ እስራኤል የኪቡስ ኪሱፊም ነዋሪዎች ከሁለት ዓመታት ከስድስት ወራት በኋላ ወደ ቤታቸው መመለስ ጀመሩ። ኪቡስ ኪሱፊም ጥቅምት 7 ቀን 2023 ዓ.ም በሐማስ ሽብርተኞች ከተጎዱ ቦታዎች መካከል አንዱ ነው። ቃል አቀባያችን ኢጽክ ዘዋሪስ ካደረሰን ዘገባ መረዳት እንደቻልነው የኪቡስ ኪሱፊም ነዋሪዎች ላለፉት አንድ ዓመት ከስድስት ወራት በኦሜር ኑረዋል። ዛሬ ወደ ቤታቸው መመለስ ጀምረዋል። እስከ መጪው ሰኔ ወር መጨረሻ ድረስ 98 ከመቶ የሚሆኑ የኪቡጽ ነዋሪዎች ወደ ቤታቸው ይመለሳሉ ተብሎ ይጠበቃል። ጥቅምት 7 ቀን 2023 ዓ.ም 150 የሚሆኑ የሐማስ አሸባሪዎች ወደ ኪቡጽ መግባታቸው ይታወሳል። 17 የኪቡጽ ነዋሪዎች ተገድለዋል። ከነሱ ውስጥ ወደ አዛ ተጠልፎ የተገደለው ሽሎሞ ማንጹር ይገኝበታል።

0: የማቆምና የተብላላ የኡራኒየም ማዕድን ከሀገሪቱ የማስወጣት ሁኔታ ውድቅ በማድረግ ኢራን በጦርነቱ ለደረሰባት ጉዳት ካሳ እንዲከፈላት በሆርሙዝ የባህር ወሽመጥ የሉዓላዊነት ስልጣን እንዲሰጣት ማዕቀቡ እንዲነሳላትና የተያዘባት ገንዘብ እንዲለቀቅ ጠይቃለች ተብሏል። በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኒውክሌር እቅድ ዙሪያ ሀገራቸው ያላትን ቁርጥ አቋም በድጋሚ አስታውቀዋል። ፕሬዝዳንት ትራምፕ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት እንድትሆን ድላን ሰጣትም የተብላለው የኡራኒየም ማዕድንም በእጃችን እንዲገባ ይደረጋል። አሁን ያለበትን ቦታም እናውቃለን። ቦታውን የሚከታተል ኃይል ማለን። ወደ አካባቢው የሚጠጋን አካል ሁሉ በቦምብ እናጋየዋለን ብሏል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳሌም ሀገራቸው ያለ ፍላጎቷ ከእስራኤል ጋር በጦርነቱ ጣልቃ መግባቷን ገለጹ። የሊባኖስ ጠቅላይ ሚኒስትር እስራኤልና ሂዝቦላ የሚያካሄዱትን ውጊያ አስመልክተው ሲናገሩ ሊባኖስ ጦርነቱን መተው ትችላለች። እኛ መርጠን የገባንበት ጦርነትም አይደለም። በጦርነቱ ፍላጎት የለንም። እኔ ይህን ጦርነት በሊባኖስ የሚካሄድ የሌሎች አካላት ጦርነት ነው ብዬ ሰይመዋለሁ። የእስራኤልና ኢራን ጦርነት ወደዚህ ያመጣው ጦርነት ነው። ይህ ጦርነትም ሊባኖስ ከእስራኤል ጋር እንድትነጋገር አድርጓል ብለዋል። የሊባኖሱ ጠቅላይ ሚኒስትር አልሃዳት ከተሰኘው ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ። ይህ በእንዲህ እንዳለ በሊባኖስ ፓርላማ የሂዝቦላ ድርጅቱ ወኪል አሊ ፊያድ የሊባኖስ መንግስት ከእስራኤል ጋር ድርድር ማካሄዱን በጥብቅ ተችቷል። አሊ ፊያድ በደቡብ ሊባኖስ ባሰማው ንግግር እስራኤል በመላው ሊባኖስ ወታደራዊ እንቅስቃሴዋን ባሰፋችበት ወቅት የሊባኖስ መንግስት ከእስራኤል ጋር ድርድር ያካሄዳል። ድርድር ከተካሄደም ሊባኖስ ቅድመ ሁኔታዎችን ማስቀመጥ ነበረባት። በአሜሪካ አሸማጋይነት የሚደረገው የተኩስ አቁም ስምምነት የእስራኤልን ነጻ ወታደራዊ እንቅስቃሴ ማስቆም አለበት ብሏል የሂዝቦላው የፓርላማ አባል። በሌላ በኩል በእስራኤልና ሊባኖስ የፊታችን ሐሙስ በአሜሪካ ድርድር ይካሄዳል ተብሎ ይጠበቃል። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቄል ከ91 ሳንቲም ሲመነዘር አንድ ዩሮ በ3 ሸቄል ከ42 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬ ዕለት አየሩ ከትላንትናው ጋር ተመሳሳይ ነው፣ ነገ ማክሰኞ ግን በጣም ሞቃታማ አየር ጸባይ ይኖራል ብሏል። የዘርፍ ባለሙያዎች ዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴላቪቭና አካባቢዋ 25፣ በሃይፋና አካባቢዋ 24፣ በብኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 36 ዲግሪ ሴንቲግሬድ ነው። ወርቅነሽ ለሰዓቱ ያለን ዜና ዚላ በቃ
1: አመሰግናለሁ። ስጠኝ ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ወጣይ ዘገባ እናቀርብበት ሰዓት ነው። ተላዩ ወርሰ ጉዳዮች አሉን። የመጀመሪያው እንግዲህ በኢራንና አሜሪካ መካከል የተኳቁም ስምምነት እንደተደረሰ ተነግሮ አንዱ ላንዱ የዚህ ዘላቂ የሆነ ሰላም ለማምጣት ሐሳቦች ቀርበው ነበር ውድቅ የተደረጉ እንደሆነ ይነገራልና ያለው ሁኔታ እንዴት ነው ወርቅነሽ?
1: ያለው ሁኔታ አስቸጋሪ ነው። ምናልባት ጊዜው ሲራዘም ወደ ስምምነት የሚሄድ ሁኔታ ይኖራል ተብሎ ቅርብ መስሎ ተወርቶ ነበር። ትራምፕ እንደውም ስምምነት ላይ እየደረስን ነው፣ ለፊርማ እየተቀራረብን ነው ሲሉ ስምምነቱ ለእስራኤል አይጠቅምም እየተባለ የተለያየ ሀሳብ ይነሳ ነበር በእስራኤል ባለስልጣናት በኩል። አሁን ግን ኢራን ትራምፕ ላቀረቡ ጥያቄ እየሰጠችው ምላሽ ትራምፕ እንደሚፈልጉት እንዳልሆነና በጭራሽ ሊስማሙ እንደማይችሉ አሳውቀዋል። ኢራን በሰጠችው ምላሽ የኢራን ፍላጎት ሰፊ እንደሆነ ካሳ መቀበልም እንደምትፈልግ ጦርነት ስለተከፈተባት ሌላም ሌላም እንደሆነ ነው የሚገለጸው። በትራምፕ በኩል እንደውም ኢራኖች ዳግም በአሜሪካ ላይ እንዲስቁ አንፈቅድም በማለት ያው አልተስማሙም ኢራን ለሰጠችው ምላሽ። እንግዲህ አሜሪካ ምናልባት ወደ ጦርነቱ ለመመለስ ብዙም ፍላጎት አልነበራትም ይባላል እንደገና ጦርነቱን ለማደስ። ምክንያቱም የአሜሪካ ሕዝብ አብዛኛው በሚባል ደረጃ በኢራን ላይ የሚካሄደውን ጦርነት እንደማይደግፍ ነው የሚገለጸው። ግን ያው እንደምናውቀው ጦርነቱ እስራኤልና አሜሪካ ነው እንግዲህ በኢራን ጋር የገጠሙት ወይም በኢራን ላይ የተካሄደው ጦርነት። በእስራኤል በኩል ደግሞ ጦርነቱ በዚህ እንደማያበቃ ገና እንደተንጠለጠለ እንዳለ በተለይ ጠቅላይ ሚኒስትር ቢንያሚን ናታንያሁ ባሳለፍነው ሌሊት ከፕሬዚዳንት ዶናልድ ትራምፕ ጋር እንደተወያዩና በእስራኤል በኩል የሚመርጡት ጦርነቱ እንዲታደስ፣ በኢራን ብዙ ነገሮች ይቀራሉ፣ ጦርነቱ እንዲታደስ ይመርጣሉ ይላሉ የተለያዩ መረጃዎች። በአሜሪካ በኩል ምን ሊወስኑ ይችላሉ እንግዲህ በሂደት የምናየው ነው። ጠቅላይ ሚኒስትር ቢንያሚን ናታንያሁም ሲቢኤስ ከተባለው ቴሌቪዥን ጣቢያ ጋር 60 ደቂቃ በተባለው ፕሮግራም ተጠይቀው የኢራን ጦርነት ገና አላበቃም ብለዋል። እንደውም የኢራን አስተዳደር ስለ አስተዳደሩ ተጠይቀው አስተዳደሩ መቼ እንደሆነ ጊዜውን ባናውቅም ይወድቃል፣ ጊዜውን ማወቅ አይቻልም፣ ግን ሊወድቅ ይችላል፣ የሚወድቅበት ሁኔታ ሰፊ ነው አጋጣሚው ብለዋል። ዛሬም ጠዋት ሚኒስትር ሚኪ ዞሃር በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ኢራን በእስራኤል ላይ ይዛቻ ሆና መቀጠል የለባትም፣ በተለይ ኒውክለር ጦር መሳሪያ ግንባታዋ ጉዳይ ሙሉ በሙሉ የለም የሚባልበት ደረጃ ካልደረሰ በዚህ ሁኔታ መቀጠል አይቻልም ብለዋል። እና አሁን ባለ ሁኔታ እንደሚገመተው ምናልባት ጦርነቱ ሊታደስ ይችል ይሆን የሚል ስጋት አለ በእስራኤል በኩል። ግን ደግሞ ያው አሜሪካና እስራኤል ስለሚወስኑት በሂደት በጊዜ ብዛት የሚታይ ጉዳይ ነው። የሆርሙዝ የባህር ወሽመጥ ጉዳይም አለ። ይሄ በጣም ዓለም አቀፍ ርዕሰ ጉዳይ ነው፣ እንደምናውቀው አነጋጋሪ ነው። በዓለማችን ኢኮኖሚ ላይ ታላቅ ተጽዕኖ የሚፈጥር ነው፣ እየፈጠርም ያለ ጉዳይ ነው። እንግዲህ ለመተንበይ ይከብዳል፣ ያስቸግራል። የኢራንና የአሜሪካን ጉዳይ ሰጠኝ።
0: አዎ የኢራንና አሜሪካ ጉዳይ በተለይ አስጊነቱ ለእስራኤል ነው። እንግዲህ በጦርነቱ የተቀመጡ ግቦች አሁን በ2025 ዓመተ ምህረትም የዛሬ ዓመት እንግዲህ ሰኔ ወር እየቀረበ ነው። በሰኔ ወር የነበረው ለ12 ቀናት እንዲሁም ደግሞ ከአፕሪል ወር ድረስ ከየካቲት 28 ጀምሮ የነበረው ጦርነት ለ40 ቀናትም የሚፈለገውን ውጤት ካላመጣ የአያቶላዎች አስተዳደር እንዳለ የሚቀጥል ከሆነ የኒውክለር እና ባለስቲክ ሚሳይል እቅዶችም ካልቀሩ ኢራን አሁንም ለሂዝቦላ እርዳታ እየሰጠች ከሆነ ጦርነቱ የተካሄደበት ዓላማ አልተሳካም ሙሉ በሙሉ ማለት ይቻላል። እንዴት ሆኖ ነው አስታራቂ ነገር የሚመጣ? በጦርነት ነው በቀጣይ ድርድር ነው የሚለው ሁላችንም ግራ አጋባ ነው። ቀጣዩን እናያለን።
1: አዎ አስቸጋሪ ነው። ቀጣይ ርዕሰ ጉዳይ አለን። ቀጣዩ ርዕሰ ጉዳይ በሰሜን እስራኤል እንግዲህ የቀጠለው ጦርነት ከባድ ነው። አሁንም የተኩስ አቁም ስምምነት ቢባልም ግን በተኩስ አቁም ስምምነት ጥላ ስር ሆኖ የህይወት መስዋዕትነት እየተከፈለ ነው፣ በተለይ መከላከያ ሰራዊቱና እንዴት ነው እንደው ወደ ከዚህ ወደ ከፋ ሁኔታ ያመራ ይሆን? በሂዝቦላ የሚወሰደው እርምጃ እንደው ወደ ሊባኖስ ጦርነት ይቀየር ይሆን?
0: የተኩስ አቁም ስምምነቱ ተከብሯል ማለት አይቻልም። አሁኑ ሁለቱም አካላት እስራኤልም እርምጃ ትወስዳለች፣ ህዝበላም እርምጃ እየወሰደ ነው። ትላንት በሰሜን እስራኤል ያየ ነው ራህፋን የተሰኘው ቀለል ያለ የተለያዩ ፈንጆችን ተሸክሞ የሚመጣው ራሱም አጥፍቶ የሚጠፋው አካል ድሮን ማለት ነው። ቀላል ድሮን በእስራኤል ግዛት እያንዣበበ ማየት ከዚህ በላይ እንግዲህ ብዙ ነገር መሰራት እንዳለበት የሚያመላክት ነው እና የእስራኤል መከላከያ ሰራዊት لذیح اینه تنیا مفتی مامت اتالبت آهن الکساندر تبلو و تدرم تجدلو بذیح نو آهنم سوست و تدرش کسلال کام بفتن گودات بذیهم ملکو یه درس بتن هنیتا اسرائیل کلاکی اسرائیل بطله مفتی مفلج الکبت یه تصور یالو نگروچن دالو یتاوکال نگرگن یه بلاد رجت بندند نگروچ اسرائیل نیه ولت متعبت هنیتا لاهنون دیلیلوچن میسایلوچن بیتکوس اسرائیل تکلاکلوالج روکیتوچن بیتکوس تکلاکلوالج سلزی مگر لالو میاد تعبت نگریت علت یه میاد تعبت هنیتا که ایرا اسرائیل دکمه متکلاکل بات هنیتا با فتاین مفلج علبات رم جاموس دل بات کال هنر بازی هنیتا که کتلا واقعو لسرائيل كفتن يانو ميوان بيانو ماسبو متجمريو كالا
1: ازيلاي يهيهون تنصافا في نگر وچن بومبات امرو تنميركو تنصافا في نگر ندالكو لماكشف هسچگاري ونوني تافترال بمكلاكي هسراوي توست منالبات كذيبه في تيالتا سببت تكنولوجو قدم متفلو يالتستكاكل اللي هوني چلال بكربون رمن سماوغن اندوم امريكا وست يتلايو ጦርመስ ጥይቶችን የተለያዩ ጥይቶችን ባንዴ የሚተኩስና በቀላሉ በ30 ሜትር ራዲየስ ዙሪያ ክልል ይፈነዳል ያ ጥይት ሲመጣ ሄራክፋን ምን ነው ተንሳፋፊ ነገርና በቀላሉ ሊያከሽፍ የሚችል ባለፈው ሳምንት ይመስኛል ካልተሳሳት ወይም በዚህ ሳምንት ወደ እስራኤል እንዲገባ በመከላከያ ሚኒስቴር ተስማምተው እንግዲህ በርካታ እንደዚህ አይነት መከላከያዎችን እንደተገዙና በሲሚን እስራኤል አካባቢ ይሄን ተንሳፋፊ ነገር በቀላሉ ለማክሸፍ ያው ስምምነት ላይ ተደርሶ እንደነበር ባለፈው ያው አይተናል መረጃዎችን እንዳልከው ይበልጣል ባይባልም ግን እስራኤል ቴክኖሎጂ ውስጥ ይገባት ድረስ አብልጣት ሰራዋለች ከገባት የሂዝቦላ ድርጅት አሁን የሚልከው ተንሳፋፊ ቦምብ አጥምዶ የሚልከው እንትን በጣም ከባድ ነው የመከላከያ ሰራዊቱ ባብዛኛውም በተለይ የተኩስ አቁም ስምምነት ከተደረሰ በኋላ
0: ሱግሸል ድሮን ነው ማጥቃት ከቻለ አጥፍቶ የሚጠፋ ከሆነ ድሮንም ስራው አጥፍቶ መጥፋት ነው ያው ይፈነዳል መሰራው ይላካል በሮ ይመጣል ይፈነዳል ጉዳት ያደርሳል ይሄን ደግሞ ራክፋን የተባለው አዲስ አይደለም ለእስራኤል ግን ኦሬታን በተባለው ቴክኖሎጂም ድሮንን ባጭሩ እንከላከላለን የሚል ነበር አሁን እንግዲህ ጣላት ያኛውም ይሄኛው ደግሞ መከላከስና መጣ ምን ያመጣሉ የሚለውን ደግሞ ማየት ያስፈልጋል ልክ በጥቅምት 7 በፊት በነበረው ያማስ ድርጅት ያደርገው እንደነበረው እስራኤል መሸወድ የለባትም አሁን ጣላትም ቢሆን ቴክኖሎጂዎችን እየተጠቀመ ነው ኢራኖችም ቢሆን ስንት ቴክኖሎጂ ተጠቅመው ነው አሁን በዚህ ጦርነት ጉዳት ያደረሱ ባካባቢ ሀገራትና
1: እንዴ እንዳልከው ከባድ ነገሮች ሲታሰቡ ጥቃቅን ነገሮችን መቋቋም ሊያቅት ይችላል እንደዛ አይነት ነገር ሊኖር ይችላል ግን የድሮን ማህን በተለይ የሂዝቦላ ድርጅት ቀደም ባሉት አመታት እንደምናስተውሰው የጠቅላይ ሚኒስትሩን ቤት እንኳን ለማጥቃት መከሩ የነበረ ዝቅ ብለው የሚበሩ ያለ ሰው የሚበሩ አውሮፕላኖች ክሌታይስ የሚባሉ በራሪ ቁሶች እንዳልከው ከፈነዱ በኋላ ያው እነሱም ይፈነዳሉ መረጃም አይሰጡም አይገኙምና እንደዛ አይነት ነገሮችን ለማክሸፍ መከላከያ ሰራዊቱ የተቸገረበት ሁኔታ እናስተውሳለን ዝቅ ብሎ ስለሚበሩ ይባላል ያው ከበርቀት በሪሞት ኮንትሮል ይዘው እንደፈለጉ ስለሚያንቀሳቅሷቸው በህንጻ ውስጥ ስለሚሽሎኮሎኮ ነው ሌላም ሌላም ይባል ነበር ዞሮ ዞሮ እንደነዚህ አይነት ነገሮችን መከላከያ ቴክኖሎጂ ካልተገኘ ጥቃቱ ይቀጥላል ዋናው ነገር ምንድነው ግን ይሄን አሸባሪ ድርጅት ማጥፋት ነው እሱ ከጠፋ ነው እንግዲህ የአካባቢው ሰላም ሊረጋግጥ የሚችለው አምኖ ትጥቆን ሲፈታና ጊዜም ውስጥ ይመስላል ግን ይሄ ደግሞ ቀላል ለማድረግ ይከብዳል
0: አዎ የሞሻቭ ማርጋሊዮት ሊቀመንበር ምንድነው ያሉ መላ ሊባኖስን ማጥቃት ያስፈልጋል ነው ያሉ እና ሂዝቦላ ብቻ ነው የሚያጠቃን ብለን የሊባኖስ አስተዳደር ቁጭ ብሎ ያዛ ሚንቀሳቀሰውን ቀንደኛ ሽብርተኛ መቆጣጠር ካልቻለ ለምንድነው እስራኤል የሊባኖስን ፓርላማ ማጥመታ የሚሉ ብዙ አካላት አሉና ልታስብበት እስራኤል ይገባል ሊባኖስ እንዳለ መንግስት ሲጨነቅ ሂዝቦላንም የፓርላማ ባለም ስላለው እሱም አብሮ እንዲጨነቅ ይሆናል መፍትሄ ያመጣሉ በጋራ ካልሆነ ግን በእንደዚህ መልኩ ጣላትን ማሸነፍ ቀላል መስሎ አይታይም አሁን ዛሬም ሶስት ወታደሮች በዛው በተመሳሳይ ሁኔታ ቆሰሉ ብሎ መስማታችን ወታደሮች እንኳን ራክፋኑን መምታት አቅቷቸው በነፍስ ወከፍ መሳሪያቸው ለመምታት ጥረት ሲያደርጉ ማየታችን ባንድ በኩል አሁን እስራኤል ከደረሰችበት እንትን የሚጠበቅ አይደለምና አይነተኛ መፍቴ መፈልግ ማስፈልግ ነገር ሁኔታ መስሎ ይታየናል እንግዲህ ወደፊት መፍቴ ይፈልጋል ብለን እናስባለን ሌላ ወርቅነሽ እንግዲህ በእስራኤል ያው የርስ በርስ ግድያ ቀጥሏል ዛሬ አንዱ ነገር እናነሳዋለን አንድ ይጨመራል ዛሬ ደግሞ በራምሌ ሰማነው ትልቅ ችግር አለ ያው በተኩስ አንዲት ሴት ተገላለች ሌሎች ቆስለዋል ወዴት ያመራን ነው?
1: እንግዲህ አስቸጋሪ ነው። አንዳንዴ እንዳልከው ባረቡ ማህበረሰብ ይባላል፣ አንዳንዴ በታዳጊ ወጣቶች መካከል፣ አንዳንዴ በወንበዴ ቡድን መካከል፣ ሌላም ሌላም በፖሊስና በወጣት እየተባለ፣ በአጠቃላይ ግን የእስራኤል ዜጎች እስራኤል ሀገር ውስጥ የሰው ደም እንዲሁ በከንቱ እየፈሰሰ እያየን ነው። ምንም ይሁን ምን አሁን የሰው ልጅ ነው። ሰው ምንም ቢራቀቅ ምንም አይነት ዘመናዊ ቴክኖሎጂ ቢፈጠር የሰውን ግን መፍጠር አይቻልም። የሰው ነፍስ እና ይሄ እንግዲህ ታላቅ ክብር የሆነው የሰው ነፍስ ምንም ብትለው እንግዲህ ተመሳሳይ የእስራኤል ፖሊስ ነው፣ የእስራኤል መረጃ ድርጅት ነው፣ የእስራኤል ቴክኖሎጂ ነው። እዚሁ እስራኤል ምድር ነው እንግዲህ ሰውን ያህል ታላቅ ነገር ደሙ በከንቱ እየፈሰሰ ያለውና እስራኤል እንደሚታወቀው በእርግጥ በዙሪያዋ ሁሉም እንግዲህ በጠላት የተከበበች ሀገር ናት። ትኩረት የምትሰጥበት ነገር በቅደም ተከተል ሲታይ ቅድሚያ የምትሰጠው ነገር ይኖራል። ዞሮ ዞሮ ግን ቤት ውስጥ ሰላም ከሌለ የዜጎቿ ደህንነት ካልተጠበቀ ቤት ውስጥ ነው እንግዲህ የሚመጣውን ችግር መቋቋም የሚከብደውና የሚያቅተውን ከባድ ነው። ይሄን ነገር ለማስረዳት የወጣቶችን ግድያ አሁን የነ ይመኑን ሌላም ወጣት እንደው ስሙን ስለምናውቅ እሱን ቶሎ ጠራን እንጂ ሌላም የወጣቶች ታዳጊ ወጣቶች እንደወጡ እየቀሩ ነው በከንቱ። የሴቶች ዛሬ አሁን አንዲት ሴት ናት የተገደለችው፣ ሶስቱ ሴቶች ቆስለዋል። በአጋጣሚ ሁሉም ሴቶች ናቸው። በአብዛኛው ቤት ውስጥ ነው ቤታቸው ውስጥ ነው መቁሰላቸው ያው ለፖሊስ ደውሎ የተነገረ ለእስራኤል ማጌንዳ ቢዳዶም የሕክምና እርዳታ ድርጅት። አንዷ ደግሞ መኪናዋ ውስጥ ነው የተባለው፣ ከቤቷ በተወሰነ ሜትር ርቀት እንግዲህ ተጠርጣሪው ተይዟል። በጣም የቆሰለችው ወደ ህይወቷ ማለፉ ታውቋል። ባሏ ነው የተባለው ተጠርጣሪው። ብዙ ሳይቆይ ደግሞ በሉድ አንድ 16 ዓመት ታዳጊ ደግሞ ተመቶ ይህ ቆስሎ ወደ አሳፍሩፌ ለህክምና ሄዷል። በከባድ ሁኔታ ቆስሎና እንደው አንዳንዴስ ይመስለኛል በመገናኛ አውታሮችም በተከታታይ ስለማይዘገብ እንጂ በየሰዓቱ እስራኤል ሀገር ውስጥ ሰው የሚቆስል የሚመታ የሚሞት ይመስለኛል። እና ያለንበት ሁኔታ ከባድ ነው። በአረቡ ማህበረሰብ እየተባለ አሁን ወደ 109 ደርሷል። ይህ ዓመት ከጀመረ ስንል ጥር ነው እንግዲህ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ አሁን ግንቦት ላይ ነን። በዚህ አጭር ጊዜ እንግዲህ በአረቡ ማህበረሰብ ውስጥ ካል ደግሞ ሌላ ከአረቡ ማህበረሰብ ውጭ እንግዲህ እስራኤል የተለያዩ ማህበረሰቦችን ያቀፈች ሀገር ናት። ከቁጥሯም አንጻር ሲታይ ያለው ሁኔታ በጣም ከባድ ነው። እንደው መንግስት ትኩረት ሊሰጥበት የሚገባው ጉዳይ ነው።
0: ለዜጎች በሙሉ አረብ ነው፣ ሌላው የማህበረሰብ ክፍል ነው፣ ይሄ ነው ይሄ ነው ሳይባል በእስራኤል ውስጥ ላለው ይሄ አሁን በአንዳንድ ጊዜ አረብ ማህበረሰብ ያለው ግጭት በችልተኝነት አትዩት፣ ችላ አትበሉት፣ ትልቅ ትኩረት ስጡት። ይሄ ነገር ወደ ሌሎች ከተማዎች ይዛወራል፣ ወደ ሌሎች አካባቢዎች እየተባለ ብዙ ጊዜ ለመንግስት ለፖሊስ ጥሪ ይቀርባል። አንዳንድ ጊዜ አረብ ማህበረሰብ የራሱ ጉዳይ አይነት ነገር አለ፣ ፖሊስ ደግሞ እርምጃ ወስዳለሁ የሚልበት ሁኔታ አለ። ግን አስቀድሞ እርምጃ ቢወሰድ በአካባቢው ብዙ ህገወጥ የጦር መሳሪያዎች አሉ፣ ብዙ የወንበዴ ቡድኖች አሉ። እነዛን ማስቀረት ቢቻል ሌላው አካባቢም ሰላም ይሆናል እና አንዳንድ ችግሮችም ይወራረሳሉ። ስለዚህ ችግሮች እንዳይወራረሱ አንዱ ከአንዱ መጥፎ ነገሮችን እንዳይለምድ በመላ ሀገሪቱ ሰላምና ደህንነት የማስከበር ኃላፊነት የመንግስት ነው። መንግስት አሁን በዚህ ዙሪያ በአጠቃላይ ህጎችን በመቀየር ፖሊሶችን በማሰማራት ብዙ መስራት ያለበት ሁኔታ እንጂ ትላንትና የዘገብነው ነገር ሳይደርቅ አሁንም ችግሩ ተቀጣጥሎ ዛሬ ደግሞ ሌላ ቤታቸው የተቀመጡ ሰዎች ጥይት ተኩስ ሲመጣባቸው ቤትም እኮ ደህንነት የለም። ውጩን ፈርተን ቤት ስንቀመጥ ቤት ውስጥም እንደዚህ ከሆነ የመንግስት በኩል ብዙ መሰራት እንዳለበት ህብረተሰቡ ሁላችንም መስራት እንዳለብን የሚያመላክት ነው። እንግዲህ
1: ከባድ ያለ ሁኔታ ምናልባት የአረቡ ማህበረሰብ የራሱ ጉዳይ ነው ያልከው ሰጠኝ። እኛ እንግዲህ እንደ ጋዜጠኛ መቼም እንግዲህ የአረቡ ማህበረሰብ የሚለው ነገር ይኖራል፣ ስለ በርስ በርስ ስለሚፈጠር እርስ በርስ ግድያ። ለምሳሌ እኛ ማህበረሰብ አሁን ወጣቶች ሲገደሉ እንደ ራስ እንደ ቅርብ የሚሰማንን ነገር እንናገራለን በስሜት። ግን ደግሞ እውነት የሆነ ነገር አለ በመካከልና መንግስት በአጠቃላይ ትኩረት መስጠት ታለበት። አንዳንዴ በአረቡ ማህበረሰብ ውስጥም የደህንነት አካላት ፖሊሶች ሲታኮሱ ከወንበዴዎች ቡድን ጋር ወንበዴዎችን ለመያዝ ወንጀለኛ ለመያዝ እንግዲህ ሲቆስሉ እናያለን። እና የእስራኤል ጸጥታ ጥበቃ ይሰራል ብዬ ነው የማምን በማንኛውም ቦታ። ግን የበለጠ ትኩረት መሰጠት አለበት እንጂ የራሱ ጉዳይ ተብሎ በቀረ ቁጥር የሀገር ወንጀል ነው ዞሮ ዞሮ። እና
0: የአረቡ ማህበረሰብ መሪዎች እኮ ነው እንደዚህ ብሎ
1: እነሱ ነው ይሄን የሚሉ። እኛ እንደ ጋዜጠኛ ግን ይሄን ማበረታታት አለብን ብዬ አላስብም። መንግስት ምን እየሰራ ነው?
0: ማበረታታት እኮ አይደለም፣ ችግር አለ። ችግሩን ለመቅረፍ መንግስት መንቀሳቀስ የበለጠ አለበት ነው እንጂ
1: አዎ የበለጠ ስራ መስራት አለበት እንዳልከው ይሄ ያስማማናል የበለጠ ስራ መስራት አለበት ወንጀሉን ለማድረግ ከስሩ ግን መንግስት የትኛው ነው ፖሊስ የትኛው ነው ለይቶሚያ ለምን ቅድሚያ ይሰጣል የሚለውን ያው ለመቼም ያው መረጃም ጥናትም ስለሚያስፈልገው ነው
0: እንግዲህ የሚቀርቡ ቅሬታዎች አሉ ሰላማዊ ሰልፍ ተደርጓል መንግስት ብዙ መስራት አለበት ይላሉ የህብረተሰቡ ክፍሎች ያደርጋሉ 109 ሰዎች በአምስት ወር ባልሞላ ጊዜ ውስጥ ሲገደሉ መንግስት መስራት አለበት ፖሊስ ኃላፊነቱን በተገቢው እየተወጣ አይደለም ይላሉ ያረም ማህበረሰብ መሪዎች አቤቱታ ቅሬታ ያመጣሉ ይሄ ነገር ወደ ሌላው ይተላለፋል በቸልተኝነት አትዩ ይላሉ ያንን ነው እኔ ለማንጸባረቅ የሞከርኩት የሚሉትን ነገርና
1: አሁን የበለጠ ግልጽ ለማድረግ ነው እንጂ ልክ ነህ ያው እኛ የደገፈንም ወይም አንዱን እንትን ይያልን ሳይሆን በአጠቃላይ ምንድነው መንግስት ትኩረት መስጠት አለበት በየሁሉ ማህበረሰብ ይገደላል ሰው እየሞተ ነው ደም እየፈሰሰ ነው አንዱ ብቻ አይደለም አንዱ ግሩፕ ብቻ አይደለም በእስራኤል ሀገር ዜጎችና ግን ለምን ይሆናል እንግዲህ እንደ አይነት ወንጀል ቅስቀሳ መቆም አለበት
0: አሁንም በኢማኑ በሌሎች የሚያየንበት እኮ ችግር ሲፈጠር ቶሎ ብሎ በጸጥታ በኩል መድረስ የሚችል አካል አልነበረም የሚሉ ቅሬታዎች አሉ የትም ቦታ ወንጀል እንዳይኖር መንግስት የበለጠ ኃይል ያለው
1: ብቻ አይደለም ነው
0: የጦር መሳሪያ መያዝ የሚችል ኃይል ያለው ፍቃድም ያለው መንግስት ነው እንጂ ግለሰቦች አይደሉም ስለዚህ በግለሰቦች እጅ ያሉ መሳሪያዎችን መንግስት የማንሳት የመውሰድ የታጠቁ ሰዎች ደግሞ ህጋዊ የሚሆኑበትን ብዙ መሰራት እንዳለበት እየተነገረ ያለው
1: ነው መሰራት አለበት በሁሉም ማህበረሰብ ነው እንግዲህ እንዳልከው የማኑንም ብዙ ጥያቄ እየተነሳ ስለሆነ የተለያየ ቡድን የተለያየ ነገር ያነሳል ግን የወንጀል ድርጊት መቆም አለበት የንጹሃን ደም ባይፈስ ጥሩ ነው እና መሰግናለን ወደሚቀጥለው ሳምንታዊ ዝግጅት
2: ከስራ ዓለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከህግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
1: ጤናስጥልን የተከበራችሁ አድማጮቻችን ሳምንታዊ ፕሮግራማችን ጀምሯል። በዛሬው ዝግጅታችንም ከህግ ጠበቃ ማሙዬ ዘሬ ጋር በስራና በአሰሪና በሰራተኞች መካከል ስላለው ግንኙነት እንወያያለን። ዛሬ ምን ወያይበት ርዕሰ ጉዳይ ህብረት ቆሃዳም ወይም ካብላን የተባለ በልምድ ይጠራል። እንግዲህ ህግ ጠበቃ ማሙዬ ዝርዝር ሁኔታውን ያስረዳናል። በዚህ ዙሪያ ምን ወያየው የህግ ጠበቃ ማሙዬ ዘሬ ስልክ መስመራችን ላይ ነው። ቀጥታው ደስ ነው ምናልፈው። የህግ ጠበቃ ማሙዬ ጤና ይስጥልን እንደምን አልክ?
3: ጤና ይስጥልኝ ወርቅነሽ። ላንቺም እና ለህብረተሰቡን ለአድማጮቻችን እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን።
1: እናመሰግናለን ስለተለመደው ሙያዊ ትብብርህ። ዛሬ ደግሞ እንግዲህ በህብረት ቆሃዳም ዙሪያ ነው የምንወያየው። እንግዲህ እንደ ሰዎች የስራ አይነትና የትምህርት ዝግጅት መቼም ብዙ ነገሮች ሊኖሩ ይችላሉ። እንደ ምሳሌ ያነሳ ነው አሁን በህብረት ቆሃዳም በተለይ የሚሰሩ በተለያዩ ቦታዎች የጥበቃ ስራ፣ የጽዳት ስራ፣ እነዚህን ስራ የሚሰሩ ሰዎች ብዙ ጊዜ በቋሚነት የመቀጠር እድሉን ላያገኙ እንደማያገኙ ነው የገለጽክልንና ምንድነው የሚያገኙት ጥቅማ ጥቅም በቋሚነት? እስኪ እንግዲህ ያው የቋሚ ሰራተኛ ሆኖ ለምሳሌ ኬረንሽ ታልሙት ሌሎችንም የማያገኙቸው ጥቅማ ጥቅሞች ይኖራሉ፣ ግን የሚያገኙቸው በቋሚነት እንደው ነገ ወዲያውን ውይይታችን ሲሰሙ ይሄ ነገር ይከፈለኛል ወይ ብለው እንደ ትንሽ ማስቆሬታቸውን ሲያዩ ሊመረምሩት የሚችሉ ነገር እነዚህ በጽዳትና በጥበቃ የሚሰሩ ሰዎች ምንድነው የሚከፈላቸው ግዴታ አሰሪያቸው የሚከፍላቸው ምንድነው?
3: ኦኬ ጥሩ ጥያቄ። አንደኛ ትንሽ ማስቆስናይ ከነፒንሲያ ማለትም ለጦረታም ይሰበሰበለ ነገዘም ዘ ማስት ማለትም ይሄን ማለት አለበት ይሄ መሆን አለበትም ለምን በህግ ስለሆነ ፊት ያለፈው እንግዲህ ብዙ አመት የሆነ ነው ግን ፊት አልነበረም። አሁን ግን ማንኛውም ሰራተኛ የትም ስራ የጦረታ ገንዘብ የመሰረሰብ ግዴታ አለ።
1: አሰሪዎች ያው በየወሩ ያስቀምጡላቸው።
3: አዎ ይሄ ማረጉ ይታሰራሉ። እነት ለመናገር ከሆነ ተመርምረው እንዲታሰሩ ይሆናሉ።
1: አሰሪዎቹ
3: አዎ። ሁለተኛ ሻውት ነው ሳፉት ምን እንላቸው? አሁን እንግዲህ በቀን ምን ሰራው 8 ሰዓት ተኩል ሆኖ ከሆነ 10 ሰዓት 11 ሰዓት 12 ሰዓት ሰርተን እንደሆነ እንግዲህ ያው የ8ቱ ሰዓት የተወሰነ እንደሆነ ከዛ ወዲያ 100 አሁዝ ሆኖ እንደሆነ የአንደኛው ሰዓት I am a man. Yang terus masuk korea siwat ada nama itu alam benda itu tidak cemerlang, nama cemerlang nak kau ni dah mati ya? Ihin nama itu alam. Besok shop baru tu benda si halu no, ini besok tu no support. Nada mo khawf shalat nada mo erfat. Nama ni awal mo erfat halu na. Nazar foto ni jadi erfat watch. Hebatan na botai kaya iralu. Na tanda botai asrahulatkan hulau botai alam.
1: Bandamet.
3: Handan dulu semua ham mesti kanada. Salah satu nama anda, engkau ini anda kuat mana? Kasraulat saat yang nasi negeri ni elam, ini mahu kalian bela.
1: Kasraulat kan yang nasi elam, bahamet.
3: Kasraulat kan bahamet yang nasi.
1: Zikir hanya uno.
3: Oh, ini no, ini minimal ini no. Lela udemo, ahun thosan serat corak yang mana koran, nasi udemo. Malasan, benda me agua buze ganzab. سرام مكفلة لبنان قدي قدي مكفلة وصل بتخبرات بوري تسبونه لو سنت ذلك إن دهركوين بتخبرات بوري سنت وصل بين
1: ياندو رنجري كه يوبا يورسلا تنيكونا
3: أو ياتسبو أنت ندي هون هون على إن ما يدرس أشوره مو كريستانو كريستانو هول لو بوته إلهم ياندو فسام تندت أنا كعكرو كريستانو موت سرعته ياو كرتا أخسريو إن ده كارن شتال مود بيجي ورو لسه تسطه وين ترو سرعتني عم تعلو سرعتني تشد تسطالو ترو سرعتني ملا ملالو بلو سلام ياسم يعني يمسك أو نونا بهجين ماسك جدود سويلا إنها هبزو بوتوج إن ده زي حالة نجار علو ياو دم دال كتاي من مرة هي كارن شتال مود يتلا يستو تستو تعلو بيت بيورو معناه جنزمنو جنت توصلنا جيزة كويتن أهم كارن شتال مود من نلو استعمت بوهلا بكا يعلى من متن توصل جوالة زواليا مش كان تهان ويم متن تشفن وعلى ويم مكين عديس تفلك تجزالة ويم ده مولي لنا غير ترقب بتعلى
1: ترقب ما استعمت سيمولا إلا كقال
3: متن ده مول متن نو ما سات كفل بتم قبرات كفل بتم استعوضه جيزو سيد استعوضه نون جي قبر متكفل يا جيزو استعمت تهان بوهلا بكا يا شيء تسافسافتشو ما توش مو هالج ولا توش مو صوتش مو له أوته يفلكهم مارك تشلاله إن أنا زلاي ما سافسافو نجار لهبرة تسافو سرات فلقو لكن ده زهالو إن دهالو بوتاوتش بمرتو شلاله
1: يا تما تشوي سرات بوتاوتش أو
3: تما تشوي لهون باتهم لهون داركوش استان استعمت بهالا بكيت هو سنة جنزبالة يعني زنا قرت شفنا بطالة
1: تسبسو مو يستعد الناس يوتن أستان على هون قديتا لا قديه لانو يتبقى نيز الأسرة على مصر وسويش قديتا كسر رومي قبلت وهم تكمادك ماشوا بينسيا بلنال بقوا مين نتمني يوم مصر أبو تاي كفرال قديتا نو شو أتون صافوت رقمو كم مصر أو مصر قدر بلاي كسرات أماري جنزب سلمي كفلو هين ماوك علبت ما يتعلبت ليلة ورفتنا ورفتم يوم قديتا إسرابو توجه بيسات وطنو لسراتن يوم نسيوت
3: خوفش محلا دمو هزي راستا خوفش محلا بامت دمو يتوسن يكير على انتنا تهندن بوت هايرات كنال تهندن دو سلاسة هزي خوفش محلا من لاتو دمو يتوسن اكز يالا فسام انتمكو ينكانو مسلوين يتوسن انتن عموك علي دمكار بقى على متهم الناس اللي هالسرح الكفل مالتي يا بتن يعني روفي شرايته ياوي كتر اللي هالمالتنا
1: ايه روفي فك عادي شور مرة جاكي جامو صار اللي بتاس السراتين ياو جزء غني قبل لتالي ياو
3: قبل لتالي
1: هنا مرة ما هو كسب اللقال الناس يوت من الوقت رك أتوي تيال لمسالة عند سو مسار بات بوتاي توصل متر بجرد أتواتي دو ميدرس بات بيهون أي كفل مي بالال بهجو مسارات نديت نوي الناس يوت كفية يا مقوقة جمالتنا.
3: إنجدي عندنا نقسم عن كفلم يلوي تلالو. إيه هبقو سلام ماس جديدة منامن يلوي تلالو. جين وانا ومسارة نجار من دين مسألة شوارتناش. سراسة جبا. بكا هن أوك ألو بنا من نجار لب. إني كوس إندي ركينه متى أو إندي نو هي درسني على هي درسني على هي درسني. بله من نجار لب. نا أهون زيلا يا مانسات يفلكوا من دينه سلو شوتنا صافوتو بزوج شوتنا صافوتن ماسكورة تشو هي تلو شو تشون ترارجو ما يعيو تين بزوج مي قدو تين ይገርማል። ብዙ ሰዓት እየሰሩ በቃ ይሄን ሁላ ሰርች እንዴት ነው ያለው ደሞዝ ምናምን ይላሉ። ግን አንዳንዶች በቃ ተለቃርከ ስትገባቸው እንትን ይሄን ትሉሽን አይተዋለኝ አይውት ማንድየው እኛ ማለትም ይሄኮ ከሊያ ይባልም ብዙዎች በቃ እንትናችሁ ትሉሻቸው ነው ያየሙ ሁላችንም አንዳንድ ጊዜ ትሉሻችን እኮ እኔ አሁን መች እንደ አይቶ እንደማላውቀ እነት ለመናገር እንደው እንትን ነውአለን እና ይሄ መታየት አለበት። እዛው ለታየውት በኋላ ይጃሰረያል አይ ይው እንትኑቆ ካርቲሱቆ ይሄን ነው የሚያሳይ እንዴ ይመጥቸ ነበር እንዴ ይመጥቸ ነበር እንዴት ለምን እንግዲህ ሊሳሳቱ ምሮይ ካስቦናቸው ጋር ሊሳሳት ይችላል
1: ይሄ
3: እናው ስለ ንስያው ስላልችው ለሁላውም ለርቀት ለመጣው እንግዲህ ሀመስረ እዛው ህቤታችን ወጠን እዛው ተደረስነ ይሄን አምጣ ምንል አገባቢ አይደለም ይሄ አብዛኛው ስራ ለፋሁት ባንድ አውቶቡስ ሂዶ የሚሰራው ሰው እንትን ቦታ ነው ያለ እና ከተማውም ቢሆን አንድ ከተማ ቢሆንም ለፋሁት አንድ ካብ አንድ አውቶቡስ ሂዶ ነው ሰው የሚሰራ እና ስለዚህ ይሄ መድረስ አለበት ነው። ይሄም በጣም አፈሪዎች ችግር ያረጉም ያውቃሉ ይከፍላሉ። እኛ ማረጋለም መጠየቅ ነው ይሄን እንዲያርገመጣለው ይሄ ማለትም ወጭ አለኝ እዚህ ስራ ለማጣጥቁ ወጭ አለኝ
1: ገንዘብ ያው ግድ ለመدرس ወጭ
3: ይወጣል እና ወጭ እኮ በቃ እኔ ለመስራት ነው የመጣው እንጂ እኮ እንትን አጎቴ ለጠይቃል ይርኩም እና ይሄ ለስራው መስዋዕት ስለከፈልኩኝ ይሄን መከፈል አለብኝ እንብሎ ስለከ አብዛኛውን ጊዜ እንደው ንስያ አልከፍልም ይል እንደው አካል እንደው ሰምቼ ማለው
1: አው እንደው ህጉ ምን ይላል ነው እንጂ በርግጣው እንደው ንስያውት አሁን
3: ህጉ አንዳንድ ጊዜ የሚያጠብ ግዜ ሻውት ነው ሳፎትና ትናያ ቡዳ ይሄ ሻውት ነው ሳፎት እርፈት እንዲወጣ ምናምን ነው ለንስያውት በቃ ይሄን ክፍል ይላል ተክቡ ተክቡራት ቡርትን ወጭ አርግ ይላል ግን ተክቡራት ቡርት ስንልኩ አንዳንዶች የተክቡራት ቡርት እኔ መጣ በመኪና ነው አከረከረ ላይ ይገጣሉ የተክቡራት ቡርት እንደሚከፈል የታወቀ ነው
1: ይሄ በአውቶቡስ ከሆነ መጓጓዣ ያው የአውቶቡስ ሂሳብ ይከፈላል በአውቶቡስ ይመጣበት
3: ያው ይከፈላል ያው ብዙዎች ታይጠይቁ ነው የሚከፈላቸው አው
1: ስለዚህ ማወቅ ያስፈልጋል። ሌላ ግዴታ ነገሮች አሉ ግዴታ አሰሪ ቦታ አሰሪዎች የሚስራ ቦታዎች የሚከፍሏቸው እንዳልነው አሁን እንደተዘረዘሩት እንደ ሁፍሻ ነሲዮትም ብለናልው ያለ ጥያቄ ነው ብዙ ጊዜ የሚከፈልና ያልከን ሁፍሻት መhalla ፔንሲያ ሌላ ምን አለ ምን አልባት የተረሳ ነገር
3: አሁን ደግሞ ይትና ያቡዳ ምን ነው አለ አታንድ ቦታ እየሰራ ነ አሁን በቃ ስራዬን እሰራለሁ የለመድኩ ስራ ነው የምገባበት ሰዓት የታወቀ ነው መውጣበት ሰዓት የታወቀ ነው ሰውት ነው ሰፈት ካለም አውቃ ነው ያን ስራ ሲቀየርብ ያን ስራ አሰራሩ ወይም ደግሞ ያን የለመድኩትን ስራ ትቶ ይሄን አርግ ሲሉኝ እንግዲህ ስራውም ይከብድ ከሆነ ደሞዝ ያስጠይቃል
1: አዲስ ስራ ከሆነ
3: አዛው ቦታ ዛው ቋሚ ስራ እየሰራው እንግዲህ የተወሰነ አመት በዛው ስራ እየሰራውኝ ከተወሰነ አመት በኋላ ደግሞ ይሄን ተውና ይሄን ስራ ያ ስራ ሚከብድ ከሆነ ያለውበትን ሁኔታ ሊቀይር ከሆነ ለራ ማለት ነው በቃ ጥሩ ሁኔታ ያለው አሁን ምሰራው ስራ አይመቸኝም ብሎ ሰው የሚያስብ ከሆነ አራት ላይ የሚባላልኝ ያን ችግር የለም እሰራለሁ እኔ ግን እንደዚህ ከሆነ የለመድኩ ስራ ስላልሆነ ልምድ ስለሚወስድብኝ ስራው ደግሞ እዚህ ትንሽ ከበድ ስለሆነ ደሞዝ ይከፈለኝ
1: ተጨማሪ ገንዘብ
3: አሁን አንዳንድ ሰዎች ቦታው ያው አንድ ቦታ ስለሆነ እዛው ስለሆነ ሌላ ቦታ ስላልሄዱ በቃ ቻል አርገው ተውታል አንዳንድ ብሮች ግን አሁን እንደምለውን ያረጋሉ ችግር የለም እኔ ልሰራ ነው የመጣው ግን ይሄኮ የለመድኩ ስራ አይደለም እና እንደዚህ ከሆነ በሰዓት 50 ብር የሚከፈለኝ እንደሆነ 52 ሆነ ይሆንብኝ ድርድር ማረክ ወዲያው ለቋለ መሄድ ለምን ያን ስራ ለማስለቀቅ መብት ሰራተኛ አሰር የለውም ተከፈለው ግን ከፍያ ያለው አሁን ያን ማረግ ይችላል ተከፈለው በኋላ እንቢ ማለት ይችላል ግን ያን ደሞዝ አድግለትም ማለት ነው አሁን ለምሳሌ ነው ሰድና ትልቅ ሱፐር ማርኬት ካለ አሁን ከሮት ያረኩት እንትን ሲዱር የሚያረጋሉ ወይ ደሞ የመጠጥ ምናምን ሲዱር የሚያረጋሉ አሁን የመጠጥ ክብደትና እዚህ እንትን የዚህ ፔሮት ያረኩት አንድ አይደለም አይደለ አሁን ከሊያን አሁን ማረግ ያለብህ ይሄን እዚህ ያረኩት ፔሮቱን ሲዱር ተውና ይሄን ቢራውን አንሳ ኮላውን አንሳ ምናምን የሚሰራ ከመጣ አሁን ጀምረህ የመስራት አለብህ ካለው ችግር የለም። ይህ እኮ ኢንሳነሳ ወገቤን ይሰማኛል፣ ይህ ኢንሳነሳ ይሆናለሁ፣ ይህ እኮ ከባድ ስራ ነው እና ወደዚህ ማለት ከሆነ ገንዘብ ይጨመረ በሰዓቱ እስካሁን 50 ብር የሚከፈል እንደ አሁን 52 ብር ይሆንብኝ አጠበቀረማ እንዴት አድርጌ ከፍለ ይሄዳለሁ ያለመድኩት ስራ። አብዛኛውን ጊዜ ወርቅነሽ አብዛኛውን ጊዜ ሰራት አሰሪ ያን ገንዘብ ይሰጣቸዋል። ለምንድን ነው ያሰራተኛ ለዛ ስራ የተፈለገ እኮ ያን ስራ የሚፈልግ የሚሰራ ስለጣጣ ነው።
1: የስራ ክብደትም ይኖረዋል አሁን እንደምትለው
3: ለውጥ ሲኖር ጥያቄውም አግባቢ ነው። ይሄን ያህል ገንዘብ ከፈለ ብትለውም አግባቢ ነው። ላንተ ካልከፈለ እኮ ሌላ መጥቶ ያው ያን ሊከፍል ነው አይደል?
1: አዎ። ሰራተኞች ይሄን ጥያቄ ማንሳት መብት አላቸው።
3: እንደዛ ነው ቅድም እንዳልከው አንድ ስራ ስንሄድ ስራውን መመጠን አለብን። ይህ ስራ እንዴት ነው ለኔ ከባድ ነው አልከበድ ነው ገንዘቡ ይስማማኝና አሁን ደግሞ እግዚአብሔር ይመስገን አሁን ባለንበት ጊዜ ደግሞ በጣም በሚያስገርም ሁኔታ ቻገር በጦርነት እየተዋጋች ኢኮኖሚዋ ግን በቃ ሰማይ ደርሷል ሰማይ ደርሷል። እና ሰራተኞች የመብታቸውን መጠበቅና ያላቸውን ሁኔታ ማሳደግ ይችላሉ። እና ይሄን መጫወት አለባቸው እንትን ማለትም
1: መጠየቅ መብትን ማወቅ ያስፈልጋል።
3: ትክክል ትክክል። እንደዛ አድርገው ያሰራተኛ አሰሪ እኮ እንትን ምርጫ የለውም ወይ ለዛ እንትን 52 በከፍለ ይከፍላ ወይም ደግሞ ገና አዲስ ሰራተኛ ገና ሊመለምል ነው። አዲስ ሰራተኛ ደግሞ አመጥቶ ማስተመር ምናምን ደግሞ ብዙ ጣጣው ብዙ ነው።
1: ጥሩ። እንግዲህ ሌሎችንም ርዕሶች እያነሳን ወያያለን። ማጠቃለያ ህግ ጠበቃ ለዛሬው ርዕሳችን ህብረት ኮሃዳም ወይም ካብላን ማጠቃለያ ምን ትላለ?
3: አዎ እንግዲህ እኔ ሁላውም አሰሪ በቋሚ ስራዎች ቢሰራ ይመረጣል። አንደኛ ተቋሚ ስራዎች ዋናው መሰረታዊ ጥሩ ነገር ያለ ባዶ ወብዲም አለ። ባዶ ወብዲም ማለት የሰራተኞች ኮሚቴ አለ። መብትህን በቃ አንተ ምንም ሳታር መብትህን ያስጠብቅልህ ህብረት ኮሃ ምናምን ያላቸው ምንም በቃ ራሳቸው ታልተታገሉ ምንም የሚረዳቸው የለም።
1: አሃ በህብረት ኮሃዳም የሰራተኞች ባዶ ወብዲም ወይ የሰራተኞች ኮሚቴ ምን ነው የለም።
3: አትክክል ወርቅነሽ የምታስታውሽ እንደሆነ የኛ አብራኪ ቤትሆሊም ባርዜ ላይ እየሰሩ ጣልቅ የገባችለቻቸው ህብረትነት ጸጋ መላኩ ናት። ለምን እነዛ እንትን ይሄ
1: ኮሚቴ ያላጠራቸው
3: የነበረባቸው እዛ ሁሉ ላይ ደርሱም ነበር። አዎ። እና ባዶ ብድን እኛ እንግዲህ መስራት ያለብን ባዶ ብድን ያለው ነው። ባዶ ብድን እንግዲህ የሚሰራ ለሁላው ነው። ቀይ ጥቁር ነጭ ቀይ ምናምን አጭር ምናምን አይልም። የሁላውን ሰራተኛ ነው የሚያስከብር።
1: አዎ በጣም
3: ነው ወሳኝ ጉዳይ። ስራ ስንመርጥ ይህ ስራ ብንማርም ባንማርም አሁን እንትን አሁን እኮ ብለናል አንዳንድ የተማሩትም እኮ እንደ በህብረት ኮሃዳም አንዳንድ ጊዜ ይሰራሉ ለተወሰነ ጊዜ።
1: አዎ በጣም ብዙ ጊዜ ይሰራሉ።
3: አዎ። እና ስራ ስንመርጥ እንዴት ያለው ስራ ነው መብታችን የሚጠብቅልን እዛ ወዲያ ብዙ ችግሮች እንወጣለን ብዬ አምናለሁ።
1: በጣም ጥሩ። እንግዲህ በአሰሪና በሰራተኞች መካከል ስላለው አጠቃላይ ህግ የስራ ህግ መመሪያ ደንብ በሰፊው እንወያያለን። ለወደፊቱም የህግ ጠበቃ ማሙዬ ዘሬ ዛሬ ስለሰጠህን ሙያዊ ማብራሪያ ከልብ እናመሰግናለን።
3: እኔም አመሰግናለሁ። መልካም ቀን።
1: እናመሰግናለን። መልካም ቀን። ሰላም።
0: የተከበራችሁ አድማጮቻችን አሁን ወደ ቃለ ምልልስ ነው የምናልፈው። አቶ ስጦታው ፈረደ በስልክ መስመራችን ይገኛል። ጤና ይስጥልኝ አቶ ስጦታው፣ እንደምን አለ?
4: አብራ ይስጥልኝ። እንደምን አላችሁ? ነው ደህና ነኝ። ለአድማጮችም
0: ደህና ነን። እንግዲህ ሐሙስ የሚደረገውን መታሰቢያ በተለይ በሱዳን አድርገው ወደዚህ ወደ ቅድስት ሀገር ሲመጡ የተሰዉ ህይወታቸው ያለፈ ዜጎችን በተመለከተ መታሰቢያ ይካሄዳል እና ስለሱ እንግዲህ እናንተ መታሰቢያ አለ። እስኪ ያለውን ሁኔታ ግለጽልን።
4: በቅድሚያ አመሰግናለሁ። እንግዲህ ያው በየአመታው በዛ ጫካ በረሃ ረግፎ የቀሩ ሰዎች አገር አውቆት እንደ በየአመታው ይዘከራል ታሪካቸው እና አሁን እኛ በነስ ዮና ከተማ ለየት ያለው ምንድን ነው፣ እስካሁን ድረስ የተለያየ ግቢ ቦታ እየፈለግን ነበር ምናስታውስ እንጂ ቋሚ ቦታ አልነበረም። አሁን ግን ከሰላሳ አመት ጥረት በኋላ አውልት ተገንብቷል። ከከተማችን ያው የወጣ እንደሚገነባው እና እዛ ነፍታችን ሮብ በ13 ቀን ከምሽቱ 6 ሰዓት ጀምሮ አውልቱ ይመረቃል። ካህናት ተጠርቷል። ባለስልጣኖች ይገኛሉ። አሁን በዚህ እናንተ የፈለግኩት ምንድን ነው፣ ብሉ ሽማግሌዎች ከእኛም ከተማችንም ቢሆን ብዙውን ጊዜ በስልካቾ ዋትሳፕ ስለማይጠቀሙ አብዛኞቹ አይሰሙም። ባይሆንላቸው እኮ ታሪኩን ሰምተው አብየት ቢቀሩ ታሪኩን ይስሙ ለማለፍ ፈልጌ ነው። ቀኑ ያው ፍታችን ሮብ አምስተኛው ወር 13 ቀን ከምሽቱ 6 ሰዓት አድራሻው ፒናት ማርጎሊን ሊያ በሪንበርግ ነው ይባለው ያካባቢው ሰፈር። እና እንግዲህ ማንኛውም ታሪክ እንዳወቅሰው መጥቶ ግዴታ አስተውሶ መሄድ ያስፈልጋል። ግድነስ ሆነ አይደለም በአካባቢ ያሉ ከተማዎችም እንደረኮበት ዶርቸል ቢመጡ ይሄ እንግዲህ ትልቅ ታሪክ ነው ለኛ ለመጣው ትውልድ። አሁን ገና ሳይመረቅ ወጣቶች ምንድነው ያሉ ይጠይቃሉ። እና ይሄን ለማተላለፍ ፈልጌ ነው። ብዙ ነበር ያደከመና እና ይሄ ነው መልክቴ።
1: በጣም ጥሩ ጥሩ መልክት ነው ስጦታው። የተለየ ዝግጅት አለ ምናልባት እንደው የምትናገረው መጥቀስ?
4: አይ ዝግጅት አለ እንዳልኩሽ አለ። መስተንግዶች አሉ። ካናቶች ይመጣሉ። እንዲህ ያዘን ተካዜ ሙዚቃ ጉርጉሮ ይኖራል። የሰዎችን እንኳን አስፈልግም መግለጽ የሚመጡትን ተጠርተዋል።
1: እንግዲህ ሲመጡ
0: ሐውልት ብቻ ነው ተሰራ ወይስ እንደው አዳራሽ ነገር አለ?
4: አውልት ነው አውልት ነውና አካባቢው ያው የመቀመጫው ወንበሮች ዛፎች የሚተከላሉ ተብሏል። አውልት ነው ዛ
1: ደረጃ ነው። በጣም ጥሩ ነው። እንግዲህ በተለያዩ ከተሞችም ቢኖሩ ጥሩ ነው። እንደ አይነት ነገሮች ያሏቸው አሉ በለልባቸው ደግሞ
4: እኛ ግን ብዙ አድክሞናል። ሌላው ማመስገን እንፈልገው በአጋጣሚ እኛን እነስጆና አንዋርሽ ነው በየአመታው ሲጠሩ እኔ በመጀመሪያ ደረጃ ራሴን ብቻ ገለጥኩኝ። አሙታ ነን እኛ አሙታ ታውቁ ደልታ ኢትዮጵያ ነው የከተማውን ክብካቤ የሚሰጥ በሁሉም ነገር በመከራም በደስታውም እና ከሮሻሮ ጋር በመጋፋት በአማካርነት ስላለው ይሄው ሊፈጽም ችሏል። እና እንግዲህ ከሚጠበቀር ግን መቶ ማክበር ነው። ካላከበር ሌላውን አክብሮ እየጠየቅነ እኛ ካላከበርነ አንዳንዴ ያስንቀናል። እና በጣም ከፍተኛ ያደከመነ ነው። እንግዲህ ያው ታሪክ ነው ዛሬ 89 ዓመት የነዚህ ታሪክ ተብሎ ታሪክ ይነገራል። ለዛ ነው እንጂ እንዲያማ
0: ይቀጥል። ደግሞ በሚመጣው አመት ደግሞ አዳራሽ አሰርታችሁ በተለይ ፈረንጆች የሚማሩበት የሚያውቁበት ታሪካችን የሚሆንብን ይሆንላለን። እናመሰግናለን።
4: አይታወቅም
1: ደግሞ ዜማ ቤተ መዘክር ጥሩ። እናመሰግናለን። የፊቴ ፊቱን ይሄም ጥሩ ነው።
4: መልካም ቀን። እናመሰግናችሁ
1: በጣም እናመሰግናለን። እሺ ሰላሙን አድማጮቻችን እንግዲህ ስርጭታችን ይቀጥላል። አሁንም በዚሁ በሱዳን መታሰቢያ ነው ከኢትዮጵያ ወደ እስራኤል ሀገር ለመግባት እንግዲህ በእግር ሲጓዙ ወገኖቻችን በቀደሙት አመታት በሰባዎቹ በሰማንያዎቹ ሱዳን ምድር በእንግዲህ በሱዳን በረሃ ይሁት መስዋዕትነት ከፍለዋል በሺዎች የሚቆጠሩ ወገኖቻችን። እንደሚታወቀው ሐውልታቸው በሃር ሄርጼል በኢየሩሳሌም ብሔራዊ መካነ መቃብር ነው። ሃር ሄርጼል እንግዲህ ወታደሮች እና ለሀገር ያገለገሉ መሪዎች የሚቀበሩበት የቀብር መካነ መቃብር። እዚህ ሐውልት ላይ በየአመቱ በኢየሩሳሌም ቀን የእነዚህ ወገኖቻችን መንግስታዊ መታሰቢያ ይካሄዳል። ዝግጅቱ በጣም ሰፊ ነው። ሁሉም የመንግስት ባለስልጣናት እንግዲህ ታላላቅ ደረጃ ላይ ያሉ ጠቅላይ ሚኒስትሩን ጨምሮ ፕሬዚዳንቱን ይገኛሉ በየደረጃው። በዚህ አመት በ14 ሐሙስ ነው የሚካሄደው። ያው 15 አርብ ቀን ስለሚሆን እንግዲህ በ14 ሆኗል ቀኑ። እንደሚታወቀው ከዚህ በፊት ማስታወስ ሆነዋል በሬዲዮ በየአካባቢያችሁም እንደምታውቁት አድማጮቻችን ከተለያዩ ከተሞች ወደ ኢየሩሳሌም አውቶቡሶች ተመድቦ ይመጣል። የኛ ማህበረሰብ የደረሱን አሉ፣ በተለይ ሰሜን እስራኤል አካባቢ ተልኮልናል። እሱን ነው አሁን የምናነበው። በ14 ሐሙስ በሰሜን እስራኤል ከተለያዩ ከተሞች አውቶቡሶች ይወጣሉ። እንደላከልን አቶ ሂሌል ነው የላከልን። ሂሌል ያሴ በምስራዳ ክሊታ መስሪያ ቤት ያው ተወክሎ ሰራተኛ ነው። በቲራት ካርሜል ከተባለው አካባቢ ርሆ ማትናስ ከተባለው እንግዲህ ርሆ ጅቦትኒስኪ 43 ቲራት ካርሜል ጧት 6 ሰዓት ላይ አውቶቡስ ይወጣል። ኃላፊው ሚኪ እሸቴ ነው። ስልክ ቁጥሩ 0552994446 ክሪያታታ ስዴ ቦኬር 3 ናቤሄን አውቶቡስ ይወጣል ጧት 6 ሰዓት ላይ። ኃላፊው ይስሐቅ ታደለ እና ሜሪ ደስታ ናቸው። ቁጥራቸው 0523449337 እና 0524242 4078 ክሪያት ሞስኪን ርሆቭ ዮሴፍ ታል 22 በካዲሽ ሎዝ 55 6 ሰዓት ላይ አውቶቡስ ይወጣል። ሐላፊዋ ዲና መኮንን ያሴ ነው እንግዲህ ያሴ መስለኛል። ለማንኛውም ታውቃታላችሁ አካባቢው ኗሪ ዚ ስልክ ቁጥሯ 0503734806 ነው። ሌላው ክሪያት ኸይም እና ነቤ ዳቪድ ረሆብ ቤንጽቪ 14 ክራቲያም ሐራባኒክቪ 1 ሃይፋ 6 ሰዓት አውቶቡስ ይወጣል። ሐላፊው ራብ ሰንደቄ አለምነህ አብርሃም ናቸው። ስልክ ቁጥራቸው 0527215003 እና 0506658187 አፉላ ደግሞ ርሆብ ሃኤሬስ 60 አፉላ አጽይራ ርሆብ ዚናው ተስኖጣ በጧ 6 ሰዓት ላይ ሐላፊው አሚራ ደስታ ናቸው። ሐላፊዋ ስልክ ቁጥር 0525551798 አፉላ ሆነን በድጋሜ ርሆብ ጽቂት ቢባል ቦታ ርሆብ ጽቂት 1 ግባታ ሞሬ 6 ሰዓት ላይ ይወጣል። ኖአም ሸቱ ነው ሐላፊው ስልክ ቁጥሩ 0503199326 ካርሜል ርሆብ ሀባጸሌት 23 ካርሜል 6 ሰዓት ላይ አውቶቡስ ይወጣል። ሐላፊው ዮሲ ብርቁ ነው ስልክ ቁጥር 0527018418 ሌላው የቀረን አንድ ነው ከኔ ጋር ያለ 9 ይቀጥላል። ሌሎችም ከተሞች አሉ። ዮክኒያም ከማዘጋጃ ቤቱ አቅራቢያ ከድዋሩ ፊት ለፊት ነው የሚወጣው አውቶቡሱ 6 ሰዓት ተኩል ነው የሚወጣው። ምን ታምር በለጠ በካል ካልተሳሳትኩ ምናልባት ስሙን ልሳሳት እችላለሁ ምን ታምነህ ኦ ምን ታምር ምን ታምር በለጠ እንደዛ ነው። ትንሽ እዚህ ላይ አጻጻፍ ችግር አለ ፊደል። ስልክ ቁጥር 0525829784 ነው። ከኔ ያሉ እነዚህ ናቸው። ሰጠኝ ቁጥሩን ስልክ ቁጥሩን ፈጠን ብዬ ነው ያነበብኩት። መቼም ሰዎችን ስለምታውቋቸው ጊዜ የለንም። አሁን እናንተ ተጠያየቁ ለዛ ነው የፈጠንኩት እንጂ ይገባኛል።
0: ጥሩ። አሁን ወደ ቤትሻን ከተማ ነው። የቤትሻን ከተማ ያው መውጫ 6 ሰዓት ነው ያሉን። በሽድሮት 40 ታህናት ቤተሰፈር ኦርት መኪፍ ዳዳቲ ነው 6 ሰዓት መውጫ ነው። እንግዲህ ሐላፊ አቶ ያዕቆብ ራሃሚም ስልክ ቁጥር 0544430284 ነው። በሚግዳላ ኤሜክ ሮሆቫ ዛይት አንድ ከባንክ ዲስካውንት አጠገብ መውጫ ሰዓት 6 ሰዓት ነው። የሐላፊው አቶ እስራኤል መለሰ ስልክ ቁጥር 0523221508 ነው። ሌላኛው ኖፋ ጋሊል ረሆቫ ሾሻኒም ከራሹታ ሽዱር ፊት ለፊት ይላል። ሐላፊ አቶ እስራኤል ኃይሉ ናቸው። ስልክ ቁጥር 0547235665 ነው። ሌላው ኪሪያት ቢያሊክ ረሆቫ ሊያ 3 ጹር ሻሎም ይላል። የዚህ ሐላፊ ኦራ መንግስቱ ስልክ ቁጥር 0526130540 ነው። ሌላው ከደራ ከተማ ደግሞ ሩሆብ ሂሌል ያፌ 9 አሊዴ አይሪያ ይላል። የዚህ ሐላፊ ሞቲ መብራት ነው። አቶ ሞቲ መብራት ስልክ ቁጥር 0522616564 ነው። ሌላኛው የሐሪሽ ከተማ ሩሆብ ሾሃም 73 እንግዲህ ሐላፊ አቶ ነጋ ዳቪድ ስልክ ቁጥር 0522154966 ነው። ሌላው የኪሪያትያም ከተማ ሩሆብ ሙሸ ሻሬት 10 መርካዝ ኒጻን ኪሪያትያም ይላል። ሐላፊም አቶ ሽሎሞ መስፍን ስልክ ቁጥር 0507774387 ነው። መነሻ ሰዓት 6 ሰዓት ይላል።
1: ጥሩ። እንግዲህ ሰዓታችን እያለቀ ነው። ሌላ አድማጮችን መቀበል አልቻልንም ካለን ጊዜ አንጻር። ሰጠኝ በመጨረሻ እንግዲህ እናስተላልፈው መልእክት ካለ ሐሙስ ነው በዓሉ የሚከበረው።
0: መታሰቢያው
1: የሚካሄደው ይቅርታ በዓል አይደለም መታሰቢያ ስነስርዓት ነው። መታሰቢያው
0: የሚካሄደው ሐሙስ ነው። እንግዲህ ብዙ ጊዜ በዋትሳፕ እንደዚህ አይነት ነገሮችን ብትለዋወጡ አድማጮቻችን በቀላሉ ዜጎች አካባቢ ያሉ ሰዎች እኛ ስርጭታችን የተወሰነ ጊዜ ነው ግን እናስታውቃለን የሚልኩልንን ደግሞ በተጨማሪ ደግሞ በዋትሳፕ ቢያስተዋውቁ ለሰዎች አመቺ ይሆናል።
1: በየከተሞቻው ስልኩን ለማሁን ለማንበብ ቀስ ለማንበብ ነበረብን ግን እንደምታውቁት ያለን ጊዜ በቂ አይደለም። መውጫ ሰዓት ሌላም የተጻፉ ተጨማሪ ነገሮች አሉ። መመለሻ ሰዓት ጧት ስትሄዱ ተነጋገሩ በዚህ ሰዓት ነው የምንመለስ ብላችሁ ለመንገደኞች ነገሯቸው።
0: ቀስ ነው 6 ሰዓት ይላል እንግዲህ 6 ሰዓት መታሰቢያው አንድ ሰዓት ሁለት ሰዓት ነው የሚያልቀና እስከ 6 ሰዓት የትቆያሉ ምለውን
1: እነሱ ፕሮግራም ይኖራቸዋል። ለማንኛውም እንግዲህ ለእንግዶቻቸው ለተጓዦች ጧት ያስተዋውቁ እና መሰግናለን። ስርጭታችን ተጠናቀቀ። እንግዲህ ለቴክኒክ ባለሙያው ለኢላይ ቢን ሻባት ምስጋና ይድረሰው ሰጠኝና መሰግናለን። ምሽት ላይ እንግዲህ በስርጭታችን እንደገና እንገናኛለን። በሰባት ሰዓት ስርጭት ያስተናገድናችሁ ወርቅነሽ እሸቴና
0: ሰጠኝ ዘመነነን
1: እና መሰግናለን። መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናመሻችሁ እለቱ እንደ አብርሃም ዘመን አቆጣጥር ዮም ሸኒ ካፍዳሌት በኢያር ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጥር ሜይ 11 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ግንቦት 3 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላና ዙላይ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ ሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ሳምንታዊ ፕሮግራማችን ይቀርባል። የግናፍት ፕሮግራም ሰዓቱን ጠብቆ ይቀርባል። ከተለያዩ አድማጮች ጋር በተለያዩ ርዕሰ ጉዳዮች እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ሂዝቡላ ዛሬ ከሰዓት በኋላ በርካታ ሮኬቶችና ቦምብ የተጠመደባቸውን ተንሳፋፊ ቁሶች በደቡብ ሊባኖስ ወደሚገኘው የእስራኤል መከላከያ ሰራዊት አስወነጨፈ። የውጭ ጉዳይ ሚኒስትር ጊዶን ሳአር የአውሮፓ ህብረት በፖለቲካ አቋማቸው ምክንያት በእስራኤል ዜጎች ላይ ማዕቀብ ለመጣል የደረሰበትን ውሳኔ ውድቅ አደረጉ። ወታደራዊ ፍርድ ቤት ዛሬ በዋለው ችሎት ከስድስት ዓመታት በፊት የ50 አለቃ አሚት ቤኒጋልን በገደለው አሸባሪ ላይ በወንጀለኛነትን ፈረደበት። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ የሚካሄደውን የነጻነት ፕሮጀክት ለማደስ እያሰቡበት መሆኑን አስታወቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆም። ሂዝቡላ ዛሬ ከሰዓት በኋላ በርካታ ሮኬቶችና ቦምብ የተጠመደባቸውን ተንሳፋፊ ቁሶች በደቡብ ሊባኖስ ወደሚገኘው የእስራኤል መከላከያ ሰራዊት አስወነጨፈ። ሁለት ተንሳፋፊ ቁሶች ሰው አልባ በሚበሩ የእስራኤል አውሮፕላኖችን መምታታቸውን ወታደራዊ ቃል አቀባዩ አስታውቋል። በሰው ላይ ጥቃት ባይደርስም በቁሳቁስ ላይ ጉዳት መድረሱ ተገልጿል። መከላከያ ሰራዊቱ በአካባቢው ያለውን ስጋት ለማስወገድ ከፍተኛ ጥረት እያደረገ ሲሆን ትናንት ሰራዊቱ አቅራቢያ በሚገኝ ህንፃ የገቡ ሁለት አሸባሪዎች መደምሰሳቸው ተገልጿል። ይህ በዚህ እንዳለ ሂዝቦላ አሸባሪ ድርጅት በደቡብ ሊባኖስ ዛሬ ከሰዓት በኋላ በእስራኤል የአየር ኃይል ሚሳኤል ማስወንጨፉን ቀደም ሲል የወጡ ዘገባዎች ተመልክተዋል። በሰውና በንብረት ላይ ጉዳት አለመድረሱን መከላከያ ሰራዊቱ አስታውቋል። ሚሳኤሉን ለማክሸፍ ጸረ ሚሳኤል የተተኮሰ ሲሆን ስብርባሪው ጉዳት እንዳያደርስ በመስጋት የማስጠንቀቂያ ደወል ድምፅ ተሰምቷል። በደቡብ ሊባኖስ ትናንት የህይወት መስዋዕትነት የከፈለው ተጠባባቂ የሻምበል ባሻ አሌክሳንደር ግሉምቢዮቭ ዛሬ በፔታቲክቫ ከተማ በሚገኘው ወታደራዊ መካነ መቃብር የቀብር ስነስርዓቱ ተፈጸመ። አሌክሳንደር በ47 ዓመት የዕድሜ ክልል የሚገኝ የፔታቲክቫ ከተማ ኗሪ ሲሆን በመከላከያ ሰራዊቱ ውስጥ በተጠባባቂነት ሾፌር ሆኖ ያገለግል ነበር። ትናንት በደቡብ ሊባኖስ ድንበር ስራ ላይ እንዳለ የሂዝቦላ አሸባሪ ድርጅት ያስወነጨፈው ተንሳፋፊ ቁስ ፈንድቶ ህይወቱ አልፏል። ነፍስ ይማር። የውጭ ጉዳይ ሚኒስትር ጊዶን ሳአር የአውሮፓ ህብረት በፖለቲካ አቋማቸው ምክንያት በእስራኤል ዜጎች ላይ ማዕቀብ ለመጣል የደረሰበትን ውሳኔ ውድቅ አደረጉ ተባለ። ሳአር የአውሮፓ ህብረት በእስራኤል ዜጎች ላይ ያለምንም መሰረታዊ ምክንያት በፖለቲካ አቋማቸው ብቻ ማዕቀብ ለመጣል ያስተላለፈውን ውሳኔ እስራኤል ሙሉ በሙሉ ውድቅ እንደምታደርግ ገልጸው ህብረቱ የሐማስ አሸባሪዎችና የእስራኤል ዜጎችን እኩል አድርጎ ማየቱ ከስነ ምግባር አንጻር የተዛባ ንጽጽር የሚያስቆጣና ትዕግስት አስጨራሽ ነው ብለዋል። ሳር በተጨማሪም ማዕቀብ በመጣል የፖለቲካ አመለካከትን መጫን አይቻልም ማለታቸውን ከደረሰን ዘገባ መረዳት ችለናል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች በይሁዳና ሰማሪያ አካባቢ በሰፈራ ጣቢያዎች የሚኖሩ እስራኤላውያን በፍልስጤማውያን ላይ ሁከትን ይፈጥራሉ በማለት ማዕቀብ ለመጣል መስማማታቸውን የህብረቱ ተወካይ ከሀያ ካላስ አስታውቃለች። ተወካይዋ ህብረቱ በሐማስ ባለስልጣናት ላይም ማዕቀብ ለመጣል መወሰኑን ገልጻ ግጭትና አክራሪነት ውጤቱ የከፋ ነው፣ ወደ ተግባር የምንሸጋገርበት ጊዜ ደርሷል በማለት በኤክስ ገጿ ላይ በጻፈችው መልእክት አስታውቃለች። የእስራኤል ወታደራዊ ፍርድ ቤት ዛሬ በዋለው ችሎት ከስድስት ዓመታት በፊት የ50 አለቃ አሚት ቤኒጋልን በገደለው አሸባሪን በወንጀለኛነት ፈረደበት።
የተፈረደበት አሸባሪ ናድሚ አቡባክር ኮምብሎ አስወበት ባነጣጠረው ጥቃት ለወታደሩ ሞት ምክንያት ስለሆነ እናም በይሁዳና ሰማርያ ከተፈጸመ ግድያ ጋር ተመጣጣኝ በሆነ ወንጀል ተፈርዶበታል። የተፈረደበት አሸባሪ ናድሚ አቡባክር ከስድስት ዓመታት በፊት መከላከያ ሰራዊቱ ያባድ በተባለው የፍልስጤማውያን ሰፈር እንቅስቃሴ ሲያደርጉ ጣሪያ ላይ ሆኖ በወረወረው ጡፍ የ50 ለቃ አሚት ቤኒጋልን መምታቱና ህይወቱ ማለፉ ይታወሳል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ የሚካሄደውን የነጻነት ፕሮጀክት ለማደስ እያሰቡበት መሆኑን አስታወቁ። ትራምፕ አሁን ፕሮጀክቱ ከታደሰ በሆርሙዝ የባህር ወሽመጥ መርከቦችን አጅቦ ማሳለፉ የዘመቻው በጣም ትንሹ አካል ይሆናል ብለዋል። ትራምፕ በፎክስ ኒውስ በተደረገላቸው ቃለ መጠይቅ ኢራን ያብላላችሁን ኡራኒየም አሜሪካ ከቴክራን ማስወጣት አለባት ምክንያቱም ድርድሩ ስምምነት ላይ እስኪደረስ ይቀጥላል ጊዜም ሊወስድ ይችላል ብለዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ90 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ42 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገ ሙቀቱ መጠን ይጨምራል። በአብዛኛው የሀገራችን ክፍል በጣም ሞቃታማ ይሆናል። ከነገ ወዲያ ረቡዕ ሙቀቱ ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴላቪቭ 31፣ በሃይፋ 30፣ በብኤርሸባ 37፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናደርጋለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። የተለያዩ በርካታ አዳዲስ ርዕሰ ጉዳዮች አለ። ቀደም ሲል በዜናም እንደተመለከትነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ሆርሙዝ የተባለውን የባህር ወሽመጥ ለመክፈት እንግዲህ የባህር ወሽመጡ የንግድ መርከብ መተላለፊያ መስመር ነው እንደሚታወቀው ዓለም አቀፍ ኢራን ዘግተዋለች። ከዘጋች እንግዲህ አሜሪካ እገዳ ጥሏል በኢራን ወደቦች ላይ የሆርሙዙን የባህር ወሽመጥ ኢራን መዝጋቷ ይታወቃል። ባለፈው የነጻ ፕሮጀክት በማለት ያው ዘመቻ ውጪው ነበር መርከቦችን አጅቦ ለማሳለፍ መርከቦች በነጻነት እንዲያልፉ ለማድረግ በአካባቢው ነው። ግን እንዲሁ ተጀምሮ ነው ወደው የተቋረጠ። እንደሚታወቀው አሜሪካና ኢራን ድርድር ያካሄዳሉ ተብሎ አሜሪካ ላቀረበችው ቅድመ ሁኔታ ወይም ጥያቄ ኢራን ምላሽ ሰጣለች። ኢራን የሰጠችው ምላሽ ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አልተቀበሉትም። እንደውም ቀልድ ነው፣ ኢራን በእኛ ላይ የምታደርገውን ቀልድ መሳቋን ማቋረጥ አለባት በማለት በቁጣ የተሰጠውን መልስ ውድቅ አድርገውታል። በጭራሽ ሊቀበሉት እንደማይችሉ አሳውቀዋል። ያን ተከትሎ አሁንም በድጋሚ እንግዲህ ይህን ፕሮጀክት ለማስቀጠል ይህን ዘመቻ በሆርሙዝ የሚካሄደውን ዘመቻ እናስቀጥላለን። አሁን ግን መርከቦችን አጅቦ የማሳለፉ ሁኔታ የዘመቻው በጣም ትንሽ አካል ነው የሚሆን፣ ዘመቻውን ግን ለመቀጠል እያሰብንበት ነው ማለታቸው ተገልጿል። እንግዲህ ኢራን የሰጠችው ምላሽ ተከትሎ ነው ዶናልድ ትራምፕ ይህን ሀሳብ ያሰሙት። ከዚህ ጋር ተያይዞ ጠቅላይ ሚኒስትር ቢንያሚን ናታንያሁ ደግሞ ከሚመለከታቸው የደህንነት አካላት ጋር አስቸኳይ ስብሰባ አካሂደው ውይይት ያደርጋሉ ተብሎ ይጠበቃል። በቅርብ ሰዓት እንግዲህ ያው ውይይት እንደሚያካሂዱ ነው የሚጠበቀው። ሌላው ርዕሰ ጉዳይ ባጭር ነው የምንመለከተው የእስራኤል መከላከያ ሰራዊት በሊባኖስ ቁስለኞችን የሚያነሳበት ከአካባቢው የሚያነሳበት ሄሊኮፕተር ወታደራዊ ሄሊኮፕተር ያው አደጋ እንዳጋጠመው አስታውቋል። ሌላ ተጨማሪ ወታደራዊ ሄሊኮፕተር ወደ አካባቢው ወደ ቦታው የተላከ መሆኑን መከላከያ ሰራዊቱ አስታውቋል። 3 ወታደሮች በቀላል ሁኔታ በሊባኖስ መቁሰላቸው ተገልጿል። 3 ወታደሮች የቆሰሉት የሂዝቦላ ድርጅት እንግዲህ በሚልከው ተንሳፋፊ ቁስ ቦምብ እያጠመደ ይልካል። ትንሽ ለማክሸፍና ለመከላከያ ሰራዊቱ አስቸጋሪ መሆኑ ይነገራል። በተደጋጋሚ ግን አሁንም እየተቆጣጠረው እንደሆነ ይነገራል። ያው ድንገት መጥቶ ይፈነዳል መከላከያ ሰራዊቱ ባለበት አካባቢ። አሁንም 3 ወታደሮች እንደቆሰሉ ነው የሚነገረው፣ በቀላል ሁኔታ እንደቆሰሉ። እንግዲህ ተጨማሪ ሄሊኮፕተር ወደ አካባቢው እንደተላከ ገልጿል ወታደራዊ ቃል አቀባዩ። ቀደም ሲል መከላከያ ሰራዊቱ በዜና እንደተመለከት ነው የሂዝቦላ ድርጅት ከሊባኖስ ምድር ወደ እስራኤል መከላከያ ሰራዊት የጦር አውሮፕላን ሚሳኤል የተኮሰ ወይም ያስወነጨፈ መሆኑ ተገልጿል። በአጠቃላይ መከላከያ ሰራዊቱ በሊባኖስ በተለይ በደቡብ ሊባኖስ የሚያደርገውን ወታደራዊ እንቅስቃሴ እንደቀጠለ ነው። በአሸባሪዎች ላይና በሽብር መሰረተ ልማቶች ላይ እርምጃ እየወሰደ ነው። የሂዝቦላ ድርጅትም አላረፈም። በርካታ ሮኬቶችን እንዳስወነጨፈ ወደ ሰሜን እስራኤል መከላከያ ሰራዊት ወደሚገኝበት አካባቢ ቀደም ሲል ሰምተናል፣ በዜና ተመልክተነዋል። እንግዲህ በተለይ በሰሜን እስራኤል አካባቢ ያለው ሁኔታ አስቸጋሪ እንደሆነ ነው የሚገልጹት የሚወጡ መረጃዎች። እንግዲህ ቆየት ብለን ደግሞ አዳዲስ መረጃዎች ሲወጡ ወደ እናንተ እናደርሳለን። አሁን ወደ ሳምንታዊ ፕሮግራማችን እናልፋለን። ህግና ፍትህ።
1: ህግና ፍትህ አቅራቢና አዘጋጅ አይቸው ባዬ። ሰላም ሰላም የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን ዘንላችሁ ቀርበናል። ባለፈው ሳምንት እንደሚታወሰው ሁሉ ከጠበቃ ዘይብ ካሱ ጋር

0: በተለይ ወጣቶችን በተመለከተ ወጣቶች እድሜያቸው ከ18 ዓመት በታች ወንጀል በሚሰሩበት ሰዓት የሚካሄደው የሕግ ሂደት ምን ይመስላል የሚለውን ባጭሩ ተመልክተን ነበር። ዘብ ተናስተልኝ እንደምን አመሸ?
1: እናስሊ አይቼው ለአንተም ለአድማጮቻችንም ደታመሻችሁ።
0: ደህና እግዚአብሔር ይመስገን። እንደተለመደው እንግዲህ ምስጋናችን ላቅ ያለ ነው። በዚህ ሰዓት በዚህ ሳምንትም ያው በበጎ አድራጎት ማህበረሰባችን ለማስተማር የምታደርገው ጥረት እጅግ በጣም አመሰግናለሁ። እንግዲህ አንተ እያልኩ ነው የምናወራው፣ ውይያችን ቀጥል። ባለፈው ሳምንት እንግዲህ ህጻናቶች ወይም ድሜያቸው ከ18 ዓመት በታች የሆኑትን በምን አይነት መልክ ነው ፍርድ ወንጀል ሲሰሩ ሊከሰስ ወይም ሊታይ የሚችለው የሚባል ነገር አለ እና አንዴ ነገልከኝ ነገር ነበር እስከ 18 ዓመት ድረስ ያለው በሁለት አይነት ሂደት እንደሚሄድ አንዳንድም ከ12 ዓመት ጀምሮ ይህን ነገርም በትምህርት ቤት በቅጣት ይልቅ ወደ ትምህርት ቤት እንደሚላኩና ወይም ብንድን ነው የምንለው በራስ ሞሳድ የሚባል ነገር ወይም የተለየ የተዘጋ ቦታ ልጆችን ማስተማር የሚችል እንደ አዳር ትምህርት ቤቱ ነው የሚጠቆምበት እንዳለ ነው። እና እንደው ህፃናቱ ወይም እድሜያቸው ከ18 ዓመት በታች የሆኑ ልጆች ህግን ሲተላለፉ እንዴት ነው ሊቀጡም ችንደው ለማስተዋወስ ያልከ ባለፈው ሳምንት ከነበረው?
1: እሺ። እና እንግዲህ አው ትክክለኛ ገልጸዋል፣ ባለፈው ሳምንትም ገልጸናል። እንግዲህ እድሜያቸው ከ12 ዓመት በላይ ከሆነ እንግዲህ ህግን ማለትም አላፊነት አላቸው ማለት ነው። በሰሩት ስራ በፈጸሙት ወንጀል አላፊነት አላቸው፣ መቀጣትም ይችላሉ ይላል ህጉ። እንግዲህ የቅጣቱ ሁኔታና ያካሄዱ ሁኔታ እንግዲህ ለወጥ ያለ ነው፣ እንደ ትልቆች አይደለም። ማለትም ከ15 18 ዓመት በላይ አይደለም። እና የሚመረምር መርማሪ ክፍልም እና ደግሞ ፍርድ ቤቱም የተለየ መሆን አለበት ይላል ህጉ። ለምንድን ነው? ልጆችን በመሆናቸውና ገና 18 ዓመት ከበታች በመሆናቸው ነው። እና ይሄ ስለሆነ እንግዲህ በህጉ መሰረት አሁን ላየ ነው ነፍሱን ይማረው ለኢማኑ ላየ ነው የተሄደው። እንግዲህ ፖሊስ ወይም ደግሞ ፖሊስ ምርመራውን ጨርሶ ወደ አቃቢ ህግ ሰጥቷል። አቃቢ ህግ ያው እንግዲህ እንደምታውቀው ትናንትና በቃ የአቃቢ ህግ የወንጀል ህግ መስርቷል ማለት ነው። በዚህ በኩል እንግዲህ
0: እዝላው በደይማኑ ዘለቀ ነው ስንማሩና ስንመጣ አቃቢ ፖሊስ ምርመራውን ጨርሻለሁ በማለት ወደ አቃቢ ህግ የታወቀና እንደውም ስካውን ድረስ ተጠርጥረው በክስ ጥርጣሬ ዙሪያ ውስጥ የነበሩት ወደ 19 ነበሩ። ከ19ዎቹ አንደኛው ዋናው ተጠርጣሪው ያው በስለት ወግቶታል የተባለ ተጠርጣሪው እሱ ላይ ክስ እንደሚፈረድበትና ሌሎችም እንዲሁ 16ቱ በእንትን እንደሚከሰሱ ነው። ነገር ግን የክሱ ሂደት በመጨረሻ ላይ ምንም እንኳን ጥፋተኞች ናቸው ቢባሉም መጨረሻ ላይ ፍርድ በሚሰጥበት ሰዓት የተለያየ ነው የሚሆነው። ስለዚህ አሁን እጅግ በጣም አከራካሪ የሆነ ሁኔታ ነው ያለና እንደው ልጆችን በተመለከተ ይሄው ለምሳሌ መጀመሪያ አውቆ ነው ሳያውቅ ነው እንደው በግድየለሽነት ነው የሚባሉ ነገሮች እንደው እነዚህን እስኪ አብራራልን።
1: በጣም ጥሩ። ይሄው ትክክለኛ ገልጸዋል። ለምን መሰለ እንግዲህ ወንጀሉን መሰርተው ታን እንግዲህ 16 እንግዲህ ከዚህ ወንጀለኞች 16 ናቸው ብለው በ16 እንግዲህ ለእያንዳንዳቸውም እንግዲህ በድርሻቸው መሰረት ክስ ተመሰርቷል ማለት ነው። የህግ ክስ ማለት ወንጀል ክስ ማለት ነው። እና ዋናው ትልቁ ክስ ማለትም በመግደል መልክ ማለትም በገዳይ መልክ የተከሰሰው ያው ትልቁ የ15 ዓመት ነው። ከዛ ያሉት ግና ያው በቃ ክሳቸው ወይም ድርሻቸው እነሱ ያለ ነው ማለት ነው።
0: እና እነሱ ያለ ነው። አዎ ተባባሪም ናቸው አይተውም አሉ የሚባል ነገሮች ሊመጣ ይችላል እዚህ ላይ
1: ከዛ በላይ። እና ደግሞ ይህ ማለትም ምርመራው እንዳይካሄድ ብዙ ነገሮች ያደረጉ ናቸው። እርዳታ አልደረሱለትም። የዛን ጊዜ እንዲህ ብሎ ሲመታ ለሚያስፈልገው አካል ደውሎ አልተናገሩም። ብዙ ነገሮች አሉ እንግዲህ እያንዳንዱ ድርሻውን እና ሁለት ነገሮች አሉ። ትናንትና እንግዲህ እህቲቱ ያለችውን እንግዲህ ምንድን ነው ይገባኛል፣ ምንድን ነው ያለችው በእኛ በኩል እነዛ በጠቅላላ የነበሩት ሁላ እንደ ገዳይ ነው የምናያቸው አለች። ትክክለኛ ናት። ህጉ የሚለው ምንድን ነው? በዚህ ላይ እንግዲህ ምን ያህል እያንዳንዱ ይህ ሰውዬ ይህ ልጅ ነፍሱን የማረ በመሞት ኃላፊነት አለው ማለት ነው። አንዱ እንግዲህ ወርሮ ጣለው፣ አንዱ ደግሞ በቃ ወጋው በጩቤ፣ ሁለተኛው ደግሞ የማያስፈልገውን ማለትም ሌሎች ነገር አድርገዋል። እና እያንዳንዳቸው 16ቶች ልጆች እንግዲህ እያንዳንዳቸው በዚህ ልጅ በመሞት ኃላፊነት አላቸውን የላቸውን የሚለውም ይሄ ነው እንግዲህ ግን አጣብ ይሄ ግን ያደረገው ምንድነው በቃ መጀመሪያ ዋናው ማን ነው ይሄ ሰውዬ እንዲሞት ያደረገው ማን ነው ሲል በቃ በትልቁ በ15 አመት ልጅ እንግዲህ የሞት ማለትም ገዳይ ማለት ይሄ ሰውዬ ይልጅ በመሞቱ አላፊነት ዋናው ስኑ በማለት በቃ ይሄን መስርሶበታል ማለት ነውና ወደ ምሳሌ ምናልባት ምሽህን ለማብራራት ወደ ምሳሌ እንሂድ። ይሄን አጠየቀውን ጥያቄ ለማብራራት አንድ የፍርድ ቤት ውሳኔ ነበር ካሁን ቀደም። አንድ ባል ጓደኛ ነበረችው እንዲያች ጓደኛ በቃ አልፈልግም ማለትችው እኔ ካንተ ጋር ጓደኝነቱን ጨርሻለሁ አልፈልግም እሱ በጣም ወደዳት እና ያለ ወሰነው ምንድነው ወይ ካንቺ ጋር ወይ ደሞ ዓለም ይበቃኛል አለ እና ምን አደረገ ፈትወቱን ወሰደና በቃ ጉሮሮዋን አንቆ ሙታለች ብሎ ከባህር ይጥላታል ማለትም በያልኮል የሚባለው በተላቪዝ ወስዶ አንቋጠይ ሞተች ብሎ ይጥላታል። ችዘድዎ ቢታይ የሞተችው ብትመር ኋላ ምርመራ ቢያደርጉ የሞተችው ሰውየው በማነቁ አይደለም የሞተችው በምን ነው ውሃ ማለትም ውሃው ጠልማን የሞተች ማለትም ምንም እሱ ቢወረውራትም ምን አደጋ ቢያንቃትም ምንም ይሁን ለአደጋ ቢያደርስባትም ዋና ነፍሷ አይወጣ ግን ውሃውን ጠጣና በውሃ ነው የሞተች። እና አሁን ያለነው ችግር ምንድን ነው እንግዲህ አሁን ይህ የሚለው እንግዲህ ለምንድን ነው ሲመሰርቱ የዚህ ሰው የዚህን ልጅ ህግ ክስ ምንድን ነው የሚሉ እንግዲህ ባዲ ሹት የው ይህ ትንሽ አስቸጋሪ ነው። ሬታህ እንግዲህ እንግዲህ የገዳይ አንዱ አለ ሬታህ በኸባናት ኺላ እና ልጆችም ወንድሞችም ብለዋል ሬታህ በኸባናት ኺላ ይህ ሰውዬ አውቆ ይዶጩ ቢያምጥቶ ወይም ደግሞ ብዙ ቃሎችን ተናግሯል እኔ እስር ቤት ተቀመጥ ግደለኝም ይህ ሰውዬ ገድዬ ምናምን ብሎ ተናግሯል አይደለም ይህ በቀባናት ኺላ ወይም ደግሞ አውቆ መስርቶ ይህን ግን አስቦ ይህን ልጅ ለመግደል ያደረገው ነው ወይ ወይስ ዝም ብሎ ከናዶ ወግቶተይ ከዛ በወጋው መሰረት ሞተ የሚለው ነውና አዲሹት የሚባለው ትንሽ አስቸጋሪ ነው። ምን አልባት ሁነትክን ነው ቅጣት በሚደርስ ጊዜ
0: ፈልግ ነው እዚ ላይ ግን በርግጣው ለነገሮችን ለኛ መለካከት ስናየው አብሮ የነበረ በሙሉ ገዳይ ነው ግን በፍርድ ሂደት በሚታይበት ሰዓት እያንዳንዱ በደንብ ተተንትኖ በደንብ ታይቶ ነው እንግዲህ ለእያንዳንዱ ጥፋት የራሱ የሆነ አንቀጽ አለው በዛ አንቀጽ በመዝገብ መሰረት ነው እንግዲህ መጨረሻ ላይ ፍርድ የሚሰጠው ወይም ሊፈረድበት የሚችለው። ነገር ግን እዚህ ላይ ራሱ ልጁ እየተናገረ ማስረጃ ሁሉ እየመጣ እንዴት ነው በአዲሹት ብለው የሚሉት እንዴት ነው በእንዝላልነት ብለው ይሄን ነገር ሊተው የሚችሉ ማስረጃ እኮ አለው መሞት ቢቀመጥም ችግር የለብኝም እሱ እንግዲህ ብለው መተውት በቪዲዮ ተቀርጾ ማስረጃ ያለ መጀመሪያ እንኳን መጥቶ ሲለምናቸውና ሂዱ በቃ እኔ ከናንተ ጋር መጣላት አልፈልግም ብሎ እንዳውም እዛ ላይ አምባጓሩ ላይ አስነሱ ሲሉ ዝም ብሎ ጦላቸው እጁን ይያርገበገበ ተመልሶ ወደ ስራው ሲገባ እየታየ ነው። ከዚህ ሁሉ እንግዲህ በቂ ማስረጃ ምን አይነት ማስረጃ ነው ወይስ ልጁ እንደሆነ ልክ እንደ ትልቅ ድሩዬ እንደ በቃ በዚህ ባለሙያ ሆኖ እንደወጣ በሙሉ በሐኪራው ጊዜ የማይናገር ምን የማይል ይሁሉ ይታየ እንዴት ነው ይሄን በትክክለኛ ወንጀል መፈረድ የማይቻልበት ምክንያት ምንድነው የሚጠብቁት ዳኞች?
1: በጣም አንተ አገለጽከው ከተኛ ገልጸዋል። እንግዲህ አቃቤ ሕግ የሚያደርገው አብዛኛውን የሚያዋጣውን ነው የሚወስድ። እንግዲህ የሚያዋጣውን በዚህ አንቀጽ እጄ ምንን አገኛለሁ ምናልባት ፍርድ ቤት ተቀባይ ላላገኝ ይችላልው ወይ ምናልባት ጋም ተቀባይነት አገኛለሁ ተአጠራጣሪ ሲሆን እንግዲህ ያሉት ሰነዶች አጠራጣሪ ናቸው ማለትም ሙሉ በሙሉ ይህ ልጅ የሚያስፈልገውን ወይም ደግሞ የተገባውን ቅጣት አገኝም ወይም ደግሞ ሊያገኝ አይችልም የሚለውን አጠራጣሪ ነው ሰነዶች በቂ አይደሉም በማለት ያቃቢ ህግ እርግጠኛ በመሆን ይሄዳል። እና እነጥክን ነው እና የሚለው ምንድነው እነዚህ ነገሮች የገለጽካቸው ይህ ልጅ ከመጀመሪያው መስርቶ ይህን ነገር አደርጋለሁ ብሎ አስቦ ይሄደ ስለሆነ አዲሹት የሚባለው ትንሽ አስቸጋሪ ነው። ለምንድነው በተሰቡ እንግዲህ የሚያስፈልገው ምንድነው እንግዲህ የበተሰቡ ምናልባት ጠበቃ ይኖራል ያነ ጠበቃ እንግዲህ ከአቃቢ ህግ ጋር ሆኖ ለምንድነው ይሄን መሰረታችሁ ማለት አስፈልጊ ነው። ለምንድነው በመጨረሻ ጊዜ ፍርድ ቤቱ ተቀምጦ በሚወስንበት ጊዜ እንግዲህ ብዙ አስተያየቶች አሉ እንግዲህ ይህ ሰውዬ እንግዲህ መውጋት ወግቶታል ግና እንዲሞት አልፈለገም ሊል ይችላል እና ታውን ቀደም ደግሞ አንድ ሰውዬ ቀዶሽ የሚባል ሰውዬ ደግሞ ተናግሯል
0: እንደኛ ያለው ራስ የሆነ ተጽኖ ያሳድራል በፍርዱ ላይ አይደለም እንዴ
1: በጣም ያሳዝናል በጣም ነው የሚያሳዝን ማለት ምንድነው እሱንም ለመግደል አላሰበም
0: እነዚህ ልጆች ሊገሉት አላሰቡም ነበር
1: በቃ
0: ሊወጉት እንጂ
1: ይህ መሆን የለበትም እና እነዚህ ቤተሰቦች እንግዲህ ያው ጠበቃት ካላቸው ከአቃቢው ጋር ሆነው አንድ በጎኑ ነው መከታተል አስፈላጊ ነው የተመሰረተበት ህጉሳ እንደማን ወንጀሉ ለምን እንዲሆነ ይህ ሰውዬ እጄ ብታሰርም ይህ ልጅ ምንድን ያለ እጄ ብታሰርም አገባኝም ሰውዬውን ሂዶ ካራ ማምጣቱ ከዛ በላይ ደግሞ መጠበቁ
0: ይታያል እንጂ ደግሞ ይታያል እኮ በደንብ ታዲያ ከዚህ የበለጠ ማስረጃ ምንድን ነው የሚያስፈልገው
1: እና
0: እነሱም በሚገባው ቅጣት መቅጣት የሚቻለው ማስረጃ ያለ የታየ እንግዲህ ያን አንቀበልም ካሉ ዳኞች ወይም ይሄ እርግጠኛ አይደለም ትክክል አይደለም ብለው ካሉ ምንድነው የሚሉት እንታለ ልጅማ ገሏል እንደሚገለው መጀመሪያ ከነ ምርመራ ሰዓት እንኳን በምርመራ እንኳን ራሱ አላዘኑም ገለነዋል ገነነዋል በቃ
1: በቃ ሐራጣ የለም ማለትም እነት የለም ማለትም መደንገጥ ነገር የለም እነሱ የሰጡት መረጃና በጣም አስቸጋሪ ነው አዚ ላይ ይውል እንግዲህ በህጉ መሰረት ምናልባት እነት ይኩን አላውቀውም ይኩን አላየውትም አላነበብኩትም ግና ሚለው ህጉ ምንድነው እነዚህ ሶስት ነገሮች አሁን የገለጽካቸው የሚያሳየው ሰውየው ቀደም ብሎ ልጁን ለመግደል ወይም ለመምታት ያሰበ ነው ማለት ነው ካረዶ ማምጣቱ እና ሁሎችን ሰነዶችን ብላቸዋል እነዚህ ሰነዶች በጣም አስፈላጊ ናቸው እና በክስ በሚመሰረትበት ጊዜ ከፍ ያለ ማለት ነው የመጀመሪያው መናለ በረጻህ በኸባናት ኺላም ይባለው ዋናው ይህ ነበር
0: ወላጆች እዚህ ላይ ሽቡሽ ኸኪሮት ማለት የሚባል ነገር አለ ያ ማለት ምንድነው እንግዲህ የመረጃዎችን የማጥፋት ሂደት ያደረጉበት ሁኔታ አለ እንዴት አይጠየቁም እስከነሱ
1: እነዚህ ራሳቸው ድርሻ አላቸው በሕጉ መሰረት እነዚህ ግዴታ አሁን ምናን ባይሆንም ምናልባት አሁን ታውኑ ላይ አቃቢ ህግ ማድረግ ያለበት እንግዲህ ምንድነው ወይም ፖሊስ እነዚህ ሰዎች ይሄ ልጅ ምናልባት ይሄው እንግዲህ እንደተሰማው ማለት ነው እንግዲህ መጥቶ ይሄን ነገር አድርጎ መጥቶ ከቤታቸው ሲደበቅ እሱን ደብቀው ወይም ደግሞ እሱ ሌላ ከቤታቸው መዋላቸው ራሱ ይሄ ፖሊስ እየፈለገው ማለትም ደግሞ ፖሊስ ሰውየውን ማን ነው እየፈለገ ከቤታቸው መደበቃቸው አንዱ ይሄ የፖሊስ ምርመራ ማለትም መቃወም ወይም ማክሸፍ ማለት ነው ይሄ አንዱ ነው ለዚህም ቅጣት አለ ማለት ነው በሕጉ መሰረት እና በሕጉ መሰረት እነዚህ ሰዎች ተጠያቂ ናቸው ምርመራ በፖሊስ ቁጥጥር መዋል አለባቸው በሕጉ መሰረት እንኳን መግደልን ያህል ነውና ማንኛውም እንትን ማለት ወንጀል ግዴታ እንኳን ፖሊስ እየመረመረና እየፈለገ ነውና እንኳን የሰው ህይወት አልፎ ነውና እነሱ በአሳባቸው አመተው ወደ ፖሊስ መስጠት ነበራቸው በሕጉ መሰረት ማለትም አዎ ይሄ ነበር በሕጉ መሰረት ኢንስታል ያደረጉ እነሱ ተጠያቂ መሆንና እነሱ መመርመር አለባቸው አላፊነት ማለትም እነሱም ሽቡሽ ሐቂራም ይባለውን አንዱ ከሄ ነው ማለት ነው በሕጉ መሰረት
0: ስለዚህ አሁን ምን ይሆናል ተብሎ ይተበቃል ምንም ዳኞች እንደዚህ ብለው እንጂ አሁን የሚያየው ሁኔታ ከሆነ ግን እጅግ በጣም በሚያሳዝን ሁኔታ ትክክለኛ ፍትህ የሚሰጥበት እንዳልሆነ ልጆችን ነቀጣጫ ይሆናል ተብሎ ይያለ እንደውም ወደፊትም እንደዚህ አይነት ነገር ቢያደርጉም እንደምሳሌነቱ ነው ያው ልጁ እንዳለው እንግዲህ ተጠርጣሪው ገዳይ እንዳለው እሱ እንግዲህ የሚቀመጥ ምንም አይደለም ማለትም ማድረግ እንደሚችል የሚያሳይ ሁኔታ ነው የሚያስከደው
1: አዎ ይሄ ይየውል እንግዲህ ትንሽ ችግር ምናየው በክሱ መሰረት ሁለት ነገሮች ናቸው አንዱ ለምን ነው አቃቢ ህግ ይህ ሰውዬ ራሱ ቀደም ብሎ አስቦ ተነስቶ ሊገል ያደረገው ነው ብሎ ለምን ክሱን አልመሰረቱም ችግሩ ምንድነው ሰነዶች ላይ ችግር አለ ወይ ከምን ነው ሰነዶችን ስናይ እንግዲህ እኔ አላነበብኩትም አላየሁትም ግና እንዳየነው በእንግሊዝ በሜዲያ እንዳየነው ትክክለኛ ማለትም የሰውየው ልጁ ያለውንና ያደረገውን ታይቷል እነዚህ ሰነዶች በቂ አይደሉም ወይ ይሄን ነገር ለመመስረት ወይም ደግሞ ይሄን ወንጀል ለመመስረት በቂ አይደሉም ወይ ሁለተኛ ያቃብ ህግ የሄደበት መንገድ በቂ ነው ወይ በቂ ቅጣት ያሰጣል ወይ ለምንድነው ፍርድ ቤት በሚቀመጥበት ጊዜ ፍርዱን በሚፈርድበት ጊዜ ምናልባት ይቀንሳል ማለትም ካውን ከያዝነውም ይቀንሳል ለምን እንደው ያለ ነው ብዙ ነገሮች ይመጣሉ ለጅነቱ አገዳደጉ ችግሩ ምን አለ ሁሉ ብዙ ነገሮች አሉ ያደጋግ መሰረት ችግሩ የቤተሰቡ ልጅ ያለበት ሁኔታ እድሜው ምናምን
0: ይውላል
1: አዎ ያወርዳል ማለት ነው እና ይሄን እንግዲህ እኔ እንደመሰለኝ ከሆነ ወንድሞች አሉት ጎበዞች ናቸው ነፍሱን ይማረው እህቶችም እንዳሉ ታይቻለሁ ከአቃቢ በእነሱ ጠበቃ ጋር ሆኖ ያቃቢን አቃቢ ግን መያዝ አለበት ለምን እንደው የወረዳችሁ ከማለትም ከዚህ ማለትም በክሱ መሰረት ወይም በወንጀሉ መሰረት የወረዱበት ምክንያት ማወቅ አለባችሁ አብዛኛውን ቅድም እንደተገለጸ ነው አቃቢ ህግ በመሰረትበት ጊዜ የሚሄደው 100% ኢንግሊዝ ማለት ይንቅጣት አገኛለሁ ብሎ መስርቶ ይሄዳል ምናልባት የማይተማመኑበት መረጃ ሊሆን ይችላል በቂ አይደለም ይሄን አገኘነ ብለን እናጣለን በዚህኛው ብለድ ይሻላል ይሄን 100% አለን ከዚህ ግን አስቸጋሪ ነው በማለት ምናልባት ሊወርዱ በዚህ አስበው ሊሆን ይችላል ግን ለወደፊቱ ግን ትንሽ እንዘላልነት ያለው ገልጸዋል እንዘላልነት ያለው እነዚህ 15ቱ 16ኛው ያው ተነጋግረንበታል 15ኞች እነዚህም
0: እያንዳንዱ በስራቸው
1: በጻፍታ አዎ እንግዲህ ምለው ምንድነው ቢጽዋ በጻፍታ እንደው እያንዳንዱ እነዚህ 15 ልጆች ወይ 16 ልጆች እያንዳንዱ አላፊነት አለው ልጅ በመሞቱ ማለትም እያንዳንዱ የሰራው ስራ ህክምና ለማድረስ ለሰው ለመነጋገር የዛን ጊዜ ለመርዳት ገፍቶ መጣሉ ወይም ደግሞ እንዲውሎ ልጁ ወድቆ እንትን ሲል አለመናገሩ ሰው ለመጥራት ያማስፈልገውን አካል ለመነገር እያንዳንዱ አላፊነት አለው በአላፊነቱ መሰረት መከሰስ ወይም ደግሞ
0: ወንጀል አለባቸው ነው እንግዲህ
1: ወንጀል አለባቸው ምናየው ግን ትንሽ አስቸጋሪ እንደሆነ ተረድቻለሁ ማለት ነው
0: እስኪ መጨረሻውን እንከታተላለን ስላድ ማርቻችን እንቀርባለን ዘብ እጅግ በጣም እግዚአብሔርን በጣም እናመሰግናለን ሰጥተናል ተከበራችሁ አድማጮቻችን ስርጭታችን በዚህ አብቅቷል ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸር እንሰንብት እንደናውኑ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወይዘሮ አስናቁ በየስልክ መስመራችን ላይ ይገኛሉ። ድርሳችን ነው የምናልፈው። ወይዘሮ አስናቁ ጤና ይስጥልን፣ እንደምን አመሹ?
1: አልመስገን ጤና ይስጥልኝ። ደህና አመሻችሁ።
0: ሰላም ነን። ክብሩ ይስፋ። ሰላም ነዎት? እንዴት ነዎት?
1: ደህና ነን። ሁላው ደህና ነው።
0: ሰላም ነን። እናመሰግናለን። ወይዘሮ አስናቁ ከእርሶ ጋር የምንወያየው እንግዲህ ያው በሱዳን ነው የመጡ። የሱዳን መንገድ በጣም ፈታኝ ነው፣ አስቸጋሪ ነው። በርካታ አመታት ቢያልፍም ስቃዩ፣ ችግሩ፣ እንግዲህ የደረሰው መከራ አይረሳምና እንዴት ነበር? እስኪ አስታውሱን። እርሶ እንዴት ደረሱ በሱዳን መንገድ ወደ እስራኤል ሀገር? እንዴት ነበር
1: ችግሩ? ምን የረሳ ላይ ደግሞ አሁን እርግጥ ብዙ አመት ሆኖታል እና ችግሩ ሁልጊዜም ይኸው በአመቱ ሲመጣ አመታቱ ሲደርስ ሲል እነስተ ትዝ ይላለኝ። አሁን የመጣሁት አስናቁ ባጌ ይባላለሁ። የተነሳሁት አደረ ድባ ነው። አደረ ይባላል ጠዳ ዙሪያ። እዛ ይህ መንገድ ሲጀምር የሁለት ልጆች እናት ነበርኩኝ። እኔ አልሄድም እንደው እስራኤል ሀገር አልሄድም ይለው ነበረ። ከዛ ባለቤቴ መሄድ አለብን አለኝ። አልሄድም አልኩተኝ። አሁን በመጨረሻ አባቴ ናቸው ነው ኩተኝ አብረሽ ተይዛለሽ አለ። ጉዞ አብረ እህት ያለች ተሄደ ጋ ሁኝ ጀመርነው ጉዞ። አባቴ እስከ ጋይና ድረስ አመጣን። ጉዞ አይሰጥም።
0: ከየት አንስቶ ነው?
1: ተደርባ ጦዳ እስከ ጋይና ድረስ ተጋይና ሮብ ሐሙስ ማታ ደረስን። አረቡን ዋልን። ቅዳሜ እሁድ ወደ ማታ መንገድ ጀመር። እዚያ ያው ከዛ ብዙ ሰው ሰንብቶ ነበር። ብዙች ናቸው ያው ሊወጡ ሲሉ ነው የደረስን። ከዛ ወዲያ እውነት ያን መርግ መጣ። ውጡ ተባልን። ነዛን ህፃኖች ይዣለሁ። ትንሽቱን ይዤ ትልቄቱን እህቴ አማቴ ነበረች። አብረን ወጣን። ብዙ ሰዎች ነው ገና እንዳለነ ገና ተበሩ ላይ ጥይት ተተኮሰብና
0: እዛው እንዳላችሁ?
1: አዎ እዛው እንዳለ።
0: ማን ነው የተኮሰው?
1: እዛ ሽፍቶች ቁሞ ብለው ያው ሲያልፍ በዚያ ያው ያውቃሉ። ጠብቀው ቆይተው ቁሙ ብለው ተተኮሰ። የባል እናት አባረፍ ነበረች፣ ወደቀች፣ እጇን ተሰበረች።
0: በድንጋጤ
1: አዎ
0: በጥይቱ አይደለም ያው ደንግጠው ወድቀው ነው።
1: ደንግጠው ደሰው እኛም ተደናገርን። ከዚያ እነዚያ መሮቹም ልጆቻችን አቋሩ አሉ። ከዚያ የእኛንን ጓዝ ወሰዱብን። በዛ አንድ ሰው እንዳያስሎ አገቱን። አዛ ወዲያ በሩ ኑ ቁጫው ተባለ። ብዙ ነው ህዝቡ። አጊ ያዛለ፣ ፈረስ ያዛለ፣ ህፃኖች ያዛለ ማለት ነው። እዚያ በሩ እንዴት ነው የሚደረግ? በሩ አቋጥሮ ልጆቻችሁን አቋጥሮ ቋችን አቋጥሮ ሲባል የኛንን ወስዶ ኖሮ የኛ የለም አለ። እነዚያ ኖሮች ዶ አሁን እንዴት እናደርጋለን? ሲነጋ ይገኛል። ከአንድ ቦታ ወስደው ሲነጋ ይገኛል አሉ። አሁን ተዚያ ሂደን ተዚያ ቤት ታጎድነ፣ መንቀሳቀሻ የላትም። ተዚያ ተቀመጥነ ከዛው ቀምጠን ሳለን እንዴት ነው ምን ላራት የጠፋ ገንዘብ ተምንገኛ። ከዚያ ደግሞ ብዙ ጓዝን የጫኑም በሙሉ ነው ያስቀሩብን። ከዚያ ተቀመጥን። እህት ያለሽ ማናሮ ባጌ ትባላለሽ። አብራኛ ጌቶች የባሌ እናት
0: እሷ እህት ናት። እህት ናት ማናሉ ባዬ?
1: አዎ እህቴ ናት። አዎ እህቴ ናት። አብራ ከኔ ጋር ወጣች። ባለቤት ያለ እናትም ይዞ እህቶች አሉ፣ ሌሎች ሰዎች አሉ። ብዙ ሰው ነው የእኛ እንዲያርገ አስቀሩብን። አዚያ እንዴት ነው የምናደርግ ስንል አራ እዚህ ተቀመጡ አሉን። ተዚያ ተቀመጥን። ተዚያ ወደ ታች መውረጃ የለውም፣ ወደ ላይ መውረጃ የለውም። ገንዘባችን ወስደውታል። አሁን ምን እናደርጋለን? በሉ ሂዱ፣ እንሄድ እንሄዳ እንዴት ነው እንዴት ነው? እዚያ
0: የሚታወቁ ሰዎች ናቸው፣ ግን እንደው ያው ዝም ብሎ የአካባቢ ሰው ነው። እናንተ አታውቋቸውም?
1: እናውቃቸዋለን። እዛ ደግሞ ሽፍታ ደግሞ ዝም ብሎ በዚያ ስመላለስ ጓዙ ሰዳድ አሁን ተዛኛ ወደ ዳዚዮን ተሚባለው ሀገር ሄድነ። ዳዚዮን አንድ መሪ መጥቶ ወሰደነ። ተዳዚዮን ስንደርስ አሁን እንዴት ነው የምናደርግ ስንል አራ ምን ታደርጉ ናቸው ተዘው ተቀመጡ እንጂ አሉነ። ተዛ ተቀምጠን ሳለ ዳዚዮን አንድ ሰው እየሰጠን መሄድ ያንን ይዘን አማቴ እጇን ተሰብራለች። እንደገና ወደ ምድር ቀጠልን።
0: ያ ፈጠን ፈጠን እናርገው። ታሪኩ መቼም መጀመሪያው ጀምሮ አንድ መጽሐፍ ይሞላል አውቃለሁ። ከባድ ነው፣ ረጅም ነው። ግን ሌላም ሰው ገርሶ በኋላ ስለመቀበል
1: አዎ። ስለዚህ አቆኑ ተልተሎም ከዛ ወዲያ ያው ነተ ሄዱ ተባለ። ያንን መንገድ ምህድን ተባለ። ከዛ ስንደርስ ደግሞ መቼም እኛ እንትነና የራሴን ጥላ የህቴን ጥላ የእርሳችን አርጎ ደግሞ ወሰዱብን። አዛ ወዲያ ደግሞ ሂዱ ተባለ። ደግሞ መቼም ሂዱ ነው፣ አራስ ነኝ፣ እግረ ሁላበጠ መንቀሳቀሻ የለኝም። ከዛ ችግር ነው ያው እንዲያብለን ደግሞ ተባህር ደረስነ። እንግዲህ በዛው ተባህር ተደረስነ ወዲያ። ከዛ ተንትም ደግሞ ያነሮ ደግሞ ዝማልበውን ሰው ተሰው ጠርቅምቅም አርጎ ደግሞ አገባ ልጆች የሞተ እያለ ዛ ከሱዳን ሀገር ደረስነ። አምራኮ ባሰም ይባልበትኝ አራስ ነኝ። እነዚያ ያው ጣዩ ላይ ውጣሄ ታች ጣሄ ነው ሁልጊዜ ቤት ያለው ቀን የለ መብረዝ ያለለ ውጣሄ ነው። ከዚያ ያነዚያ ስንደርሱ ያው እኔም ታመምኩኝ፣ ልጆች ሞቱ።
0: ሁለት ስንት ልጆች ነው የሞቱበት?
1: ሁለት ልጆች ናቸው የሞቱ። ሞቱ የአጊቴ ሞተ። ከዛ
0: የስንት ዓመት ነበሩ?
1: አንዲቱ የስድስት ወር የሶስት ዓመት ጨቅላና የሶስት ወር ህፃን።
0: ከባድ ነው በጣም። አዎ እንግዲህ የአርባ ምናምን ዓመት የሆኑ ነበር አሁን ማለት ነው።
1: አርባ ዓመት
0: ያለፈው 84 አይደለ? 84 85 ከባድ ነው በጣም። አዎ ብዙ ሰው በዚህ ሁኔታ ወድቆ ቀረ በረሃ ላይ። አዎ በጣም
1: በረሃ ወጥ ቀረ። የእኛ ችግር ምን ጊዜ ማለቂያ ያለው መቼም
0: አሁን እንዴት ኖት? አዎ መቼም እንደሆነ ተገባ፣ እስራኤል ሀገር እንዳይገባ የለም።
1: አዎ ተገባ እንዳይገባ የለም። አሁንማ በዚህ ሀገር መጣ ገባ ነው። ሁለት ዓመት የሆነ አልቅሽ ባዶኝ ገባ በቂ አልቅሽ አልቅሽ ሆን ወለፍኝ። ከዛ ሁለት ወድ ደግሞ በወትደርና ታይደ ደግሞ ጓደኞች ጋር ወጥቶ ደግሞ ሞታ
0: እዚህ ሀገር
1: አዎ የተወለደ የሞት እድለኛ ነኝ። አሁን ባለፈው እንግዲህ ሁለት ዓመት ይሆነዋል ደግሞ ባለቤት የሞተ።
0: በእድሜያቸው ነው ባለቤቱ ታማ
1: በእድሜው
0: በአደጋ አይደለም ያው ታሞ ነው። አንድ ቀንም ቢሆን በእግዚአብሔር ነው በእግዚአብሔር ነው የምንለው አደጋ ካልሆነ
1: እግዚአብሔር ነው።
0: ያሳዝናል። አንዳንዴ መከራ ሲመጣ እንዲህ ነው ይደጋገማል። ያው ልጆች አሉት አሁን ወለዱ። ከዛ በኋላ እንግዲህ ከወታደሮ ሞቶ ውጭ
1: ድረን ወልደዋል። ልጆች አሉ ተመስገን ነው። ግን
0: የልጅ ልጆች አሏት
1: አሉ ተመስገን ነው። የሁላቸውን ግን መንግስት አረፍት እንደው አምን ወደቃችሁ በሜት ስተነ እንደው ውሃ ጠጡም ያለ እንዲህም የለ እንደው ዝም ብሎ እንደው እንደው እንደመጣን ብታመን ቤት ወይም ቢገባ ብንወጣ ብን ተመስገን ለአሁኑ አሁኑ ተመስገን ነው። ግን እንደው
0: ያው ቀላል አይደለም። እዛ ስቃይ በኋላ እዛ መንገድ በኋላ
1: እዚህም ስቃይ ነው የነበር። በምን ተዚህ ስቃይ አይደል የማታውቀው አገር ቋንቋ አታውቂ ምን አታውቂ ላዩ እዚህም እንደዛ ነው የነበር። ተመስገን ግን ያሁን ላለፈ አለ እኔ ተመስገን አሉ ወላጅ ያሉ ወይ ልጅ ያሉ እንደዛ ነው የኖረ ጥቂቱ ማለት ነው።
0: እንዴት ነው አሁን ጤንነቱ? ኑሮ እንደው መቼም መከራው እንዳለ ሆኖ የደረሰው መከራ አሁን እንዴት ነው?
1: ተመስገን ለአንድ ጌ ተመስገን ነው እንጂ ሌላ ምን ነገር አለ?
0: አሁን ሐሙስ ይመጣሉ ወደ ኢየሩሳሌም ሀረርጽል?
1: አዎ እመጣለሁ፣ ሐሙስ እመጣለሁ። እስራኤል ሀገር ደግሞ አዚ ደግሞ በቅራቲያ አምና ትናሰር እንዳርታ ተሰርቶ በሩቤል መሸሻ እና በተራረዱ ተተራ በጓደኞቹ ባሉት ሆኖ በሩሻሩ ሆኖ ተሰርቶልናል። ከዚህ እነሱም ደግሞ አለት
0: ሻማ ታበራላችሁ፣ እሱም እናንተ መታሰቢያ
1: እናበራለን። እንደው መጣለሁ እንጂ በአመት በአመት ደግሞ እኔ ደርሼ ደግሞ እቀራለሁ። ሁልጊዜ ነው መጣ በአመት በአመት እመጣለሁ።
0: ጥሩ ነው። ማስታወስ እነሱን ማስታወሻውን ማጠናከር፣ በየአካባቢው ሀውልት ማስታወሻ መስራት። እንደተባለው በሱዳን መንገድ የመጣው ሰው በጣም መንግስት እስራኤል ሀገር የሆነ ነገር ማድረግ አለባት፣ ያን መንገድ ያን ስቃይ ኢየሩሳሌም ላይ በመግባት ተብሎ ነው የታለፈውና እንግዲህ እህትን፣ እናትን፣ አባትን፣ ወንድምን፣ ልጅን፣ ባልን፣ ሚስትን በረሃ ላይ ጥሎ ለመጣ አንድ ማህበረሰብ እንደተባለው መቼም እንግዲህ እኛ ማህበረሰብ የበለጠ ድርጅቶችን እያስፋፋ እየተጠናከረ ለወደፊቱ የሆነ ለውጥ ይኖራል ብዬ ተስፋ አድርጋለሁ። ታሪካዊ ጉዞ ነው። በጣም በጣም እንደው በመጽሐፍ ቅዱስ ከተጻፈው ታሪክ ምንም እኮ ሚያንስም ይበልጥም ሚያንስ አይደለም። መጽሐፍ ቅዱስ ላይ ባይጻፍም የዘመናችን የዚህ ጊዜ ታሪክ ሆኖ በጣም ታሪካዊ ነው። እናመሰግናለን እንግዲህ መንገዱን ስለከፈታችሁ። ቀላል አይደለም በህይወት ላይ ፈርዶ ይህን ውሳኔ መወሰን። ስላነጋገሩ እናመሰግናለን ወይዘሮ አስናቁ ባዬ።
1: እኔም አመሰግናለሁ፣ በጣም አድርጌ አመሰግናለሁ። ደውላችሁ እንዲያው እንዴት ነው ብላችሁ ላናገራችሁ አመሰግናለሁ። እንዲያው በጣም አድርጌ ነው አመሰግን።
0: እሺ እንግዲህ ጀግኖች ናችሁ፣ የዚህ ትውልድ ምሳሌ፣ ፈርቀዳጅ፣ መንገድ ከፋች ጀግኖች ናችሁ። ልትመሰገኑ ይገባል። ትውልዱ ሊኮራባችኋል። ሰላም ይሁኑ። ሐሙስ እንገናኛለን። ሀሪ ህርጼል
1: ያገናኘን፣ ሀገራችን ሰላም ያርግልኝ።
0: እሺ ሰላም ያምሹ። ጥሩ የተከበራችሁ አድማጮቻችን፣ እንደው የሱዳን ታሪክ ከባድ ነው። በርካቶች ገና ድምጻቸው አልተሰማም። ይህን ስቃይ ማውጣት መተንፈስ አለባቸው። በሂደት እንግዲህ የተለያዩ ስራዎች ይሰራሉ ብለን ተስፋ እናደርጋለን። ቀላል አይደለም። እንግዲህ እስኪ ጥሩ ወደ ሌላ እርሰ ጉዳይ እናልፋለን። አሁን እንደሚታወቀው እስራኤል ዘንድሮን በ2026 ዓ.ም በአውሮፓ ሀገራት የሙዚቃ ውድድር ዩሮቪዥን ወይም ኤርቪዚዮን ትወዳደራለች። ይህ ውድድር ቀላል አልነበረም። በርካታ ሀገራት ከውድድሩ ውጭ ሆነዋል እስራኤል በመግባቷ ምክንያት። እስራኤልን አንደግፍም፣ በዚህ ውድድር መሳተፍ የለባትም ብለው የወጡ ሀገራት እንዳሉ ይታወቃል። ከውድድሩ የአውሮፓ ሀገራት ማለት ነው። ያው እስራኤል ግን እንግዲህ ህጉንም ሁሉንም ተጠቅማ ተሳትፋለች። በዘንድሮ የሙዚቃ ውድድር ኖአም ቢታን ነው እስራኤልን ወክሎ የሚሳተፈው። የሙዚቃው ስም ሚሼል ይባላል። ዛሬ ምሽት እንግዲህ ቅድመ ግምገማ፣ ዳኞች የሙዚቃ ውድድር የሚገመግሙበት ፕሮግራም እንደሚካሄድ ነው ያለን መረጃ። የካን ሀዳሾች 11ኛው ቴሌቪዥን ጣቢያ ልዑክም እዛው በቦታው ቢና ነው የሚካሄደው ይገኛል። ባልደረባችን በተለያየ ጊዜ ደግሞ በስርጭታችን የምንጠይቀው ራም ብራንድ ስም እንደዚሁ ከልዑኩ ጋር እዛው ቦታው ይገኛል። ራም ስልክ መስመራችን ላይ አለ። ወደ ራም ነው የምናልፈው። ሻሎም ራም፣ ኤረብቶብ።
2: Hello, Jerusalem. It's Vienna calling. Ken, shalom, Erzov, Vokonash, Lach, Velamazinim. Shalom, Vienna, Agshuma, Vatsoeret, Meleat, Abrakim, Vareamim, Beod, Alfei, Marisim.
0: Vala.
2: Eurovision, Chovezo Eurovision, Merchavei Europa, ומעבר לה, עושים דרכם התחרות. בטח אולי המאזינים קצת מבולבלים. הרי רק מחר חצי הגמר הראשון, אבל נסביר. הערב תהיה חזרת השופטים, זה למעשה מופע שלם לכל דבר ועניין, שבו חברי השופטים מכלל המדינות המשתתפות, במקרה הזה רק המדינות שמשתתפות בחצי הגמר פלוס שתי מדינות נוספות, שעלו אוטומטית, אין באמת אותם שופטים מחווי אירופה, צופים בתחרות, צופים בביצוע, ואז מעניקים את הניקוד. 50% מהניקוד ייקבע כבר הערב שהשאר ייקבע מחר בהצבעת הקהל. נציין כי נועם ביטן כבר עלה לחזרה מלאה לפני כשעתיים. לפי הדיווחים שאנחנו מקבלים, היה לו ביצוע טוב, טוב מאוד אפילו. אנחנו יכולים להגיד שלפי סוכניות ההימורים הוא כרגע מדורג במקום השישי לניצחון, שמי שמובילה בפער די ניכר ודי ברור פינלנד, ואחריה יוון.
0: רגע, אני תרגם אותך לגבי אני אשאל אותך כמה שאלות. רם, אנגדי רם בינה אני מגניו באוסטריה ענה כתמה נו אירוויזיון ואים אירוויזיון מכהדו ישראל מתסת תפלש כדם מסיל אנדה גלץ נו נגי גמש פצעי מודדר נו מכהדו גן כגמש פצעי מודדר ובפית זרי דיין ווש מוזיקה לגמש פצעי מודדר מקרבו תנתו דדר ווש מוזיקה יגמ גמלו דיין ווש בזיש סגיצ'ת נגרי כתנש כו יתפלו כסעתת בועלה יג'מרן נו יאלן רם סום יסת תפל זרי במדיין ווש ומדר ግምገማ 50 ነጥብ ይሰጣል። ነገ ደግሞ በግማሽ ፍጻሜ ውድድር የታዳሚው ድምጽ ይሰጣል ነው ያለን። በይዘ ምስፓር ምድረገት እስራኤል ራም በን ታይም ካረጋ
2: כרגע סוויס תוכנית האימורים נמצאת במקום השישי, אחרי באמת פינלנד שמובילה בצורה די יבורה, יוון, גם אוסטרליה, גם דנמרק וגם צרפת לפני ישראל, אבל זה עוד מוקדם ועוד נצטרך לראות. את יודעת, הגמר הגדול יהיה ביום שבת, יש לנו עוד שבוע מלא באירועים, גדוש באירועים פה בווינה, עד שנדע מי באמת מנצח באירוויזיון הזה ומי יארח את האירוויזיון הבא.
0: ቶፕ የእንግሊዝ እስራኤል በስድስተኛ ደረጃ ትገኛለች ነው ያለን። ከእስራኤል በፊት ፊንላንድ፣ ግሪክ፣ አውስትራሊያ፣ ዴንማርክ እና ፈረንሳይ ይገኛሉ። አሁን ባለው ሁኔታ እስራኤል ስድስተኛ ደረጃ ላይ ነው ያለችው። ነገ ግማሽ ፍጻሜ ውድድር ይካሄዳል። በሻባት ደግሞ ቀዳሜ ነው ዋናው ውድድር የሚካሄደው። እስከዛ ድረስ ብዙ ለውጦች ይኖራሉ አይታወቅም ነው ያለን። ራም ኤካቴም ይሽላሃት እስራኤልም ሻምበቬና ኤካቪራ
2: אני רק אגיד שאני לא נמצא, אני לא חלק מהמשלחת הרשמית, באתי מטעם עצמי כחובב אורוויזיון, באתי להגשים חלום קטן פעם ראשונה שאני בעיר המערכת של אורוויזיון, שאני חובב מאז 2002, מאז ששלחנו את שרית חדד עם Light a Candle, אז איך האווירה פה? האווירה טובה, האווירה בווינה נהדרת, אני אישית חייב להגיד שאני אוהב מאוד את ווינה, שמחתי מאוד להגיע לפה, האווירה בטוחה, את יודעת, אני גם פיליתי את השבת בבית חב"ד, גם את סעודת ליל שבת, גם את סעודת שבת בתוריים, לגמרי בטוח, אין פה שום תקריות עד כה. כן, רואים מדי פעם באמת בקטנה איזה שלטים של להכין תאורוויזיון, או שלטים עם דגלי פלסטין, אבל ממש בקטנה, בקטנה, בקטנה. חייב להודות שכשאני הייתי למשל במילאן בסוף שנה שעברה, אז ראיתי שם ממש הפגנות והיה עניינים וסיפורים פה. לא, לא, לא, באמת, גם בטוח.
0: האמת היה חשש, כן, אנחנו זוכרים, לא היה פשוט כאילו השתתפות ישראל השנה באירוויזיון, אבל כמו שאתה אומר, דווקא לא רואים משהו אירועים בולטים.
2: נכון, היו קריאות באמת להחרים את התחרות, קריאות שישראל תסולק מהתחרות, אנחנו רואים גם שחמש מדינות פרשו מהתחרות לפחות השנה, בין היתר ספרד, הולנד, איסלנד, אירלנד וסלובניה, אין פרשו, אבל צריך לציין ש... והאמת, זה רק 35 מדינות משתתפות, זה מספר שפל מאז 2003, אבל שלוש מדינות חדשות ישנות חזרו לתחרות, ואגב, זה קצת מתקשר למה שהיה לפני יום-יומיים, חילופי השלטון בהונגריה, יכול מאוד להיות שנראה שנה הבאה את הונגריה חוזרת, אחרי כמה שנים של פרישה, וגם ספרד, את יודעת, אנחנו ראינו דיווחים בשבוע שעבר, שהיא מחפשת את דרכה חזרה, והיא תנהל שיחות מול ה-EBU, מיד אחרי הגמר, אז את יודעת, לא כצעקתה אולי.
0: כן, נכון, הפסד בשבילם. טוב, אז תשמרו על עצמכם, תהינו, תודה רבה, נדבר איתך עוד עד שבת.
2: בשמחה.
0: בהצלחה לנו.
2: בהחלט.
0: סלם, שלום. ערב טוב. እንግዲህ ራም ያለን የጠየቁት እንዴት ነው በአጠቃላይ እስራኤል ልኡክ እዛ ቪና ያው እንግዲህ ፍጻረ እስራኤላውያን እስራኤልን እንግዲህ በአጠቃላይ የሚቃወሙ ትንሽ ተቃውሞ ይኖራል የሚል ስጋት ነበር ነው ያልኩት። በአጠቃላይ በቪና ያለው እሱ በነገራችን ላይ በግልን ሄድኩት ነው ያለ። ከልኡክ ቡድኑ ጋር ከእስራኤል ልኡክ ቡድን ጋር አብረ አይደለም በግልን ሄድኩ የራሴን ህልሞን ለማድረግ መልዝናና ፈልጌ ነው የሄድኩ ነው ያለን። በአጠቃላይ ግን ያለው ሁኔታ በጭራሽ አያሰጋም፣ ቤት ካባር ነበርኩ፣ እዛ ያለው ሁኔታ ሁሉም ጥሩ ነው መልካም ነው። አልፎ አልፎ ትንሽ ነገሮች ፍልስጤማውያን ሰንደቅ ዓላማ ያዙ አንዳንድ ጥሪዎች ይሰማሉ ጸረ እስራኤል የሆነ፣ ግን ይሄን ያህል ጎልቶ የሚታይ አይደለም በጭራሽ። ያለው ሁኔታ አስተማማኝ ነው እንደውም ነው ያለን። እንግሊዝ ተወሰኑ ሀገራት ከውድድሩ ወጣዋልና ስፔን፣ አየርላንድ አምስት ሀገራት እስራኤል ከገባች ብለው እነሱም ስፔን እንደገና ለመመለስ የሞከረች ነበር ባለፈው ሳምንት አይተናል ነው ያለ። እንግዲህ የመጨረሻው ፍጻሜ ውድድር በሻባት ቀዳሜ ነው የሚካሄደው። ነገ ግማሽ ፍጻሜ ይካሄዳል። ዛሬ ደግሞ ዳኞች ወደ ግማሽ ፍጻሜ የሚወጡ ውድድር የሚቀርቡ ሀገራትን ይገመግማሉ። ያለው ሁኔታ እኛ ምን እንከታተላለን። አድማጮቻችን ስርጭታችን ይሄን ይመስል ነበር። ስለተከታተላችሁን ከልብና መሰግናለን። ነገ ጧት 6 ሰዓት ላይ በመጀመሪያው ስርጭታችን እንደገና እንገናኛለን። ለስርጭቱ መሳካት ለተባበረን የቴክኒክ ባለሙያ ለኢላናዙ ላይ ምስጋና ይድረሰው። ወርቅነሽ ሸቴ ነኝ። እንግዲህ ለተሳተፉት በሙሉም ለራም ብራንድስ ለሌሎችም ለወይዘሮ አስናቁ እናመሰግናለን መልካም ምሽት ይሁንላችሁ ወርቀናሽ ሸቴ ነኝ